0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሮቭ የጥዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ረቢ ቴትቫብ አብ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 29 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሐምሌ 22 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሞሼ ሞሽኮቪች ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ ትላንት የነበራቸው ውይይት በጥሩ ሁኔታ የተጠናቀቀ ነው ተባለ። የመንግስት ከፍተኛ ባለስልጣናት ባለፉት ሳምንታት የረቀቁ ሁለት ህጎችን ለመተወሰኑ፣ የሐማስ ድርጅት የልዑክ ቡድን አባላት በፕሬዝዳንት ትራምፕ የሰላም ሐሳብ ዙሪያ ለመምከር ትላንት ግብጽ ገቡ፣ ኢራን ከአሜሪካ ጋር ለመደራደር ጠይቃለች በማለት ፕሬዝዳንት ትራምፕ የተናገሩት ከእውነት የራቀ መሆኑን ኢራን አስተባበለች የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ ትላንት የነበራቸው ውይይት በጥሩ ሁኔታ የተጠናቀቀ ነው ተባለ። ሁለቱ ከፍተኛ ባለስልጣናት በዋይት ሃውስ ለአንድ ሰዓት ተኩል ያክል የተወያዩ ነበር ተብሏል። በውይይቱም የእስራኤልና አሜሪካ ከፍተኛ የደህንነት ባለስልጣናትም ተካፍለዋል። ቃል አቀባያችን ግሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ኔታንያሁ ለኢራን የኒውክሌር ተቋማት ሁኔታ መረጃዎችን ይዘው መቅረባቸው ተገልጿል። ጠቅላይ ሚኒስትር ኔታንያሁ ከትራምፕ ጋር የነበራቸው ግንኙነት በጣም ጥሩ ነበር፣ በጣም ቆንጆ ነው ሲሉ ጫና የሌለበት መሆኑንም ገልጿል። ውይይቱ ሙሉ ትብብር የነበረውና የሁለትዮሽ መደጋገፍ የነበረበት፣ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን መግባባት የተፈጠረበት ነበር። ሌሎች የተወያዩባቸው አጀንዳዎችም እንደነበሩ ገልጿል። ከትራምፕ ጋር ትላንት ያካሄዱት ውይይት ከአሁን በፊት ከነበሩት ሁሉ በጣም ጥሩ የሚባለው ነው። ወዳጅ ዶናልድ ትራምፕ ከነ ሙሉ ቡድን አባላቸው ጋር አብረው ነበሩ። የእኛም በተመሳሳይ ሁኔታ ነበር። በውይይቱ የተለያዩ ሀሳቦች የተነሱበት አጋጣሚ ነበረ። ለእስራኤል የወደፊት ጣፈንታና የደህንነት ጥበቃ ጉዳይ ጥሩ ሁኔታን የሚጠቁም ነበር።

ብለዋል ጠቅላይ ሚኒስትር ናታንያሁ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሁለት ሳምንታት በፊት ከሞቱት አሜሪካዊ ሴናተር ሊንድዚ ግራም የሽኝት ፕሮግራም ተሳተፉ። ሊንድዚ ግራም የእስራኤል የልብ ወዳጅ ነበሩ። ጠቅላይ ሚኒስትር ናታንያሁ እና ሌሎች እስራኤል ከፍተኛ ባለስልጣናት በሊንድዚ ሞት የተሰማቸውን ሀዘን መግለጻቸው ይታወሳል። የዩክሬኑ ፕሬዝዳንት ዘለንስኪም በሊንድዚ የቀብር ስነ ስርዓት ሽኝት ተሳትፏል። ፕሬዝዳንት ትራምፕ ሊንድዚ ግራም አስመልክተው እንደተናገሩት ግራም ጥሩ ፖለቲከኛ ነበሩ። የአሜሪካ ኮንግረስ ካወቃቸው ሴናተሮች መካከል አንዱ ነበሩ። ልዩ ስብዕና ነበራቸው። ሊንድዚ ግራም አብሯቸው እንዲስቁ መጀመሪያ የሚፈልጓቸውና ለመጣላት ምክንያት የሚያጡላቸው ሰው ነበሩ ብለዋል ፕሬዝዳንት ትራምፕ። የመንግስት ከፍተኛ ባለስልጣናት ባለፉት ሳምንታት የረቀቁ ሁለት ህጎችን ለመተወሰኑ ተባለ። ቃላቀባያችን የራሻ ፒራካ ደረሰችን ዘገባ መረዳት እንደቻል ነው የመንግስት ከፍተኛ ባለስልጣናት ለመተው የፈለጓቸው ህጎች አንደኛ በመከላከያ ሰራዊቱ ለማገልገል የማይፈልጉ የሃሬድ ወጣቶችን ላለመያዝ የረቀቀውን ህግና የመገናኛው ተሮችን ህግ ነው። የካኔ ዜና ክፍል እንደዘገበው ክኔሴቱ በተበተነበት ወቅት የህግና ፍትህ ሚኒስትር ያሪቭ ሌቪን፣ የመገናኛ ጉዳይ ሚኒስትር ሽሎሙ ካሬ፣ የሻስ ፓርቲ ሊቀመንበር አሬ ደሪና የመንግስት ጸሐፊ ዮሲ ፉክስ በአንድ ላይ ሆነው ከተዋዩ በኋላ ሁለቱን ህጎች ለመተወስነዋል ተብሏል። ለውሳኔያቸው ምክንያት ያደረጉትም ህጉ በከፍተኛው ፍርድ ቤት ውድቅ ይደረጋል በሚል ሲሆን ከህጎች መልስ ለመስጠት ሲባል ወደ ከፍተኛው ፍርድ ቤት ከመቅረብና ለችሎቱ ድጋፍ ከመስጠት ይልቅ ህጎችን ለመተወስነዋል ተብሏል። የመንግስት ከፍተኛ ባለስልጣናት በኦሪት መሰረታዊ ህግ ዙሪያ ወደ ከፍተኛው ፍርድ ቤት በመቅረቡ ዙሪያ ገና አልወሰኑም ተብሏል። የጥምሩ መንግስት ክኔሴቱ ከመፍረሱ በፊት ያሳለፋቸውን የተለያዩ ህጎች በተመለከተ ለከፍተኛው ፍርድ ቤት ይግባኝ ቀርቧል። በጦሩ ለማገልገል የማይፈልጉ የሃሬድም ወጣቶችን በፖሊስ ላለመያዝ በረቀቀው ህግ ዙሪያ የከፍተኛው ፍርድ ቤት ትላንት በችሎት ተመልክቶ ህጉ ለጊዜው እንዳይሰራበት ማዘዣ አውጥቷል። የሐማስ ድርጅት የልዑክ ቡድን አባላት በፕሬዝዳንት ትራምፕ የሰላም ሐሳብ ለመምከር ትላንት ግብጽ ገቡ። ቃል አቀባያችን ኦርሊ ሌቪ ካደረሰችን ዘገባ መረዳት እንደቻል ነው የሐማስ ድርጅት አባላት ትላንት ካይሮ የገቡት። ትራምፕ የነደፉት የሰላም ሐሳብ ሁለተኛ ዙር ተግባር ላይ ለማዋል ከግብጽ ባለሥልጣናት ጋር ለመምከር ነው። የሐማስ ድርጅት ሰነድ እንደሚያመለክተው ወደ ሁለተኛው ክፍል የሰላም ሐሳብ ማለፍ የሚፈልጉት በእስራኤል ጥገኛ ሳይሆኑ የጦር መሳሪያ ትጥቃቸውን ሳይፈቱና የሐማስን የጦር መሳሪያ ታጣቂዎች ሚሊሻዎች በተመለከተ የፍልስጤም ራስ ገዝ መስተዳድር አንድ ውሳኔ እንዲያስተላልፍ በማድረግ ነው ተብሏል። የፕሬዝዳንት ትራምፕን ሁለተኛ ዙር የሰላም ሐሳብ ሐማስ ለመተግበር የጦር መሳሪያ ትጥቁን እንዲፈታ ይጠየቃል፣ አስተዳደሩንም ለባለሙያዎች ቡድን ያስረክባል የሚል አለበት። ሐማስ ለይስሙላ ስልጣኑን አስረክብ ያለው ካለ ከሳምንታት ያለፉ ቢሆንም አሁንም ራሱን በተለያዩ ዘርፎች እያደራጀና እያጠናከረ ይገኛል ተብሏል። ኢራን ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ሚሳኤሎችን ባሳለፍነው ሌሊት ተኮሰች ተባለ። በሁለቱ ሀገራት መካከል ባለፉት ሁለት ሳምንታት ግጭቶች የነበሩ ቢሆንም ከተወሰኑ ቀናት ጀምሮ አንጻራዊ ሰላም የነበር መሆኑ ተገልጿል። ኢራን ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የተወሰኑ ሚሳኤሎችን መተኮሷን ኤክሲዮስ የተሰኘው የአሜሪካ መገናኛ አውታር ዘግቧል። የአሜሪካ ማዕከላዊ እዝ ሚሳኤሎች በአየር መቃወሚያ ተመተው ከሽፈዋል፣ ሁኔታውን በትኩረት እየተከታተልን ነው ብሏል። ኢራን ለምን እና እንዴት ወደ አሜሪካ ጦር ሰፈሮች እንደተኮሰች አልተገለጸም። ኢራን ከአሜሪካ ጋር ለመደራደር ጠይቃለች በማለት ፕሬዝዳንት ትራምፕ የተናገሩት ከእውነት የራቀ መሆኑን ኢራን ገለጸች። የኢራን ምክትል ውጭ ጉዳይ ሚኒስትር አብሪያብ አባዲ ትላንት እንደገለጸው በቅርብ ጊዜያት ውስጥ የታደሰው ጥቃት ከጀመረ አንስቶ ባለፉት 17 ቀናት ኢራን ለአሜሪካ የድርድር ሀሳብ አላቀረበችም፣ ሁኔታውንም ለማረጋጋት የጣረችውና የፈለገችው ራሱ አሜሪካ ናት ብሏል። ምክትል የውጭ ጉዳይ ሚኒስትሩ በአንጻሩ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራናውያን ከኛ ጋር ለመወያየት ጠይቀዋል፣ ከስምምነት እንደርሳለን ብለን ተስፋ እናደርጋለን በማለት መናገራቸው ይታወሳል።
በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል ብሏል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴል አቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 36፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናቸው የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ርዕሰ ጉዳዮች ባጭሩ እንመለከታለን። አራቱም የእስራኤል ዋና ዋና ጋዜጦች ኢዲዮት፣ አኸሮኖት፣ ማዕሪቭ፣ ሃሬጽና እስራኤላዊውም በዛሬ ዘገባቸው ትልቅ ትኩረት የሰጡት ትላንት ምሽት በጠቅላይ ሚኒስትር ቢንያሚን ናታንያሁና በፕሬዝዳንት ዶናልድ ትራምፕ መካከል የነበረውን ግንኙነት ነው። ጋዜጦቹ የሁለቱን ከፍተኛ ባለስልጣናት ግንኙነት በየራሳቸው እይታ ዘግበው ለአንባቢያን አቅርበዋል። የኢዲዮት አኸሮኖት ጋዜጣ ፒስጋ ተሐር የተራራው ጉባኤ በሚል ርዕስ እንደዘግበው የናታንያሁና ትራምፕ በአሜሪካው ቤተ መንግስት በነበራቸው የአጭር ጊዜ ቆይታ ናታንያሁ ለትራምፕ ስለ ኢራን የኒውክሌር ተቋማት መረጃዎችን አቅርበዋል። ይሁን እንጂ ጦርነቱ እንደሚታደስ ከትራምፕ ቃል አልተገባላቸውም ካለ በኋላ ጋዜጣው ትራምፕ ከናታንያሁ ግንኙነት በፊት በሰጡት መግለጫ በተለይ ማኮሽ በተባለው የኢራን ተራራ ቴህራን የኒውክሌር ተቋማትን በምድር ዋሻ ውስጥ ሰርታ ትገኛለች ስለተባለው ተጠይቀው ትራምፕ ሲመልሱ ቢቢ መረጃ እንዳላቸው መግለጽ አይጠበቅባቸውም፣ እኛ ባለም ላይ አሉ የሚባሉት ካሜራዎች አሉን፣ ሁኔታውን እናውቃለን በራሳችን መንገድ የሚል ምላሽ ሰጥተው ነበር ተብሏል። የማሪብ ጋዜጣ ደግሞ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚል ርዕስ የናታንያሁና ትራምፕን ፎቶግራፎች በማያያዝ ትላንት በዋይት ሀውስ ቤተ መንግስት የነበራቸውን ግንኙነት ዘግቧል። በሁለቱ ከፍተኛ ባለስልጣናት ግንኙነት የእስራኤልና አሜሪካ የደህንነት ጥበቃ ባለስልጣናትም ተካፍለዋል። ውይይቱ በጣም ጥሩ የሚባል ነበር። እየቀረቡ እንዳሉ ዘገባዎች ግን ናታንያሁ በኢራን ላይ ዳግመኛ ጥቃት እንዲፈጸም ይፈልጋሉ፣ ናታንያሁ ለትራምፕ ስለ ኢራን የኒውክሌር ተቋማት መረጃዎችን አቅርበዋል በማለት ጋዜጣው ዘግቧል። የሃሬጽ ጋዜጣም የናታንያሁና ትራምፕን የትላንት ግንኙነት በራሱ መንገድ ዘግቧል። ትራምፕ ከእስራኤል መራቃቸውን እያመላከቱ ነው። ይሁን እንጂ ጠቅላይ ሚኒስትር ናታንያሁ በእሳቸው ላይ ተጽዕኖ ማሳደራቸውን አስቀድሞ መናገር አይቻልም። የአሜሪካው ቤተ መንግስት የሁለቱ ባለስልጣናት ግንኙነት ጥሩ ነበር የሚል መግለጫ አውጥቷል። ትራምፕ መረጃ ለመቀበል ናታንያሁን እንደማይፈልጉም ተናግረዋል ብሏል የሃሬጽ ጋዜጣ። የእስራኤል አየም ጋዜጣም የትራምፕና ናታንያሁን የትላንት ግንኙነት ዘግቧል። ሁሉም መጫወቻ ኳስ ባየር ላይ ነው ያለው። ናታንያሁና ትራምፕ ለአንድ ሰዓት ተኩል ያክል ተወያይተዋል። ይህ ግንኙነት ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ ለ8ኛ ጊዜ ነው። የሁለቱ መሪዎች ውይይት በዋናነት የኢራን የኒውክሌር ተቋማት ላይ ትኩረት ያደረገ ነው። እንዲሁም የጋዛ ሰርጥና ሊባኖስ ጉዳይም ተነስቷል። አንዳንድ ምንጮች እንደገለጹት እስራኤል ጋዛና ሊባኖስ ጦሯን እንድታስወጣ አልተጠየቀችም ብሏል የእስራኤል አየም ጋዜጣ። ጠቅላይ ሚኒስትር ናታንያሁ ከትራምፕ ጋር የነበራቸው ውይይት በጣም ጥሩ እንደነበር፣ እስካሁን ከነበሩት ሁሉ የተሻለ ነበር ብለዋል። የአሜሪካው ቤተ መንግስትም ውይይቱ አዎንታዊ ጎን ታየበት፣ ወደፊት ጥሩ ነገርን የሚያመጣ ስኬትን ሊያስመዘግብ የሚችል ነው ብሏል። በአጠቃላይ አራቱም የእስራኤል ጋዜጦች የናታንያሁና ትራምፕን ግንኙነት ዋና አላማውና ያሉ ተግዳሮቶችን ወይም ፈተናዎችን ዘግበዋል። የማሪቭ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል የከፍተኛው ፍርድ ቤት ባጋጽ ክኔሴቱ ያጸደቀውና በጦሩ ለመዝመት የማይፈልጉ የሃሬዲም ወጣቶችን በተመለከተ በፖሊስ ቁጥጥር ስር ላለመዋል የተደነገገውን ሕግ እንዳይሰራበት ለጊዜው ማገጃ ትእዛዝ አውጥቷል። በሕጉ ላይ በቀረበው ይግባኝ ላይ ትናንት ፍርድ ቤት በችሎት ሲመለከተው መንግስት ወኪል አላከም፣ የክኔሴት ወኪል ግን ምንም አማራጭ ስለሌለ ህጉን ውድቅ ማድረግ ያስፈልጋል ማለታቸውን ማሪቭ በዛሬ ዘገባው ተመልክቷል። ሌላው አራት ከፍተኛ ስልጣን ያላቸው እስራኤላውያን በግሪክ በቁጥጥር ስር ውለው ነበር። በቁጥጥር ስር የዋሉትም በጀልባ እየተጓዙ ባለበት ወቅት የተለያዩ አደንዛዥ እጾች ተገኝተውባቸዋል፣ እንዲሁም ብዙ ጥሬ ገንዘብ እና ኤሌክትሮኒክስ መሳሪያዎች ተገኝተውባቸዋል በሚል ጥርጣሬ ነው የተያዙት። አራቱ እስራኤላውያን በግሪክ ጸጥታ ጥበቃ አባላት ምርመራ ከተካሄደባቸው በኋላ በቅድመ ሁኔታዎች ተለቀዋል ብሏል ማሪ። ሌላው ባለፉት ቅርብ ቀናት እስራኤልና ዮርዳኖስ በሚዋሰኑባቸው ድንበሮች አካባቢ ድሮኖች ተተኩሰው በአየር መቃወሚያዎች ተመትተው መክሸፋቸው መውደቃቸው ይታወቃል። ድሮኖቹ ዝቅ ብለው በመብረር ከራዳር እይታ ውጭ ለመሆን ጥረት አድርገው ነበር። እስራኤል መከላከያ ሰራዊት ድሮኖቹ ከየት አካባቢ ተተኮሱ የሚለውን ለማወቅ መረጃዎችን እያሰባሰበ ይገኛል። ያም ሆኖ የድሮኖቹ ተኩስ እስራኤልን በጣም ማሳሰቡን ማሪብ ዘግቧል። የኢትዮ ታህርኖት ጋዜጣ በዮርዳኖስና ሰማርያ ቀበሎች የሰፈራ መንደሮች መስፋፋትን ዘግቧል። የሚኒስትር በጻለል ስሞትሪስ ስሌት በሚል ጋዜጣው እንዳቀረበው 103 የሰፈራ ቀበሎች እንዲመሰረቱ በመከላከያ ሚኒስትር ጽፈት ቤት ተወስኗል። በአጠቃላይ አዳዲስ የሰፈራ ቀበሎች ቁጥር 140 ደርሷል። ይሁን እንጂ ዮርዳኖስና ሰማርያ ቀበሎችን በእስራኤል ሉዓላዊነት ግዛት ስር ማጠቃለሉ ገና እውን ያልሆነ ጉዳይ መሆኑን የኢትዮ ታህርኖት ጋዜጣ ዘግቧል። ሌላው 2005 ዓመተ ምህረት በዓለም ላይ በይሁዳን ጥላቻ የታየበት ዓመት ነበር። በአጠቃላይ 23000 ጸረ ይሁዳን እንቅስቃሴዎች ተከስተዋል። 20 ሰዎችም ተገድለዋል። በአየርላንድ፣ አውስትራሊያ፣ ብሪታንያ፣ ፈረንሳይ፣ አሜሪካና ጀርመን የጸረ ይሁዳን እንቅስቃሴዎች ይበልጥ መስፋፋታቸውን የኢትዮ ታህርኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። በእስራኤል በታዳጊ ልጆችና ወጣቶች ያሉ ችግሮችን የኢትዮ ታህርኖት ጋዜጣ ዘግቧል። አልኮል መጠጥ፣ ወጣቶች ከእድሜ አቻቸው ጋር የማዋሃድ ችግር፣ ከቤት ውጭ ያሉ ግጭቶች፣ ወሲባዊ ጥቃት መድረስ፣ ድብርትና ጭንቀት እየጨመሩ መሄዳቸውና በወጣቶች ላይ የሚመሰረቱ ክሶችም ጨምረዋል። በ2023 ዓ ም 5174 ፋይሎች ተከፍተዋል። በ2024 ዓ ም 5354 በ2025 ዓ ም 6284 ፋይሎች መከፈታቸውን የኢትዮ ታህርኖት ጋዜጣ ዘግቧል። የእስራኤል አዮም ጋዜጣ በቤንጎሪዮን አየር ማረፊያ የሚያልፉ መንገደኞች አውሮፕላናቸው ካረፈ በኋላ ባለው የበረራ መጨናነቅ ምክንያት ሻንጣቸውን ለመቀበል እስከ 2 ሰዓታት እንደሚጠብቁና ችግሩ እየጨመረ መሄዱን ዘግቧል። የሃሬጽ ጋዜጣ ራሳቸውን የሚያጠፉ ወታደሮች ቁጥር እየጨመረ መሄዱን ዘግቧል። በዚህ ሳምንት ብቻ 2 ሴት ወታደሮች ራሳቸውን አጥፍተዋል። በያዝነው ዓመት ብቻ 16 ወታደሮች ራሳቸውን ማጥፋታቸውን ሃሬጽ ዘግቧል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ይህን ይመስላል።

0: የተከበራችሁ አድማጮቻችን እዚህ ቀጥለን ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን እንዲያቀርብልን የጋበዝነው ባልደረባችን ገብርኤል በየነ ነው። ገብርኤል እንደምን አደርክ?
1: በጣም እንደምን አደርክ? እንደውም አድማጮቻችን
0: እኛ ደህና ነን፣ በጣም ነው እናመሰግን። ገብርኤል እንግዲህ ከውይይታችን በፊት ዛሬ ቱ በአብ የተባለ በይሁዳውያን በኩል የሰላም የአንድነትና የፍቅር ቀን እንደሆነ ይነገራልና በመጀመሪያ እንኳን ለዚህ ቀን አንተም መላ አድማጮችንም ሁላችንም አደረሰ እንላለን።
1: አዎ አዎ አዎ በጣም ነው አመሰግን ሰጠኝ። አዎ ዛሬ እንደሚባለው እንደሚታወቀው እንግዲህ ቱ በአብ የፍቅር ቀን ነው። በዚህ ቀን ሰዎች ለፍቅረኞቻቸው፣ ለቤተሰቦቻቸው፣ ለሚወዱት ሰው፣ በውስጣቸው ላለ ሰው ስጦታ በመግዛት በተለይ ስጦታ ብቻ ሳይሆን ደግሞ ፍቅርን ሊገልጽ የሚችል ስጦታ በመግዛት ሲያሳልፉት ይውላሉ። ደስ የሚል ቀን እንደሆነ በየአመቱ የሚከበር ነው።
0: አንተ ገዝተሃል?
1: እኔ ተገዝቻለሁ ማለት እችላለሁ። በፍቅር የተገዛው ሰው ላይ ፍቅር ጥሩ ስለሆነ ያው በፍቅር ብኖር ሰው
0: አይ ጥሩ ነው።
1: በቀጣይ ደግሞ እገዛለሁ። አሁን እየነጋ ሲመጣ እገዛለሁ።
0: በጣም ጥሩ። እንግዲህ ከዚህ መነሻ አድርገን ወደ አሜሪካ ዋይት ሀውስ ነጭ ቤተ መንግስት ይላሉ። እኔ እርግጥ ነጭ ቤተ መንግስት ይባል ጥቁሮች አይገቡበትም ወይ የሚል ጥያቄ አለኝና ያን በጎንን ተወውና የነጭ ቤተ መንግስት የጥቁሩ ቤተ መንግስት በዚህ ዘመን መኖር አልነበረበትም? በአሜሪካ ላይ ብዙ ጥያቄ አለ። ግን ትላንትና ትራምፕና ናታንያሁ ተገናኝተው ነበር። ጥሩ ነበር ትብላል። ጥሩነቱ በምን ነው የሚታይ? እንደው አንዳንድ ጊዜ አሁን ትልቅ ነገር ሁሉም ሰው የሚጠብቀው ነገር አለ። የኢራን ጉዳይ ነው። ምን ውጤት ሊያመጣ ይችላል?
1: የትራንቱ በነገራችን ላይ ሲፈራ የነበረው ከዚህ በፊትም ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአሜሪካውን ፕሬዚደንት ዶናልድ ትራምፕን ጎትተው ጎትጉተው ለምነው ኢራንን እንዲመቱ እሳቸውን ያስገባቸው ስለሚባል የአሁኑም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለምርጫቸውም በኢራን ላይ ያላቸው ሁኔታም ተጠቃሏል ወይ የኢራን በበቂ ሁኔታ ተመታለች ብለው ስለማያምኑ ደግማ አሜሪካ ከእስራኤል ጎን ሆና እንድትመታ እስራኤልም እንድትቀላቀል ስለሚፈልጉ በዚህ ዙሪያ ላይ ምናልባት ዶናልድ ትራምፕ ባይቀበሉ አለመግባባት ሊፈጠር ይችላል ምናምን የሚባል ነገር ነበረ። በነገራችን ላይ እኮ በተወያዩበት ነገር ላይ የተሰጠ መግለጫ የለም። ሰዎች ተወያዩ አባሎቻቸውን ወይም የልኡካን ቡድናቸውን ይዘው ከዛ በኋላ ጥሩ ነበር ተባለ እንጂ በትኩረት በእያንዳንዱ ርዕስ የተወያዩበት ነገር ግልጽ አልተደረገልንም። ሰጠኝ
0: ግን ጥሩ ግንኙነት እንደነበረ ኔታንያሁም የገለጹት ከእስካሁን ከነበሩት ግንኙነት የተሻለ ነው ነው ያሉ እና አሁን ይሄ ግንኙነት በትራምፕና በኔታንያሁ የነበረው የኢራንን የኒክለር ጦር መሳሪያ ሁኔታ ያስቀራል ወይ፣ አሜሪካስ በእስራኤል ላይ የምታደርገውን ጫና እንዲተው ያደርጋል ወይ የሚለው ነው ትልቁ ጥያቄ።
1: ገና ብዙ ይቀረናል። ኢራኖች ብዙ እየሰሩ ነው። ሰርተኝ እንደው የጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግንኙነት ሰጠኝ። በመጀመሪያ በሚዲያ እንደተነገረው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሰሞኑን ወደ አሜሪካ ያቀኑት ለሁለት ታላላቅ አላማ ነው እየተባለ አላማዎች ናቸው። አንዱ ከፕሬዚዳንት ዶናልድ ትራምፕ ጋር በአሜሪካው ነጩ ቤተ መንግስት ቅድም እንዳልከው ተገናኝተው ለመወያየት ነው። በዚህም አድርገዋል። ሁለተኛው ግን ምንድን ነው ሰጠኝ፣ ቅድም በዜናህም እንደጠቀስከው በአሜሪካ ታዋቂ ፖለቲከኛ ሊንዚ ግራሃም የሚባለው ባለፈው ሁለት ሳምንት ተኩል ከዚህ ዓለም በሞት ተለይተዋል። በዚህ የቀብር ስነ ስርዓት ለመገኘትም ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደዚያ ያመሩት። የኢራን ጉዳይ ብቻ ሳይሆን ለማለት ፈልጌ ነው ሰጠኝ። እና ከፕሬዚዳንቱ ጋርም ተገናኝተዋል፣ በቀብር ስነ ስርዓቱም ተሳትፈዋል። እንግዲህ ፕሬዚዳንቱና ጠቅላይ ሚኒስትሩ በነጩ ቤተ መንግስት በዛ ቢባል አንድ ሰዓት ተኩል የዘለቀ ጊዜ ተወያይተዋል። በሁለቱም በኩል በርካታ ባለስልጣናትና ባለስልጣናት እንደነበሩ እየተወራ ነው ሰጠኝ። እንግዲህ ትናንት ያደረጉት ውይይት የሚያመጣው ነገር የሚያመጣው ተጽዕኖ በኢራን ላይ ምንድን ነው? መግለጫ እስካልተሰጠበት ድረስ በዚህ ጉዳይ ላይ ተወያዩ፣ እዚህ ላይ ነው የተስማሙት እስካልተባለ ድረስ ተጽዕኖ ሊያመጣ የሚችለውን ነገር ብዙም ልናይ አንችልም። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ተጽዕኖ እንደማያሳድሩባቸው ራሳቸው ብዙ ነገር እንደሚያውቁም ከግንኙነቱ በፊት ዶናልድ ትራምፕ የሰጧቸው መግለጫዎች ነበሩ። ይሁን እንጂ አንዳንድ ጊዜ መሪዎች ፊት ለፊት ተገናኝተው ሲወያዩና መግለጫዎቻቸው ስለሚለያዩ ለዚህም ብዙ አምነን አንወድቅም።
0: እንግዲህ የሶሪያ ጉዳይ፣ የሊባኖስ ጉዳይ፣ የአዛ ጉዳይ፣ የቱርክ ጉዳይም አሉ። እንዲሁም ሳውዲ አረቢያም ራሱ የሰላማዊ አገልግሎት የሚውል የኒውክሌር ተቋም እንድትገነባ አሜሪካ እየፈቀደች ነው መባሉ ይህም ሌላ ችግር ቢፈጥር ነው። ለማንኛውም የምናየው ነው ሁሉን ነገር በነባራዊ ሁኔታ። እንግዲህ ምናልባት ተስማሙ የተባለው ድርድሩ ውጤታማ ካልሆነ ወደ ጦርነቱ መኬድ የሚያስችልበት ሁኔታ ሊኖር ይችላል። አሁን ኢራን ባሳለፍነው ሌሊት በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ተኩሳለች። ምክንያቱ ራሱ አልተገለጸም እና ሁሉም ነገር በአየር ላይ ነው። እንግዲህ
1: በጣም ልክ ነው ሰጠኝ። ምን አለ መሰለህ፣ ፕሬዚዳንት ዶናልድ ትራምፕ ይመጡና ኢራን ሰው ልካብኝ አሁን ልንመታት ልንደመትታት የነበረውን ተዘጋጅተን የነበረውን ሰሞኑን ዛሬ የተውኩት አሸማጋዮች ኢራን ወደ ድርድር መመለስ ፈልጋ ነው አሉኝ ብለው ሲናገሩ፣ ይሄ ዜና ለሁሉም ተሰምቶ ሳይጨርስ ኢራኖች ይመጡና አላልናቸውም፣ እኛ ድርድር አልፈለግንም፣ ከፈለጉም ጦርነት ይሉና ኢራኖች የሆነ ነገር ወደ ሆነ ቦታ ይተኩሳሉ፣ ከዛ አሜሪካ የሆነ መልስ ሰጠው ትላለች። እንደምናየው ዶናልድ ትራምፕ በአሁን ባሉት ሁኔታ ጦርነት መግባት የሚፈልጉ አይመስልም። ኢራኖች ግን ተሸነፉም አልተሸነፉም አሁን እንደምናያቸው ከሆነ ወደ ጦርነት መግባት ምንም ያስፈራቸው መስሎ አይታይም። ሰጠኝ በሚተኩሱት እና የአሜሪካ ወታደር ካምፕ አለበት ወደሚባሉ ሀገራት ለመተኮስ ምንም አይነት ስጋት ሲኖርባቸው ስለማናይ ማለት ነው ሰጠኝ።
0: አዎ በጣም ከዚህ ጋር በተያያዘ እንግዲህ የጎረቤት ሀገሮችም ሁኔታ አለ። እስራኤል እንግዲህ ከኢራን ጋር ያላትን ሁኔታ ግን አልተጨረሰ ሂሳብ ነው። ሂዝበላ፣ ሶሪያም አሉና እንዴት ታየዋለህ?
1: በነገራችን ላይ ምንም የጨረስነው እንትን ነገር የሚባል ነገር የለም። ሶሪያና ሊባኖስን በሚመለከት ትራንትራውን እየወጡ የነበሩ መግለጫዎችን ሳይ ምንድን ነው እየተባለ ያለው ተሰብቶ የነበረ ነገር አለ። ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲገናኙ ዶናልድ ትራምፕ በሱሪያ የሚገኘው የእስራኤል ወታደር፣ በሊባኖስ የሚገኘው የእስራኤል ወታደር ይውጡ፣ ወደ እስራኤል ይመለሱ የሚል ነገር ይናገራሉ ተብሎ ነበር። ሚዲያዎች አላሉም። እነሱም ደግሞ አሁን እየተናገሩ እንዳሉት ይሄ ቢያሳስባቸው ነው ለሚዲያ እንዲወጣ ያደረጉት። የእስራኤል መከላከያ ሰራዊት በሊባኖስም በሱሪያም የሚገኘው እስካሁን እንዲወጣ አልተባለም። ይሄ የሚያሳየው እስራኤል እዛ አካባቢ መኖሯ ለደህንነቷ ለህልውናዋ አስፈላጊ መሆኑን ነው። እንደምታየው ምንም እንኳ አሁን ወይም ሰሞኑን ሂዝባላ ባለፈው እንደነበረው ጦርነት በእስራኤል ላይ ከፍቶ ያሰቃያት ባይሆንም አርፎ ይተኛል የሚባል ነገር ስለሌለ እስራኤል ደግሞ እዛ አካባቢ መከላከያ ሰራዊቷን በማድረግ በሱሪያም በተለይ በሱሪያ ያለው ከሱሪያ ወደ ሊባኖስ የሚገቡ የጦር መሳሪያዎችና በርካታ ነገሮችን ለማስቀረት እና በዛ አካባቢ ያለውን

0: የሰላም እጦታ ያለ ኤርዶዋንም አሉ ብዙ ነገር ትራይል ዘካቢ መሆን ያስፈልጋታል። በሊባኖስም ያለው አንዳንድ ቦታዎች አሉ። እንደውም አሁን የእስራኤል መከላከያ ሰራዊት በተደረገው ስምምነት መሰረት ለሊባኖስ መከላከያ ሰራዊት ጥሏቸው የሚወጡ ቦታዎች እዟቸው ከነበሩት ቦታዎች መካከል በደንብ ሂዝባላን አጥድቶ ነው ወይስ እዟቸው ቆይቶ ሂዝባላ በውስጣቸው እንዳለ ነው ጥሏቸው የሚወጣ የሚሉ ክርክሮች አሉ። እነዚህ ሁላ ስላሉ በአሁኑ ሰዓት የእስራኤል መከላከያ ሰራዊት በመግለጫዎቻቸው እንዳየ ነው እንዲወጣ ከሊባኖስም ከሱሪያም የሆነ ነገር አልተነገረም ወይም አልተገደደም ማለት እንችላለን። ተጠይ
1: አሁን ባለበት እንደቀጠለ ነው። ሌላው የጋዛ ሰርጥ ያዛ ጉዳይም አለ። ሐማስ የጦር መሳሪያ ተጥቁን ለመፍታት ፈቃደኛ እንዳልሆነ ይነገራል። በሌላ በኩል ደግሞ ትራምፕ ሁለተኛውን ዙር እሳቸውን የሰላም ሐሳብ ለማስፈጸም ጥረት ያደርጋሉ ይባላል። ይሄም ሌላ ትልቅ ፈተና ነውና የሐማስ ድርጅት አባላት ወደ ግብጽ እንደሄዱ ነው ለመመካከር። ምን ውጤት ያመጣ ይሆን?
0: አንድም ውጤት ለጊዜው አያመጣም፣ ጊዜ ይወስዳል። ይሄ ሞይት የተሻለም ወደሚባለው አይደል አሁን እየሄድን ያለው? ይሄ የሰላም ምክር ቤት ወደሚባለው ወደ ጋዛ ሰርጥ እንዲገባ በእስራኤል የደህንነት የካቢኔ ሚኒስትሮች ፈቃድ ተሰጥቶታል። እንግዲህ ይሄ ነገር ሰጠኝ። መጀመሪያ ሐማስ ትጥቁን ሳይፈታ የሰላም ምክር ቤቱ ወደ ጋዛ ሰርጥ መግባቱ የእስራኤልን ድክመት ያሳያል የሚሉ በሀገራችን በርካታ ትችቶች እየተሰነዘሩ ነው። ታስቦ የነበረው በስምምነቱ መሰረትም ይሁን የእስራኤል አቋም ይሆናል ተብሎ የነበረው ሰጠኝ እስካሁን የሰላም ምክር ቤት ወደ ጋዛ ሰርጥ እንደሚገባ ምንም ጥርጥር አልነበረም። እሱ የጊዜ ጉዳይ ነበር። ግን ታስቦ የነበረው ሐማስ መሳሪያውን ትጥቁን ከፈታ በኋላ ከዛ በኋላ እኳ መሳሪያ አርባ ቢረብሽም መቋቋም ይቻላል ተብሎ ነበር። አሁን እንደምታውቀው ሰጠኝ በጋዛ ሰርጥ እስራኤል ከያዘቻቸው ቦታዎች ውጭ የሚገኙ ጋዛ ሰርጥ ቦታዎችና አካባቢዎች ቁጥጥሩ በማን ነው? ሐማስ መሳሪያ በታጠቀው ኃይል ነው። ይሄ ኃይል እንዳለ የሰላም ምክር ቤቱ ወደዛ ቢገባ ሐማስን ትጥቁን ሳያስፈታ እንዴት አድርጎ ነው አሁን አሜሪካና እስራኤል ያሰቡትን የህዝብ ማስተዳደር በዚህ የሰላም ምክር ቤት ሊከናወን የሚችለው? ስለዚህ ትጥቁን ሳይፈታ አንድ የሰላም ምክር ቤት ወደዛ መግባቱ፣ ሁለት እንደዚህ ከቀጠለ ሐማስ መቼም ቢሆን ትጥቅ አይፈታም የሚባል ስጋት ስላለ በዚህ በኩል በተለይ የእስራኤልን መንግስት የሚተቹ ሰዎች ክፍተት አግኝተዋል። መንግስቱን ድክመት ያሳየ ሲሉ ተችተውታል። በካቢኔ ሚኒስትሮች መካከል ከሚገኙትም ከፍተኛ ባለስልጣናት የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ይሄ የሰላም ምክር ቤቱ ወደዛ እንዲገባ ጠቅላይ ሚኒስትሩ ሲደግፉ እሳቸው ተቃውመዋል። እንደዚህ አይነት ውዝግብ አለ በዚህ ሁኔታ ላይ ሰጠኝ።
1: ይሄ በጣም ትልቅ ተግዳሮት ነው ለወደፊት የሐማስ እና የአዛ ጉዳይ። እንዲሁ በጸጥታ የሚታይም ነገር አይደለም። እርግጥ ጦሩ እዛ አካባቢ ከቅርብ ርቀት አለ፣ ብዙ ስራም እየሰራ ነው። ነገር ግን ሐማስ የጦር መሳሪያ ትጥቁን እስካልፈታ ድረስ ለእስራኤል ትልቅ ፈተና ሆኖ ነው የሚቀጥል። ሌላው እንደው ገብርኤል፣ አሁን የጥምር መንግስቱ ክኔሴቱ ከመበተኑ በፊት አንዳንድ ህጎችን አጽድቆ ነበረ። እነዛን ህጎች አሁን ወደ መተው የመጣ ነው የሚሉ ዘገባዎች እየወጡ ነው። ለምሳሌ የሀሬዲም ወጣቶችን ላለመያዝ፣ በቁጥጥር ስር ላለማዋል፣ በመከላከያ ሰራዊቱ ላለመዝበት ከፈለጉ የዚያ ጉዳይ፣ እንዲሁም ደግሞ የመገናኛ ጉዳይ ህግም የጸደቀበት ነበረ። ለከፍተኛው ፍርድ ቤት አቤቱታ እየቀረበ ያለበት ሁኔታ አለና እንዴት ነው? መጀመሪያ ለምን ማጽደቅ አስፈለገ? ወደኋላ ስለምን ማለት አስፈለገ?
0: በጣም ጥሩ። በነገራችን ላይ ወደ ውትድርና የማይዘምቱ የሀሪዲ ወጣቶች በቁጥጥር ስር እንዳይሆኑ መንግስት እንዲጸድቅ ሰርቶት የነበረውን ህግ የመንግስት የህግ አማካሪ በህግ መስፈርት አቋም ሲታይ ወይም በህግ መስፈርት አይን ሲታይ መስፈርቱን አያሟላም። ምክንያቱም እነዚህ ወጣቶች ዘመቱ አልዘመቱ ሳይሆን መንግስት ሁሉንም በኩል አይን ማየት ስላለበት በእኩልነትን ያጓድላል የሚል ከፍተኛ የሆነ ትችትና ቅራኔ በመያዝ የመንግስት የህግ ምን እንትኗ የህግ አማካሪዋ ለከፍተኛው ፍርድ ቤት ያስገቡት ደብዳቤ አለ ሰጠኝ። ስለዚህ ይሄ ነገር መንግስትን ጠምዶ እንደሚይዘው መንግስት ና ተብሎ እስኪ እኩልነትን የቱ ጋር ነው የሚያጸድቀው ሌላውን ቶ ተብሎ መልስ መስጠት አይፈልግም። መንግስት በከፍተኛው በሀገሪቱ ከፍተኛው ፍርድ ቤት ቀርቦ የደነገገው ህግ እኩልነትን የማያሟላ መሆኑን መታየት አይፈልግም። በሌላ በኩል ደግሞ መንግስት የፈለገውን ቢልም ከፍተኛው ፍርድ ቤት ይሄን ህግ ህጉን እንዲጸድቅ አያደርግም። ስለዚህ መንግስት አሁን ያለው እንደምታውቀው ምርጫ ለመሄድ ዘመቻ ላይ ነው። ይሄንን ህግ ደግሞ በርካታ ሰዎች አይደግፉትም። ራሱ የመንግስት ደጋፊዎች ሆኖ ይሄን መንግስትን ሌላ ቅርቃር ውስጥ እያስገባው ስለሆነ መንግስት አንዳንድ የሆነ ቦታ ለመሻገር ሰዎችን ለማግኘት ስምምነት የፈጠረ ለመሰል አሁን ለምሳሌ በዚህ ስምምነት ላይ ደርሰው ወደ ምርጫው ለመሄድ ከተስማሙ በኋላ መንግስት የሆነ ድልድይ ከተሻገረ በኋላ ህጉ እንደ ህግ ባይጸድቅ በከፍተኛው ፍርድ ቤት ቢወድቅ የኔ ችግር አይደለም፣ የከፍተኛው ፍርድ ቤት ችግር ነው። ከፍተኛው ፍርድ ቤት ደግሞ በእኔ በመመራው መንግስት ላይ ያለውን አቋም ታውቃላችሁ። ስለዚህ ተረዱኝ። አሁንም በሚቀጥለው ያለውን እንትን ካቋቋም ነው የሆነ መፍትሄ ይፈጠራል ብሎ መንግስት ለማለፍ ይሞክራል። በርካታ ነገሮች መንግስት የሚያመጣቸው ለሀገሪቱ እኩልነት፣ ለሀገሪቱ አንድነት አይጠቅምም በሚል ከከፍተኛው ፍርድ ቤት ጋር በተደጋጋሚ ሲጋጭ አልግባባ ሲል እናያለን። ሰጠኝ ይሄ ነው እየሆነ ያለው።
1: ጥሩ ገብርኤል፣ በጣም ነው የምናመሰግን። ሰላም ቀን እንመኝላለን።
0: ሰጠኝ አመሰግናለሁ። መልካም ቀን።
1: ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን በእስራኤል የኢትዮጵያ ኤምባሲ የዲያስፖራና ቆንስላ ጉዳይ ኃላፊ አቶ አምሳሉ ኻቲጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ አምሳሉ፣ እንደምን አለ?
1: ጤና ይስጥልን፣ እንደምን አላችሁ?
0: እኛ ደህና ነን። እንግዲህ ያው አንተ በለኝ ስላልክ ነው ደፍሬ አንተ ያልኩና ያው አንቱታው ይቅር ብለሃል።
1: አንቱታው ይቅር ወጣት ነኝ፣ ችግር የለም።
0: ጥሩ፣ እናመሰግናለን። እንግዲህ አንተ የዲያስፖራ ክፍል ኃላፊ የቆንስላ ክፍል ኃላፊ ነና ምንድን ነው ዋና ስራ ያንተ ድርሻ ወይም ደግሞ በኤምባሲው ጽፈት ቤት ስር የዲያስፖራ ምንድን ነው የሚደረገው? የቆንስላው ጽፈት ቤትስ ምንድን ነው የሚያደርግ?
1: የእኔ ድርሻ እንግዲህ በዲያስፖራ ክፍል አጠቃላይ የሚሰሩ ስራዎችን በኃላፊነት ሙሉ እንደ ኦፊሰርም የሚሰራው እኔ። በቆንስላ ክፍል ደግሞ ከነስር ሰዎች አሉ፣ ሁለት ሰዎች፣ እነሱን የማስተባበር ስራ ነው የሚሰራው። በዲያስፖራው ክፍል እንግዲህ እንደምታውቀው ከኢትዮጵያ ውጭ የሚኖሩ ወይም በእስራኤል ሀገር የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን የሆኑ በእስራኤል በተለይ ቤተ እስራኤላውያን የምንላቸው ከኢትዮጵያ የመጡ እስራኤላውያን በተመለከተ የተለያዩ አገልግሎቶችን እንሰጣለን። እዚህ አኳያ ዳያስፖራ ክፍል በዋናነት የሚሰራቸው ስራዎች ትውልድ ኢትዮጵያውያን የትውልድ ሀገራቸው ጋር ያላቸውን ግንኙነት ከማጠናከር አንጻር የተለያዩ ስራዎች ይሰራሉ። ከዚያም አንጻር አንደኛ ወደ ትውልድ ሀገራቸው ሄደው ጉብኝት እንዲያደርጉ ሁኔታዎችን ማመቻቸት፣ በትውልድ ሀገራቸው የተለያዩ ኢንቨስትመንት ስራዎች ላይ ተሳትፎ እንዲያደርጉ የኢንቨስትመንት መረጃዎችን መስጠት፣ ድጋፍ መስጠት፣ ድጋፍ በሚፈልጉበት ጊዜ ማነቆዎች ሲኖሩ ደግሞ ማነቆዎችን ከሚመለከታቸው አካላት ጋር ተነጋግረው የኢንቨስትመንት ማነቆዎችን መፍታትና ሁኔታዎችን ማመቻቸት፣ የውጭ ምንዛሬ አካውንት፣ የውጭ ምንዛሬ ማለት በኢትዮጵያ ውስጥ ባንክ አካውንት እንዲከፈትላቸው እዚሁ ሆነው ከዚሁ ፎርም ሞልተን እንዲከፈትላቸው ማድረግ፣ በእውቀትና ቴክኖሎጂ ሽግግር ዙሪያ ደግሞ መስራት የሚፈልጉ አካላት ሲኖሩ ለእነሱ አስፈላጊ ድጋፎችን እና መድረኮችን ማመቻቸት የመሳሰሉ ስራዎችን እንሰራለን።
0: የቆንስላ ጽህፈት ቤቱ ስራ ያው ተመሳሳይ ነው።
1: የቆንስላ ጽህፈት ቤቱ ስራ ትኩረት የሚያደርገው ሰነድ ነክ ጉዳዮች ላይ ነው። ለኢትዮጵያውያን እዚህ ሀገር ላሉ ኢትዮጵያውያን የፓስፖርታቸው የሰነዳቸው ጊዜ በሚያልፍበት ጊዜ ሰነድ እድሳት እናደርጋለን። አዲስ ከሆኑ አዲስ ፓስፖርት እንሰጣለን። ትውልድ ኢትዮጵያዊ መታወቂያ ወይም ኦሪጂን አይዲ የሚባለው ወይም በድሮ አጠራር ቢጫ ካርድ የሚለውን እንሰጣለን። የሰነድ ማረጋገጥ አገልግሎቶችን እንሰጣለን። ሰነዶች እንሰጣለን። አንዳንድ ለምሳሌ ኢትዮጵያውያን ሆኖ እዚህ ከተጋቡ ጋብቻ ወረቀት ይሰጣል። ጋብቻ ወረቀታቸው እንዲረጋገጥ ለሚፈልጉ ሰዎች ጋብቻ ወረቀት የማረጋገጥ፣ እዚህ ሀገር የተወለዱ ኢትዮጵያውያን ልጆች ካሉ የልደት ሰርቲፊኬት መስጠት፣ ከወንጀል ነጻ ወረቀቶችን አሻራ መቀበልና እሱን ወንጀል ነጻ እንዲሰጣቸው ለሚመለከተው አካል ማስተላለፍ የመሳሰሉ ስራዎችን እና ፕላስ ደግሞ ለሌሎቹ ትውልድ ኢትዮጵያውያን እንዳልሆኑ ወይም ኢትዮጵያውያን ላልሆኑ አካላት ቪዛ የመስጠት የመሳሰሉ ስራዎችን በቆንስላ ክፍል በኩል ይሰራል።
0: ጥሩ። አሁን እዚህ ቪዛ ላይ አንስተሃል እና እዚህ እስራኤላውያን ቪዛ በኤምባሲው በኩል ማስመጣት ይችላሉ ወይ? በፊት ሲመጣ ነበር፣ ከቅርብ ጊዜ ወዲህ ደግሞ ለትውልድ ኢትዮጵያውያን እዛው ማድረግ ይቻላል ቦሌ አየር ማረፊያ ላይ የሚል መረጃ ነበረን እና አሁን የቪዛ አመታት እስኪ እንዴት ነው ያለው? ኤምባሲው ይቻላል? ኢትዮጵያም ይቻላል? የት ነው በየት በኩል ነው ማሰራት የሚቻለው?
1: አዎ፣ የቪዛ አሰራር አሁን የተለየ ኢንሴንቲቭ እንደ ኢንሴንቲቭ የሚቆጠር ነው። በኢትዮጵያ ወደ ኢትዮጵያ ሲገቡ ቪዛ እንዲያገኙ የማድረጉ ስራ ከቅርብ ጊዜ ወዲህ ነው የመጣው። የተወሰኑ ሀገሮች ናቸው ያንን እድል ያገኙት። እንደ እስራኤል እስራኤላውያን በሙሉ ለትውልድ ኢትዮጵያውያን ብቻ ሳይሆን ማንኛውም እስራኤላዊ አዲስ አበባ ደርሶ ኦን አራይቫል ቪዛ ማግኘት የሚችልበት አሰራር ተፈጥሯል። በዛ መሰረት ኦን አራይቫል በቀላሉ ማግኘት ይችላሉ። ካልሆነም ደግሞ ኦንላይንም አፕላይ አድርጎ በኦንላይንም ማግኘት የሚችሉበት እድል አለ። ግን እኛ አሁን እዚህ የምንሰጠው ቪዛ ለዲፕሎማቲክ ቪዛ ከሆነ መንግስታዊ ለመንግስታዊ ስራ የሚሄዱ ከሆኑ እዚሁ ደብዳቤ ከበንቹ ጉዳይ በኩል ተቀረበ እዚሁ እንሰጣለን። ሌላው ለትውልድ ኢትዮጵያውያን አዲስ አበባ ደርሶ ነው የሚያገኙት። ያ ከእንዲህ ነገሩ ቀላል እንዲሆንላቸው ነው የተደረገው።
0: ስለዚህ እዚህ ከኤምባሲ የቪዛ አገልግሎት የለም፣ እዛው ወይም ደግሞ በኢንተርኔት አማካኝነት በቀጥታ መቁረጥ ይቻላል፣ ማግኘት ይቻላል ቪዛውን።
1: አዎ በቀጥታ መቁረጥ ይችላሉ። ካልሆነም ደግሞ አዲስ አበባ ደርሶ በዛው ካውንተሩ ላይ ቪዛ ይሰጣቸዋል።
0: ጥሩ። እንግዲህ ብዙ አድማጮች ወደዛ የሚጓዙ ስለሚጠይቁን ነው። ጥሩ ነው፣ በጣም ነው እናመሰግን። ሌላው እንግዲህ ለኢትዮ እስራኤል ዲያስፖራ አካላት በኢትዮጵያ ያለው እድል ምንድን ነው? ትውልደ ኢትዮጵያን ሆነው እንደ ዲያስፖራ ለሚቆጠሩ እና ኢትዮጵያ ሄደው የሆነ ነገር ቢያደርጉ ቢፈልጉ ምን ምን እድል አለ?
1: በጣም ጥሩ ጥያቄ ነው። ይሄ አንደኛ የሚፈለግም ነው የሚበረታታም ነው። ስለዚህ ትንሽ በዚህ ዙሪያ ላይ ማብራሪያ ለመስጠት ሞክራለሁ። መጀመሪያ ትውልድ ኢትዮጵያውያን በኢትዮጵያ ያሉ እድሎችን ለመጠቀም ትውልድ ኢትዮጵያዊ መታወቂያ ሊኖራቸው ይገባል። መጀመሪያ ይሄ ክልሉ መሆን አለበት። ትውልድ ኢትዮጵያዊ መታወቂያ ከሌላቸው እንደ ማንኛውም ውጭ ሀገር ዜጋ ትሪት ይደረጋሉ። ስለዚህ የገንዘብ መጠን ኢንቨስት ለማድረግ ከፈለጉ የገንዘቡ መጠን ከፍ ይላል። የተለያዩ እንደ ኢትዮጵያዊ አክት የማድረግ እድላቸውን የሚያጡበት ሁኔታ ስለሚኖር በመጀመሪያ እሱ ክሊር መደረግ አለበት። ማንኛውም ትውልድ ኢትዮጵያዊ መታወቂያ በእጁ ሊኖረው ይገባል።
0: ይሄ ማለት ወይ የሎው ካርድ ወይም ደግሞ በአዲሱ አጠራራችሁ ፋይዳ የሚለውን መታወቂያ ማውጣት ግድ ይላል ነው?
1: እሱ ጋር እመጣለሁ። ፋይዳም መውጣት አለበት። ንብረት ለማፍራት የሚፈልግ ሰው ወይም ንብረት ያለው ሰው ፋይዳ መታወቂያ ማውጣት አለበት። ሁለቱም ግዴታ ማንዳቶሪ ናቸው። ትውልድ ኢትዮጵያዊ መታወቂያም ፋይዳ መታወቂያም ማንዳቶሪ ናቸው። ፋይዳ ለማውጣት ትውልድ ኢትዮጵያዊ መታወቂያ የግድ ያስፈልገዋል። ትውልድ ኢትዮጵያዊ መታወቂያ ከሌለ ለውጭ ሀገር ዜጋ የሚሰጥ አይደለም። ይሄ ተይዞ ግን ምን አይነት እድሎች አሉ የሚለውን ነገር ትንሽ ለማብራራት እፈልጋለሁ።
0: ጥሩ።
1: አንደኛው እንግዲህ ኢስራኤል በጣም በቴክኖሎጂ ያደገች ሀገር እንደመሆኗ መጠን ትውልድ ኢትዮጵያውያን የሚኖሩት እዚህ ሀገር ባደገች ሀገር ውስጥ በተለያዩ ቴክኖሎጂዎች ውስጥ ገብተው እየሰሩ እውቀት አግኝተዋል ብለን እናስባለን። የቴክኖሎጂ እውቀት ይኖራቸዋል። ከዚህ አንጻር በቴክኖሎጂ ሽግግር ላይ ራሳቸውም እየተጠቀሙ ሀገራችን እንዲጠቅሙ የተለያዩ እድሎች ተፈጥረዋል። ከዛ አንጻር ለምሳሌ በስታርት አፕ በአይቲ ልምድ ያላቸው ሰዎች በዛ ዙሪያ ወደ ሀገራችን ገብቶ በሶፍትዌር፣ በሳይበር፣ በደህንነት፣ በዲጂታል ፋይናንሲንግ መሳተፍ ይችላሉ። በቴክኖሎጂ ማዕከላት ደግሞ ወጣቶችን የማሰልጠን ከዓለም አቀፍ ገበያ ጋር የማገናኘት እድሎችን የመፍጠር ሁኔታ ላይ በተለይ እውቀቱ ያላቸው ሰዎች ሊሳተፉ ይችላሉ። ሌላው ዘመናዊ ግብርናና አግሮ ፕሮሰሲንግ ላይ እንደዚሁ ሰፊ እድል አለ። ኢትዮጵያ ትልቅ ሀገር ናት። እንደዚያም ለግብርና በጣም የተመቻቸ ሀገር ስለሆነ በግብርና ኢንቨስትመንት ላይ መሳተፍ ይችላሉ። ለምሳሌ የመስኖ እና የመስኖ ቴክኖሎጂ አቅርቦት ላይ መስራት ይችላሉ። እንግዲህ እስራኤል በዚሁ በመስኖ የታወቀች ስለሆነች፣ ሌላው የውጭ ምንዛሪ የሚያስገኙ ምርቶችን በማምረት ለውጭ ገበያ እንደ አበባ፣ የአትክልትና ፍራፍሬ፣ ቅመማ ቅመም በመሳሰሉ ዘርፎች ላይ ተሳትፎ በማድረግ ወደ ውጭ ሀገር ምርቱን በመላክ ለራሳቸውም ተጠቃሚ መሆን ይችላሉ። ሌላው አግሮ ፕሮሰሲንግ ላይ የግብርና ምርቶችን እሴት በመጨመር ወይም ቫሊዩ አድ በማድረግ ለሀገር ውስጥና ለውጭ ገበያ ማቅረብ የምትችሉበት እድል አለ። በሶስተኛ ደረጃ የፋይናንስና ኢኮኖሚ ማሻሻያ እድሎችን መጠቀም ነው። ይሄ ትንሽ ያው ፋይናንስ ጋር የተያያዘ ነገር ያለው አቅማቸው ከፍ ያለ ሰዎች ሊጠቀሙ የሚችሉበት እድል ነው ያለው። ለምሳሌ በካፒታል ማርኬት ወይም በካፒታል ገበያ በኢትዮጵያ በተጀመረው ገብቶ ኢትዮጵያን ሴኩሪቲስ ኤክስቼንጅ በሚባለው ላይ መሳተፍ የሚችሉበት የሚሰሙ በዚህ ዙሪያ ላይ ያሉ ኢንተርፕረነሮች ካሉ ብዬ ነው ማነሳው። ሌላው በባንክና በኢንሹራንስ ዘርፎችም እንደዚሁ መሳተፍ ይችላሉ። በአራተኛ ደረጃ በማህበራዊ ልማትና በጤና፣ በትምህርት፣ በመሳሰሉ ዘርፎች ለምሳሌ በጤናው ዘርፍ እስራኤል ያለውን የላቀ የሕክምና እውቀትና ደረጃውን የጠበቀ የሕክምና ቁሳቁስ ወደ ሀገር ውስጥ በማስገባት በዘመናዊ ሆስፒታሎችና በምርመራ ማዕከላት ማቋቋም በአማካሪነትና ስልጠና በመስጠት እንደዚሁ በኮንሳልታንሲ አገልግሎት መስጠት የሚችሉበት ሰፊ ድል ተፈጥሯል። ሌላው በቱሪዝምና በባህላዊ ትስስር ዙሪያም እንደዚሁ መስራት ይቻላል። ሁለቱ ሀገሮች ጠንካራ ግንኙነት ያላቸው ሀገሮች እንደመሆናቸው መጠን የተለያዩ የቱሪዝም ድሎችን መጠቀምና ከእስራኤል ሰዎችን የግድ ትውልድ ኢትዮጵያ ብቻ ሳይሆን ሌሎችንም ሰዎች አቀናጅተው አብረው ወደ ኢትዮጵያ በመሄድ ፓኬጆችን በመቅረጽ ኢትዮጵያን በማስጎብኘት ከዚያው ለራሳቸው የሚጠቀሙበት እድል ካለ ያንን መጠቀም የሚችሉበት ሁኔታዎች ይኖራሉ። በአጠቃላይ ትውልድ ኢትዮጵያውያን አሁን ያልኳቸው ትልልቅ ኢንቨስትመንት ኤሪያዎች ብቻ ሳይሆን ደግሞ እንደ ማንኛውም ኢትዮጵያዊ በኢትዮጵያ ውስጥ ቤት የመስራት በማንኛውም ትንንሽም ትልቅም ስራዎች ላይ ቢዝነሶች ውስጥ ገብተው የመሳተፍ ሰፊ እድል አላቸው።
0: ጥሩ። እንግዲህ ይህን እድሉን የሚጠቀሙበት አካላት ይጠቀሙ። ሌላ ጊዜ ደግሞ በዚህ ዙሪያ በሰፊው ቃለ ምልልስ እናደርጋለን። ሌላው አሁን ብዙዎች በተለይ ችግር ነው እያሉ ያሉ የመታወቂያ ካርድ ነው፣ የሎ ካርድ እና ፋይዳ የተባለው የመታወቂያ አይነት አወጣጡ ትንሽ ውስብስብ ነው ይላሉ። እናንተ የምትሰጡት አገልግሎት ኢትዮጵያስ ያለው አገልግሎት ምን ይመስላል? አቶ አምሳሉ፣
1: ትውልድ ኢትዮጵያዊ መታወቂያ ለማግኘት ከዚህ በፊትም እንደዚሁ ማብራሪያ ሰጥተናል። በተለያዩ አጋጣሚዎችም ማብራሪያ እንሰጣለን። በእስራኤል ያለው ዳያስፖራ ወይም ትውልድ ኢትዮጵያውያን ወይም ደግሞ በእርግጠኛ ዳያስፖራ የሚለውን ብዙ ትውልድ ኢትዮጵያውያን አይወዱም። እስራኤል ያሉ ልክ ናቸው። ሶ ቤተ እስራኤላውያን ብለን ነው የምንጠራው። ሶ ለቤተ እስራኤላውያን ታርጌት አድርጎ ለብቻው መመሪያ ወጥቶ ነው ለማስተናገድ እንዴት ይስተናገዱ በሚል። ሌላው በሌላ ዓለም ያለው ዳያስፖራ ኢትዮጵያዊ ነው፣ ኢትዮጵያዊ ሆኖ ዜግነቱን የቀየረ ነው። እስራኤላውያን ግን ወይም ቤተ እስራኤላውያን እስራኤላውያን ናቸው። የሆነ ወቅት ላይ ኢትዮጵያ የነበሩ ወደ እስራኤል የመጡ ሰዎች ናቸው። እነዚህን የሚያስተናግድ አዲስ ለየት ያለ አሰራር ስላስፈለገ ነው ወደዛ አሰራር የተገባው። በዚህ መሰረት አንድ ቤተ እስራኤላዊ ትውልድ ኢትዮጵያዊ መታወቂያ ማግኘት አገልግሎቱን ከጠየቀ ቶዳቶሊ ከኢትዮጵያ ወደ እስራኤል ሲገባ የነበረውን የአዲስ ገቢ እሱን ማቅረብ ይጠበቅበታል። $300 ሶስት ፎቶ የቅርብ ጊዜ ስድስት ወር ያላለፋቸው ጀርባቸው ነጭ የሆኑ ሶስት ፎቶዎች፣ ፓስፖርት ሳይዝ ፎቶ እና መታወቂያው ከዚህ በፊት ያወጡ ሰዎች ሶስት ምስክሮችን ይዞ በመቅረብ ፎርም በመሙላት መታወቂያውን ማግኘት የሚችልበት ይድላል። ሌላ ደግሞ ሁለተኛ እዚህ ጋር አንዳንድ የሚያጋጥሙ ነገሮች ስላሉ መጥቀስ የምፈልገው በጋብቻ የመጡ ወንድም ሴትም ሊሆን ይችላል፣ በጋብቻ የመጡ ኢትዮጵያውያን የቤተ እስራኤላዊነትን ወይም እስራኤል ዜግነት ያገኙ ትውልድ ኢትዮጵያዊ መታወቂያ እንዴት ያገኛሉ በሚለው ዙሪያ የቀድሞ ፓስፖርታቸው ከኢትዮጵያ ሲመጡ የነበራቸውን ፓስፖርት እዚህ መጥተው ፓስፖርት ቀይረዋል፣ በእርግጥ ግን የቀድሞ ፓስፖርታቸውን ማቅረብ ይጠበቅባቸዋል። $300 ሌላው እንዳለ ሆኖ ማለት $300 ሶስት ፎቶ እና ሶስት ሰው ምስክር። በጋብቻ ሲመጡ ግን የስም መቀያየር ይኖራል። ስም በሚቀያየርበት ጊዜ ወደ ጠበቃ ጋር በመሄድ ትውልድ ኢትዮጵያዊ መታወቂያውን ለማግኘት ጠበቃ ጋር ሄደው በጠበቃ አስጽፈው በውጭ ጉዳይ ሚኒስቴር አረጋግጦ ስም የተቀየረ መሆኑን በጋብቻ ምክንያት የቀድሞ ስማቸውን የሚያመለክት ሰነድ ከዛ የተቀየረውን ስም እና የጋብቻ ሰርቲፊኬቱን በማድረግ የተረጋገጠ የጠበቃ የተጻፈ ወረቀት ይዞ በመቅረብ ማግኘት የሚችሉበት እድል አለ። ሌላው እዚህ ሀገር የተወለዱ ቤተ እስራኤላውያን እንዴት ሰርቲፊኬቱን ሊያገኙ ወይም ካርዱን ሊያገኙ ይችላሉ? የትውልድ ኢትዮጵያዊ መታወቂያ ካርድ ለምለው የወላጆችን የትውልድ ኢትዮጵያ ወረቀት ማያያዝ አለባቸው። የወላጆችን የአባት ወይም የእናት ሁለቱም ካሉ የአባትና የእናት ልደት ካርድ ነው። ትውልድ ኢትዮጵያዊ መታወቂያ በማያያዝ ልደት ካርዳቸውን በውጭ ጉዳይ ሚኒስቴር የተረጋገጠ ልደት ካርድ እና ሌሎቹ እንደተጠበቁ ሶስት ሰው ምስክር፣ ሶስት ፎቶ እና 18 ዓመት ካልሞላው ደግሞ $200 18 ዓመት ካለፈው $300 ለሌላው እንደሚደረገው ማለት ነው። እነዚህን ነገሮች በማሟላት ሰነዱን ማግኘት ይችላል።
0: ጥሩ ነው። ይሄ የየሎ ካርድ እና የፋይዳ ልዩነቱ ምንድን ነው?
1: ኦኬ፣ ወደሱ ከመምጣት በፊት የትውልድ ኢትዮጵያዊ መታወቂያ ጋር በተያያዘ ትንሽ ሲያስቸግረን የነበረ በተለይ እድሜያቸው ገፋ ያሉ ሰዎች በፓስፖርት በእስራኤል ፓስፖርታቸው ላይ የትውልድ ቀንና ወር 00 ተደርጎ የተሞላ አለ።
0: አዎ፣
1: አሁን እሱ እየተቀየረ እንደሆነ ሰምተናል። በተለያዩ አጋጣሚዎች አይተናል። ተስቀይሮ የመጡ ሰዎች ትንሽ ችግር ስላጋጠማቸው ቀይረው ከሆነ ትውልድ ኢትዮጵያ መታወቂያውን ለመውሰድ ሲመጡ፣ ከዚህ በፊት በእድሳት ዙሪያ ነው ይሄ ትውልድ ኢትዮጵያ ማሳደስ ዙሪያ፣ ቀይረው ከሆነ እርማት ነው የሚሆነው። ሶ እርማት ለማድረግ ከዚህ በፊት የነበረውን ኮፒ ከዛ ደግሞ አዲሱን ይዘው በመቅረብ እንደገና እርማት ማድረግ ይገባቸዋል ማለት ነው። ሶ ምናልባት ፓስፖርትና መታወቂያው ልዩነት ካለው ወደ ኢትዮጵያ ሲሄዱ ተቀባይነት ስለማይኖረው አስተካክሎ ነው መጓዝ ያለባቸው የሚለውን መጨመር ፈልጋለሁ። ትውልድ ኢትዮጵያ መታወቂያና የፋይዳ መታወቂያ ልዩነቱ ምንድን ነው በሚለው ላይ ትውልድ ኢትዮጵያ መታወቂያ የሚሰጠው ትውልዳቸው ወይም መነሻቸው ኢትዮጵያ ለሆኑ ኢትዮጵያ ኦሪጂን ለሆኑ ሰዎች፣ ውጭ ሀገር ዜግነት ላላቸው ሰዎች የሚሰጥ ነው። ፋይዳ መታወቂያ ግን ለኢትዮጵያውያን አጠቃላይ ኢትዮጵያውያን ከህፃን እስከ አዋቂ ፕላስ በኢትዮጵያ ውስጥ የሆነ ቢዝነስ አለኝ ለሚል ሰው ወይም ቢዝነስ ላላቸው በኢትዮጵያ ውስጥ ቢዝነስ ራን ለማድረግ የሚፈልጉ ትውልድ ኢትዮጵያ መታወቂያ ያገኙ ሰዎች አገልግሎት በኢትዮጵያ ውስጥ በተለያዩ ቦታዎች ላይ አገልግሎት ማግኘታቸው አይቀርም። አገልግሎት ለማግኘት በሚፈልጉበት ጊዜ የመንግስታዊ አገልግሎቶችን ለማግኘት ትውልድ ማነው ፋይዳ መታወቂያ ያስፈልጋቸዋል። ስለዚህ ሁለቱ መታወቂያዎች ያላቸው ልዩነት ፋይዳ መታወቂያ ለማንኛውም ኢትዮጵያዊ ፕላስ በኢትዮጵያ ውስጥ ማንኛውም አይነት ቢዝነስ ያለው ቢዝነስ ብቻ ሳይሆን ትምህርትም የሚማር ከሆነ ፋይዳ መታወቂያ ያስፈልገዋል። ለምን? አገልግሎቱን ለማግኘት የተለያዩ ቦታዎች ስለት ፋይዳ ስለሚጠየቅ ማለት ነው። ትውልድ ኢትዮጵያዊ ግን ቅድም እንዳልኩ ለኦሪጂን የሚሰጥ ነው። ያላቸው ልዩነት
0: የፋይዳ የሚለው በአሻራ የሚሰጥ አሻራ ተነስቶ የሚሰጥ መታወቂያ መሰለኝ። እንግዲህ ባልሰስ
1: ፋይዳ በአሻራ አጠቃላይ አሻራ ይወስዳል። የአይንም የእጅም አሻራ ሙሉ አሻራ ወስዶ የሚሰጥ መታወቂያ ነው። ግን እሱን ለማውጣት ባይዘወይ ትውልድ ኢትዮጵያዊ መታወቂያ ሊኖራቸው ይገባል። የውጭ ሀገር ዘዋቢዎች ከሆኑ
0: የግዲያ ቢጫው ካርድ ወይም ደግሞ የሎ ካርድ የሚባለው ይኖር ይገባል። ከዛ በኋላ ነው ፋይዳን ማውጣት የሚቻለው።
1: የሎ ካርድ ይገባል።
0: አዎ፣ አንዳንድ እዛ ኢትዮጵያ የሚጓዙ አሁን ችግር አጋጠመን የሚሉ የባንክ አካውንት ይኖራቸዋል፣ ሂሳብ ይኖራቸዋል፣ ለማንቀሳቀስ ተቸግርን የሚሉ አሉ። እና በዚህ ዙሪያ ምንድን ነው ማሟላት ያለባቸው?
1: ፋይዳ መታወቂያ ማውጣት ነው። ፋይዳ መታወቂያ ከሌላቸው ባንክ አሁን አገልግሎት አይሰጥም። ባንክ ብቻ ሳይሆን ባይዘወይ ሁሉም ሴክተሮች ናቸው። አገልግሎት ለማግኘት በሚፈልግበት ጊዜ ፋይዳ ነው የሚጠይቀው። አሁን በዋናነት ግን ሰዎች የተያያዙበት በባንክ ነው። ገንዘባቸው ባንክ ላይ አስቀምጠዋል። ባንክ ያላቸውን ገንዘብ ለመንቀሳቀስ በሚፈልጉበት ጊዜ ከፋይዳ ጋር አስተሳሰር ይባላል። አሁን እንደውም ብሎክ ሆኖ ነው ያለው። ከግንቦት ወር ጀምሮ ብሎክድ ነው። ብሎክ የሆነውን ለማስለቀቅ በአካል ሄደው ውጭ ሀገር ነዋሪ መሆናቸውን ወይም ትውልድ ኢትዮጵያ መታወቂያቸውንና ፓስፖርታቸውን ቪዛቸውን ማሳየት ነው። ያንን ካሳዩ ብሎክ የሆነው ይለቀቅና ፋይዳ መታወቂያቸው ጋር የማስተሳሰሩ ስራ ይሰራል ማለት ነው። መጀመሪያ ብሎኩ ከተነሳ በኋላ ከፋይዳ መታወቂያ ጋር የማስተሳሰር ስራ ይሰራል። ስለዚህ ማንኛውም በኢትዮጵያ የሆነ ነገር አለኝ የሚል ሰው ሁሉ ፋይዳ መታወቂያ ማውጣት ይጠበቅበታል።
0: በጣም ጥሩ፣ ግልጽ ነው። እንግዲህ ለአድማጮቻችን ወይም ይህንን አሁን ለሚፈልጉ እንደው መጨረሻ ማጠቃለያ ማወቅ የሚገባቸው ነገር ካለ አቶ አምሳሉ?
1: ያላነሳነው ቅድም ከዚህ ከዲጂታል አገልግሎት የመጣ አለ። እሱን ትንሽ ገፋ አድርገን ብናነሳ ጥሩ ይመስለኛል። ሰዎች በጣም እየተቸገሩ ያሉበት ኤሪያ ስለሆነ በተለይ ሰነድ ማረጋገጥና ውክልና ለመስጠት በኢትዮጵያ ለወዳጆቻቸው ውክልና ለመስጠት ከፈለጉና ሰነዶችን አረጋግጠው ወደ ኢትዮጵያ ለመላክ የሚፈልጉ አካላት አሁን አዲስ አሰራር መጥቷል። እሱም ዲጂታል ሞፋ በሚል መተግበሪያ በሞባይል መተግበሪያ ወይም በሞባይል አፕ የሚደረግ አሰራር መጥቷል። ወደኛ ወደ ኢንቨስትመንት አይተበከባቸውም። ይቤታቸው ቁጭ ብሎ ሞባይሎቻቸው ላይ ዲጂታል አፕን በማውረድ ውክልና መላክ የሚፈልጉ ከሆነ አፑን ካወረዱ በኋላ ኢሜይላቸውን አስገብቶ ፓስወርድ መስጠት፣ አዲስ ፓስወርድ እንደሚጠይቀው ካራክተሩ ለምሳሌ ካፒታል ያለበት ቁጥር ያለበት እና ሲምቦል ያለበት ፓስወርድ መስጠት ነው። ከዛ ሳይን አፕ ማለት አለባቸው። ሳይን ኢን ወይ ሎግ ኢን ሳይን ሳይን አፕ መጀመሪያ ስለሆነ ያንን ካሉ በኋላ አማራጭ ይሰጣል። ወክልና ሰነድ ማረጋገጫ መስጠት ወይም የሰነዶችን አውተንቲኬሽን የሚል አማራጭ ይሰጣል። ሴቲንግ ውስጥ ገብቶ ወደ አማርኛ ወይ እንግሊዝኛ መቀየር ይችላሉ። ሶ በዚሁ መሰረት ሰነድ ማረጋገጥና ወክልና ሰነድን ይበታቸው ነው። አንዳንድ ሰዎች ያልተፈለገ ወጪ ሁሉ እስከ ማውጣት የሚሄዱ አሉ፣ ብዙ ገንዘብ የሚከፍሉ። ይቤታቸው ሆኖ ማድረግ ይችላሉ። ማንኛው የተማረ ጥቂት የተማረ ሰው ብዙም እንደው ኮሌጅ መበጠስም አይጠይቅም። በጣም ሲምፕል የሆነ አሰራር ነው። አማርኛ ከቀለላቸው በአማርኛ፣ እንግሊዝኛ ከቀለላቸው መጨረሻ ላይ ቪዲዮ ይቀረጻሉ። እዚያው አፕሊኬሽኑ ቪዲዮ ተቀረጸ የሚል ያመጣል። ቪዲዮ ላይ የምንነበብ አለ። አንዳንድ ሰዎች አሁን አፕሊኬሽኑ ተጠቅመዋል፣ ወደ ቪዲዮ ሲደርሱ ግን ቪዲዮ ካሜራው ላይ የመጣውን ሳይሆን ራሳቸው ያሰቡትን ያወራሉ። በሞባይሏቸው ላይ በቪዲዮ ላይ የመጣውን ማንበብ ነው። 15 ሰከንድ ነው የሚሰጠው። ቀይዋን ከነኩ በኋላ የተሰጣቸውን በእንግሊዝኛ በአማርኛ አንብበው ልክ እነሱ አንብበው ሲጨርሱ 15 ሰከንዱ ያውቃል፣ ቪዲዮቸውን ካፕቸር ያደርጋል ማለት ነው። በዛ መሰረት ክፍል የምለውን ክፍያ ከፍለው አገልግሎቱን እቤታቸው ቁጭ ብሎ መጠቀም የሚችሉ መሆኑን ለመናገር ይፈልጋለሁ። ምናልባት ሰዎች የሚቸገሩት በዚህ ኤሪያ ስለሆነ ይህን ነው ለማለት የሚፈልገው።
0: በተለይ ይሄ ውክልናን ለመስጠት የሚያገለግል ነው።
1: ውክልናና አሁን ለምሳሌ ጋብቻ ሰርቲፊኬት ወይም ጋብቻ ነጻ ወይም ዳይቮርስ በጣም ይፈልጋሉና እነዚህ ሰነዶች መላክ የሚፈልግ ሰው በውጭ ጉዳይ የተረጋገጠውን ሰነድ ይዞ በሞባይላቸው ቁጭ ብሎ ማስተላለፍ ይችላል።
0: ዲጂታል ሞፋ ነው እንግዲህ ለማውረድ የሚፈልጉ ይህንን አፑን።
1: ዲጂታል ሞፋ
0: በጣም ግልጽ ነው። እንግዲህ በእስራኤል የኢትዮጵያ ኤምባሲ የዲያስፖራና ቆንስላ ክፍል ኃላፊ አቶ አምሳሉ ሁቴ በጣም ነው የምናመሰግን። በጣም ሌላ ጊዜም እንግዲህ ከአድማጮች ከዜጎች የሚነሱ ጥያቄዎች ካሉ እናቀርባለን። በጣም እናመሰግናለን። ሰላም ጊዜ እንመኛለን።
1: እኔም አመሰግናለሁ። መልካም ጊዜ ይሁንላችሁ።
0: መልካም ጊዜ።

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቀን ሁለት ደቂቃዎች አክል ይቀራሉ። ከዛ በፊት እንግዲህ በአሜሪካ እና ኢራን መካከል ተኩስ መለዋወጡ እንደቀጠለ መሆኑ ተገልጿል። በተረፈ በጧቱ ፕሮግራማችን ከኛ ጋር ስለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረባችን ገብርኤል በየነ፣ ለኢትዮጵያ ኤምባሲ ሰራተኛ ተወምሳሉና ለቴክኒክ ባለሙያችን ሞሸ ሙሽኮቪች እናመሰግናለን። ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን። ስላዳመጣችሁ እናመሰግናለን። ከጊዜ እጥረት ያልተቀበልናቸው ብዙ ሀሳቦች

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሮቡ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ረቤ ቴትባብ በአብታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ጁላይ 29 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 22 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሞሼ ሞሽኮቪች ሲሆን የፕሮግራሙ አጠናካሪ ሀና አስፈራው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ሳምንታዊ አድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን ጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እና ዛ ሰርጥ እርምጃ መውሰዱን እንደቀጠለ መሆኑን አስታወቀ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ትላንት ከፕሬዚዳንት ትራምፕ ጋር የነበራቸው ግንኙነት በጣም ጥሩና መግባባት የነበረበት ነው በማለት ተናገሩ። የሆርሙዝን የባሮች መጥ በሌላ መስመር ለመቀየር እስራኤልና የፋርስ ባህረ ሰላጤው ሀገራት እየተወያዩ ነው ተባለ። አሜሪካና ኢራን ከቀናት መረጋጋት በኋላ ዳግመኛ ግጭት ውስጥ ገቡ፣ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስና ዛ ሰርጥ እርምጃ መውሰዱን እንደቀጠለ መሆኑን ገለጸ። ጦሩ የሰላም ቀጠና ብሎ በከለለው ደቡብ ሊባኖስ አካባቢ ያገኘውንና ከምድር ውስጥ በዋሻ የሰራውን ሂዝበላ የሰራውን የግንባታ ቁሳቁሶችን የሚያመርተውን ፋብሪካ ውድሟል። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ጦሩ ባለፉት ቀናት ባካሄደው አሰሳ በርካታ የጦር መሳሪያዎችና ወታደራዊ ቁሳቁሶችን አግኝቶ ከጥቅም ውጭ አድርጓል። ይህ በእንዲህ እንዳለ መከላከያ ሰራዊቱ በዛ ሰርጥም እርምጃ መውሰዱን እንደቀጠለ ነው። በማዕከላዊ ጋዛ የጦር መሳሪያ መጋዘኖችን አጥቅቷል። አንዱ መጋዘን ከመስጊድ ውስጥ ተሰርቶ ነበር ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁና ፕሬዚዳንት ትራምፕ ትላንት የነበራቸው ውይይት በጥሩ ሁኔታ የተጠናቀቀ መሆኑ ተገለጸ። ሁለቱ ከፍተኛ ባለስልጣናት በዋይት ሀውስ ለአንድ ሰዓት ተኩል ያክል የተወያዩ ነበር። በውይይቱም የእስራኤልና አሜሪካ ከፍተኛ የደህንነት ባለስልጣናትም ተካፍለዋል። ቃል አቀባያችን ጊዜ

ነበረ። ለእስራኤል ወደፊት እጣ ፈንታና የደህንነት ጥበቃ ጉዳይም ውይይቶች ተደርገዋል ብሏል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በውጭ ሀገራት የሚኖሩ እስራኤል ዜጎች በመጪው ክኔሴት ምርጫ ድምፅ እንዲሰጡ ሁኔታዎች መመቻቸት ያለባቸው መሆኑን የሊኩድ ፓርቲ ወኪሎች አሳሰቡ። በብሔራዊ ምርጫ ቦርድ የሊኩድ ፓርቲ ወኪሉ ጠበቃ ኢላን ቦምባ እንደጠየቁት አስመራጭ ኮሚቴው በውጭ ለሚኖሩ ዜጎች ግልጽ መመሪያዎችን ማውጣት አለበት። በውጭ ሀገራት የሚኖሩ እስራኤላውያን ለምርጫው ሲሉ ወደ ሀገር ቤት የሚመጡ ከሆነ እርዳታ ሊሰጣቸው ይገባል። በምርጫ ቦርድ አንቀጽ 122ም ሆነ አንቀጽ 123 ለሚመርጡም ሆነ ለማይመርጡ መምረጥ ለማይፈልጉ የተለየ ጊዜ መቀመጥ አለበት። በምርጫው ለመካፈል ድምፁን ለመስጠት ለሚመጣ ሰው እርዳታ ማድረግ ሕግን መተላለፍ እንደ ጉቦም ሊቆጠር የሚችልበት ሁኔታ ይኖራል ብለዋል የሊኩድ ፓርቲ ወኪሉ ኢላን ቦምባ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። የሆርሙዝን የባህር ወሽመጥ በሌላ መስመር ለመቀየር እስራኤልና የፋርስ ባህረ ሰላጤው ሀገራት እየተወያዩ ነው ተባለ። የመሰረተ ልማት ጉዳይ ሚኒስትር ኤሊ ኮሄን እንዳሉት የሆርሙዝን የባህር ወሽመጥና የየመን ባህር ሰላጤው በኢራንና ሁቲዎች ምክንያት አደጋ ውስጥ ነው ያሉት። በመሆኑም የባህር መስመሩን ለመቀየር የአካባቢው ሀገራት ከእስራኤል ጋር እየተወያዩ ነው። ካርታ ላይ ከተመለከታችሁ አካባቢው በየብስና ባህር መተላለፊያዎች አመች ነው። አህጉራዊ መስመርም መፍጠር ይቻላል። ከሳውዲ አረቢያ ጀምሮ የተባበረችው አረብ ኤሚሬትስ፣ ባህሬን፣ ኩዌትን አድርጎ በሜዲትራኒያን ባህር በማካለል ወደ አውሮፓ መድረስ ይቻላል። ይህ እንዲሆንም እስራኤልና አካባቢው ሀገራት እየመከሩ ነው። ኢራናውያን የሆርሙዝን የባህር ወሽመጥ እንደ መጫወቻ ካርታ የሚጠቀሙበት እንዲሁም ሁቲዎች የባበል ማንደብን ወሽመጥ ችግር የሚፈጥሩበትን ለማስቀረት ተጨማሪ 4 እና 5 የባህር መስመሮች ከተበጁ በጦርነት ጊዜ የኢራኑም ሆነ የየመኑ አስፈላጊ አይሆኑም ብለዋል ሚኒስትር ኤሊ ኮሄን። አሜሪካና ኢራን ከቀናት መረጋጋት በኋላ ዳግመኛ ግጭት ውስጥ ገቡ። ባለፉት ቀናት በመካከለኛው ምስራቅ አንጻራዊ መረጋጋት የነበር ቢሆንም ግጭቱ ሌሊቱን እንደገና አገርሽቷል። አሜሪካና ሳውዲ አረቢያ በትብብር በኢራቅ በሚንቀሳቀሱ የኢራን ደጋፊ ሚሊሻዎች ላይ እርምጃ ወስደዋል። ሚሊሻዎቹ በሳውዲ አረቢያ የነዳጅ ማውጫዎች ላይ ጥቃት ስለፈጸሙ ነው አሜሪካና ኢራን በትብብር ያጸፋ እርምጃ የወሰዱባቸው። 20 የሚሆኑ ሚሊሻዎች መገደላቸውና ወደ 30 መቁሰላቸው ተገልጿል። ኢራንም ባጸፋው በመካከለኛው ምስራቅ አገራት በሚገኙ የአሜሪካ ጥቅሞች ላይ ሚሳይሎችን ተኩሳለች። ኢራን በዮርዳኖስ የሚገኘውን የአሜሪካን ጦር ሰፈር ማጥቃቷን ኤክሲዮስ የተሰኘው የአሜሪካ መገናኛ አውታር ዘግቧል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ለመደራደር ጠይቃለች በማለት ፕሬዚዳንት ትራምፕ የተናገሩትን ከእውነት የራቀ መሆኑን ቴህራን ገልጻለች። የኢራን ምክትል ውጭ ጉዳይ ሚኒስትር እንደገለጸው በቅርብ ጊዜያት ውስጥ የታደሰው ጥቃት ከጀመረ አንስቶ ባለፉት 2 ሳምንታት ኢራን ለአሜሪካ የድርድር ሀሳብ አላቀረበችም ብሏል ምክትል ውጭ ጉዳይ ሚኒስትሩ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቄል ከ4 ሳንቲም ሲመነዘር አንድ ዩሮ በ3 ሸቄል ከ46 አህጉር ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል ብሏል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 36፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ነው። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን፣ እንዲህ ከውይይት በኋላ ወቅታዊ ዘገባ በኋላ ሳምንታዊ የውይይት ፕሮግራም ነው የምናቀርበው። በዚህ የውይይት ፕሮግራም መሳተፍ የምትፈልጉ አድማጮቻችን የስቱዲዮ ስልክ ቁጥራችን መግለጽ እንወዳለን። የስቱዲዮ ስልክ ቁጥራችንም 0723940555 ነው። ደውሉልን። አና እንግዲህ አድማጮቻችን ትቀበላለች። አሁን ወደ ማስታወቂያ ፒርሶሜት።
1: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
2: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
0: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ እንደምን ዋልሽ?
3: እግዚአብሔር ይመስገን ሰጠኝ። እንደምን ዋልክ አድማጮች? ሀና፣
0: እኛ ደህና ነን። እንግዲህ የተለያዩ ርዕሰ ጉዳዮች አሉን መዋያ። አንደኛው ርዕሰ ጉዳያችን እንግዲህ ጠቅላይ ሚኒስትር ናታንያሁ ከፕሬዚዳንት ትራምፕ ጋር ትላንት ተገናኝተዋል። ውይይቱ ጥሩ ነበር ተብሏል። ጥሩነቱ በምንድን ነው የሚመዘነው?
3: ጦርነቱ እንግዲህ ጥሩ ተብሏል። በመጀመሪያ ሰጠኝ እንደምናስታውሰው ውይይቱ እንደዚህ ይሆናል ተብሎ አልተጠበቀም ነበር። እንደው ዝም ብለው ነው የደከሙ ትራምፕ እንደ ድሮ አይቀበሏቸውም፣ የስም መረጃ መስማት አልፈልግም፣ ሲነግረኝ ሁሉ አውቃለሁ ብለዋል ተብሎ መባል ብቻ አይደለም፣ ትናንት ከሰዓት በፊት በፎክስ ኒውስ ቴሌቪዥን በተደረገላቸው ቃለ መጠይቅ ነው ትራምፕ ይሄን የተናገሩት እና እንደዚህ ይሆናል ተብሎ አልተጠበቀም። ግን ከስብሰባው በኋላ ከተገናኙ በኋላ የሰማ ነው ግን በጣም የሚገርም ነው። ለአንድ ሰዓት ከ20 ደቂቃ ነው የቆዩት። ሚስጥራዊ ዝግ ስብሰባ ነበር። በዙሪያቸው የነበሩ ሰዎች በጣም እንግዲህ የአሜሪካን በአሜሪካን በኩል የአሜሪካ በደህንነቱ ዙሪያ ያሉ ሚስጥራዊ ሰዎች፣ በእስራኤልም እንደዚሁ በተመሳሳይ በትንሹ አባላት የያዙ ቡድኖች ነበሩ። ጥሩ ውይይት እንደነበር ያው ጋዜጠኛም አልነበረም፣ ዝግ ነበር በአጠቃላይ። የአሜሪካ የዋይት ሀውስ ቤተ መንግስት ቃል አቀባይ ናት በአሜሪካ በኩል ጥሩ ውይይት ነበር ብላ ባጭሩ መልክት ያወጣች ከውይይቱ በኋላ እና መመዘኛው እንግዲህ እንዳልከው ጥሩ ነው የሚባለው በእርግጥ እንግዲህ ከውጤት በኋላ ነው። ግን አሁን ባለው መረጃ ትራምፕ ከኢራን ጋር የሚደረገው ስምምነት በጭራሽ እስራኤልን አያሰጋትም ብለዋል ነው የሚባለው። ለኢራን የኒኩለር ጦር መሳሪያ ባለቤት እንድትሆን አንፈልግም፣ እስራኤልን በጭራሽ የሚያሰጋ አይደለም በማለት
0: ባራክ ኦባማም እኮ እንደዛ ብለው ነበር ሲፈራረሙ። አያሰጋትም ብለው ነው ኢራን ይህኑን ለኒክለር ተቋማት የገነባችው።
3: አዎ ባራክ ኦባማ ልክ ነህ፣ እንደዛ ነበር። ግን ስምምነቱን ትራምፕ እንዳፈረሱትን መዘንጋት የለብንም። የባራክ ኦባማ ያደረጉትን ስምምነት ከኢራን ጋር ያው ውስጥ ችግር እንደነበር ከእስራኤል በተቀበሉት መረጃ ነው እውነተኛ መሆኑ ታውቆ ስምምነቱ በ2018 እንደፈረሰ አሜሪካ ከስምምነቱ እንደወጣች ልክ ነህ እናስታውሳለን። ጥሩ ስምምነት አልነበረም። እንግዲህ ትራምፕ ግን ናታንያሁ ያለው የሰጧቸውን መረጃ እንደተቀበሉና እንደተስማሙ ናታንያሁን በዚህ ደስተኛ እንደሆኑ ነው ከሚወጡ መረጃዎች መረዳት የምንችለው። እንደውም ከምርጫ በፊት እንግዲህ በእስራኤል ብሔራዊ ምርጫ ሊካሄድ 3 ወራት ነው የቀረው። ናታንያሁ ይህ ትልቅ ስኬት ነው፣ የአሜሪካን መንግስት አሳምነው መምጣታቸው ለእስራኤል በሚጠቅም ሚስጥራዊ የእስራኤልን ደህንነት በሚያረጋግጥ ሀሳቦች ዙሪያ ሁሉ እንደተወያዩ ነው የሚነገረው። በአጠቃላይ ከተጠበቀው ውጭ በሆነ መንገድ ጥሩ እንደነበረ ነው እንግዲህ የሚነገረው። የሁለቱ መሪዎች ውይይት
0: መሪዎቹ ጥሩ ነው አሉን፣ እኛ ደግሞ በምድር ላይ የወረደውን ነገር ነው የምናየው። የኢራንን የኒውክሌር ተቋማት፣ የባለስቲክ ሚሳይሎች እንዲሁም ደግሞ ለሽብርተኞች የምታደርገውን እገዛ ያስቀራል ወይ ነው ትልቁ ነገር። አሁን ከጦርነቱ አላማም ያልተቀመጠው ትልቁ የሆርሙዝ ጉዳይ ነው ትራምፕ ይዘው የሚያራግቡትና መሪዎቹ የገለጹት ነገር ጥሩ ሊሆናል። ወታደራዊ ጥቃት ተፈጽሟል እናውቃለን፣ ብዙ ጉዳት ደርሷል በኢራን ላይ። ግን አሜሪካም እስራኤልም የሚጠብቁት የሚፈልጉት ነገር ተግባር ላይ አልዋለም ሙሉ በሙሉ
3: ተግባር ላይ እንደሚጠበቀው በእርግጥ አይደለም። ግን አንዲት ኢራንን ያክል ገናና ሀገር በርግጥ የደረሰባት ጉዳት ቀላል እንለው ባይቻልም ቀላል ባይሆንም የተጠበቀው ያህል ላይሆን ይችላል። ለከነ ጦርነት ሲጀመረው ነው እንጂ መጨረሻው አይታወቅም ይባላል። ዞሮ ዞሮ ግን በኢራን ላይ ጉዳት አልደረሰም ማለት አይቻልም። ኢራን ኢኮኖሚዋ እየተንኮታኮተ ነው። አመራሮቿ በውስጥ ክፍፍል እንደተፈጠረ እየተሰማ ነው። ሌላ የኢራን መከላከያ ሰራዊትና ቤታዊ ዘባለ ሁለቱ ራሱ ተጣምሮ እንደማይሄዱ እየታየ ነው። ይሄ ራሱ በሀገሪቱ ደግሞ እንግዲህ ልዩነትን እያመጣ ነው። መንግስት በእርግጥ በእንደዚህ አይነት ሂደት ነው የአንድ ሀገር አስተዳደር እየደከመ የሚሄደውና የሚወድቀው። ግን በአጭር ጊዜ እንደተፈለገው ውጤት አልመጣም። በአጭር ጊዜ ይመጣል ተብሎ የሚጠበቅ አይመስለኝም። ዞሮ ዞሮ እንዳልከው የኢራን ጉዳይ አሁንም ትልቅ የቤት ስራ፣ ትልቅ ጊዜ፣ ትልቅ ሂደት የሚያስፈልገው ጉዳይ ሊሆን ይችላል። ባሳለፍነው ሌሊትም ያው የነበረው ሁኔታ አይተናል። መጠቃቃቱ በመካከለኛው ምስራቅ ኢራን ስታጠቃ ነበር። የአሜሪካ መከላከያ ሰራዊት ከሳውዲ አረቢያ ኃይል ጋር ሆኖ ሲያጠቃ ነበር። መካከለኛው ምስራቅ በአጠቃላይ ኢራን አለ እንጂ በኢራን ምክንያት በመካከለኛው ምስራቅ ያለው ሰላም እንደደፈረሰ ነው ያለው።
0: ትልቁ እንግዲህ ጊዜ የሚፈርደው ጉዳይ ይሆናል። ወታደራዊ ጥቃቱ ብዙ ጉዳት አድርሷል፣ ግን የሚጠበቀውን ያክል እንዳልሆነ ራሱ መሪዎችም መልሰው ያን ችግር ስላልተፈታ ነው የሚዋጉት እናየዋለን። ሌላው እንግዲህ በአካባቢያችን አሁን የሊባኖስ ጉዳይም አለ። እንዲያውም አሁን እየወጣሉ መረጃዎች እንደሚጠቁሙት ሂዝበላ እየጣሰ ነው የተደረሰበትን የተኩስ አቁም ስምምነት፣ እንዲሁም ደግሞ አንዳንድ ይሄ በሰላም ቀጠናው አካባቢ የነበሩ በዋሻ ውስጥ የነበሩ የሂዝበላን ተቋማት የእስራኤል መከላከያ ሰራዊት እያፈረሰ ነው። እንዲሁም በአዛም ተመሳሳይ ሁኔታ እርምጃ እየወሰደ እንደሆነ ይነገራልና እንዴት ነው ያለው አካባቢያዊ ውጥረት?
3: እየሰጠኝ እንደምናውቀው አካባቢያችን የእስራኤል መከላከያ ሰራዊት ስምምነት ቢሆን እድሉን ለመስጠት እንደው ስምምነት ቢሆን መልካም ስለሆነ እድሉን ለመስጠት ነው እንጂ በጋዛ ሰርጥ ያለውንም ጉዳይ በሊባኖስም ያለውን ጉዳይ ለሂዝቦላም ለሀማስም አምኖ አይሰጥም። እንደምናውቀው በቅርብ ርቀት እየተከታተለ ነው ያለው እንግዲህ የእስራኤል የአየር ኃይል የንስራይን ማለት ይቻላል ጥቃት ያደርሳል። የሆነ እስራኤልን ሊጎዳ የሚችል የሚያጠራጥር ነገር ሲያይ ቀጥታ እርምጃ ነው የሚወስደው። ግን ያው እንደምናስታውሰው አሁን በሊባኖስና በእስራኤል መካከል የሰላም ስምምነት ይደረሳል የሚል ተስፋ ስላለ እድሉን ለመሞከር ጥረት እየተደረገ እንደሆነ እናውቃለን። ቢሳካ በጣም መልካም ነው። የሂዝቦላ ድርጅት ስምምነቱ እንዳልተቀበለው የስምምነቱ አካል እንዳልሆነ እናውቃለን። ያው አሸባሪ ድርጅት ስለሆነ መንግስት ባላት ሀገር ውስጥም ስለሚኖር ሊባኖስ ውስጥ ቀጥታ ስምምነት የሚደረገው ውይይት የሚደረገው ከአሸባሪ አካል ጋር ሳይሆን አሸባሪውን ካስጠጋችው መንግስት ካላት ሀገር ጋር ስለሆነ ከሊባኖስ መንግስት ጋር ያለው ድርድር እንግዲህ ከሰመረ ጥሩ፣ ካልሆነላቸው ደግሞ እስካሁን የሚባለው ያው የሊባኖስ መንግስት ደካማ ነው፣ መከላከያ ሰራዊቷ ይህን ያህል፣ እንደውም የሂዝቦላ ድርጅት በስልጠና በአቅም በብቃት ይበልጠዋል ነው የሚባለው። እንግዲህ ይሄ ስጋት ካለ እንዳልከው ነው። አሁን እስራኤል መከላከያ ሰራዊት አሁን እንዳየ ነው ባሳለፍነው ሌሊትም የአየር ኃይሉ ጥቃት አድርሷል፣ በዚህም በደቡብም በሰሜኑም። እና ይሄ ነው የሚቀጥለው። እዚህ ጋር ተያይዞ በጣም የሚያስገርመው ነገር ሰጠኝ የሀማስ ድርጅት ትጥቁን ሳይፈታ ዓለም አቀፉ የሰላም ኃይል አሁን አዛ ውስጥ ገብቶ የአዛን መልሶ ማቋቋም ስራ እንዲጀምር እንቅስቃሴ እየተደረገ ነው። ይሄ ነው ደግሞ ከፍተኛ ስጋት ያለው ሀማስ እንደገና ትጥቁን በመፍታት ፋንታ አዛለቆ በመውጣት ፋንታ ሊደራጅ ይችላል ይህን አጋጣሚ ተጠቅሞ የሚል ከፍተኛ ስጋት ተፈጥሯል።
0: ከአሁን በፊት ወታደራዊ መኮንኖች እንደሚሉት ሀማስንና ሂዝቦላን ማመን አይቻልም፣ እነሱ የጦር መሳሪያ ትጥቃቸውን አይፈቱም ነው ሲሉ የነበሩ። እንግዲህ ያንን ነው እያየን ያለን። ሌላው ተረጋጋ ሲባል ኢራንና አሜሪካ ዳግመኛ ጥቃት የተፈጻጸሙበት ሁኔታ ሌሊቱን ሰምተናል። በተለይ ደግሞ በኢራቅ በሚንቀሳቀሱ የኢራን ደጋፊዎች ላይ ሳውዲ አረቢያና አሜሪካ በትብብር እርምጃ እንደወሰዱ ነው የሚነገረው። ለዛም ኢራን ያጸፋ መልስ ሰጥታለች። ወደ ነበረው ሁኔታ እየተመለስን ነው ወይ?
3: ወደ ነበረው ሁኔታ በእርግጥ ያው ነው። አሁንም ጦርነት ላይ ነው ያለ ነው። ከኢራን ጋር ያለው ጦርነት እኮ ገና አልተደመደመም።
0: አይ ሰሞኑን ከቆየው አንጻር ነው። ከአሁን አንድ 3-4 ቀን ሰላም ነበር፣
3: ትንሽ ረፍት ነበር። 3-4 ቀን እንዳልከው የጠቅላይ ሚኒስትሩ ጉብኝት እስኪጠናቀቅ ይሁን ብቻ አይታወቅም። አሜሪካ የራሷ ምክንያት ይወራታል። 2-3 ቀን ረፍት ነበረ። ለ13 ሌሊት ይመስለኛል በተከታታይ አሜሪካ ኢራንን ከደበደበች በኋላ ረፍት አድርጋ ውላድራ ነበር። ባሳለፍነው ሌሊት እንዳልከው ይህን ያየ ነው። የኢራን አቤታዊ ዘብ በዮርዳኖስ የሚገኘውን የአሜሪካ ወታደራዊ ካምፕ አጠቃው ብሏል። 3 ሚሳይሎች ወደዛ አካባቢ ተኩሷል። የኢራን ደግሞ ኢራን የሚደግፉ በኢራቅ የሚገኙ ሚሊሻዎች ወደ ሳውዲ አረቢያ ተኩሰው በሳውዲ አረቢያ የነዳጅ ጣቢያ ማምረቻ ላይ ጉዳት እንዳደረሱ ነው የሚነገረው። የአሜሪካ መከላከያ ሰራዊት ከሳውዲ አረቢያ ጋር በመተባበር በኢራን ሚሊሻዎች ላይ ከባድ ጥቃት እንዳደረሰ ከአምስት በላይ እንደተገደሉ የቆሰሉም እንዳሉ ነው የሚነገረውና ለዚህ ነው መካከለኛው ምስራቅ አልተረጋጋም ይረጋጋም አይመስልም። ኢራቅ አሁን አሜሪካ ከገባች ጀምሮ ሳዳም ሁሴን ዘመን እንግዲህ እናስታውሰዋለን በታሪክ የተረጋጋ አይደለም። አሁንም ወደዛው ታሪክ ነው እየተመለሰ ያለው። መካከለኛው ምስራቅ ትንሽ ያው እንደደፈረሰ ነው ሰላሙ ያለው። ለዚህ ነው ምናልባት ሊቀጥል ይመስላል ይሄ ጉዳይ ሰጠኝ።
0: አዎ ሊቀጥል ነው መስለው የሚታየው። እንግዲህ መረጋጋት እንዲመጣ ነው የምንፈልገው። ወርቅነሽ እናመሰግናለን። ማጠቃለያ ካለ
3: ማጠቃለያ እንግዲህ ያው ያለውን ሁኔታ እንመለከታለን በየስርጭታችን። ሰላም ቢመጣ መልካም ነበር። እንደው ግን በእኛ ዘመን ሰላም ብናይ ተረጋግቶ ጥሩ ነበር አይመስልም። ግን አሁንም ሰላሙን ያምጣልን።
0: አዎ ሰላሙን ያመጣልን። እናመሰግናለን። ወደ አድማጮቹ ይት ነው የምናልፈው። እንግዲህ አድማጮቻችን ደውሉልን 0723940555 ነው የስልክ ቁጥራችን።

0: አድማጮቻችን አሁን ወደ ውይይት ፕሮግራም ነው ምናልፍ አድማጭ መስመር ላይ እንዳለ ነው እንግዲህ ካና የነገረችን ጤና ይስጥልን ማንበል
1: አሎ
0: ጤና ይስጥልን ማንበል አድማጫችን
1: ጤና ይስጥልኝ ሙሉ ዓለም ታደሰ ከሉድ
0: ሙሉ ዓለም አቶ ሙሉ ዓለም እንደምን አለ
1: ድምጡ ቀንስ ብሏልሳ
0: እንግዲህ እስኪ ጮክ ብለን ለመናገር ከፍ አድርገን ለመናገር እንጥራለን። እስኪ አስተያየትክን እንግዲህ ባጭሩ ያው
1: በመጀመሪያ ደረጃ ክብር ይስጥልኝ በጣም አመሰግናለሁ። እንግዲህ አድማጮችንም ጋዜጠኞችንም እንግዲህ በዛሬው ጧት አቶ ሰጠይ ክቡር አምባሳደር ተወካይ ጋር አድማሱ ሀምሳሉ ጋር ያደረከው ቃለ መጠይቅ በጣም የሚያረካ ኳሊቲውን የጠበቀ ስነ ስርዓት ያለው በእውነት የሚበላ ይመስላል የተነጋገራችሁ ጣላት ብዙንም ነው የምከታተለው ነው በጣም ደስ ይላል እንደዚህ ነው መሆን ያለበት
0: እናመሰግናለን
1: በጣም ደስ የሚል ነው ተጠያቂው ተጠያቂው ያቀረባችሁት ነገር ሁሉ ለኛ ገንቢ ፍቅርን የሚያጎናጽፍ መሆኑን በጣም አደንቃለሁ ከዚህ ባሻገር ያው መቼም ጊዜውን ለማቃጠል ነው እኔ ብዙ ታምር ብዙ ታሪክ ማውቅ ሰው ነኝ በበረሃም በትግድም በሱዳንም በዛ ብዙ የሰራው ሰው ነኝ ብዙ ታሪክ አውቃለሁ የኛ ሰዎች ሲቀሙ ሲሉ የነበሩት ሁሉ ያው በጋብቻም የመጡ አሉ አጭበርበሮ የመጡ አሉ በኤርትራ ብሎ የገቡ አሉ በጋብቻ ከመጡት ከድፍሮ ጣዲቅ አሉ ከኛ ጋር አብረው የሚበሉ የሚጠጡ የተቀደሱ በመከራው በደስታው አብረው የሚሳተፉ አሉ እኔም አውቃቸው እዚህ ባሻገር ደግሞ እዚህ በተው የኛ ሰው
0: የሚያጣው እኔን ጉዳይ ማንዛቱ ምንድን ነው ለህብረተሰቡ የሚጠቅመው?
1: የሚጠቅመውን እኮ ነግረው በቀደም የተነገረ ነገር አለ በቀደም ነገር ብዙ ነገር ተነግሯል ብዙ ነገር ሰምቻለሁም አይቻለሁም ግን በሶሻል ሜዲያ ሁሉ የለቀቁት አለ እኔ በህግ ጠበቃዎች በአዋቂዎች ምርጫው ተደላሎ ሲያበቃ ያው በኒትሮዬን በጠበቃ በኩል የሚከፈት ፋይል ሁሉ አለ እና ስም የማጥፋት ይሁዲን የማጥላላት ይሁዲን የመስደብ የማለት ሁሉ አለ በሶሻል ሜዲያ የተነገረው ያውቀዋል።
0: ይህ ማጥላላት ተገቢ አይደለም። እንግዲህ በማህበራዊ አቶ ሙላለ በማህበራዊ መገናኛ አውታሮች ብዙ ብዙ ይነገራሉ በእውነት ለመስማትም የሚሰቀጥጡ ነገሮች ናቸው። እነዛን ወደዚህ መደበኛ ስርጭት ማምጣት አንችልም እኛ በእውነት ግን
1: አምጡ አይደለም
0: አንዴ ግን ከዛ ምን ሰማቸው ነገሮች በጣም በእውነት ህብረተሰቡ ምንድነው የሚጠሙት ሰዎች መዘላለፍ ብዙ ስድብ አንዱን ማራከስ ነገር ቢቆም ጥሩ ነው ለሁላችንም ምንም አይጠቅምም ለማለት ፈልጌ ነው።
1: በጣዳምጠይ ቆንጆ ነበር
0: በጣዳምጠይ
1: ቆንጆ ነበር
0: እሺ
1: ጠያቂዎችን በጣም አደንቃለሁ ከዚህ ውስጥ ግን ዝም ብሎ አይጣራ ምስክር መረጃ በሌለው ነገር ስማጥፋቱን እኔ አልደግፈው ይሄ ነው መቋወበው ገብቷል ምለው
0: አዎ
1: ይሄ ነው ግን ስም በማጥፋት ይሁዲን በማራከስ የተነገረው ነገር ግን ለይሁዲ በሙሉ በውጭም በአገርም ላለ ይሁዲ ሁሉ አጥንት የሚሰብር ቃላት ከእውነት የራቀ የሚስታገቡ ሰዎች አሉ። እነዚህ ነው ለህግ እንዲቀርቡ ያው እስተ ምርጫው የምንጠብቅበት ምክንያት አለ አሙት ታቋቁመን ምርጫውን ስማጥፋት
0: ፍርድ ቤቱ አለ አይደል ምን እስከ ምርጫው ያስፈልጋል
1: ይሎ ስለ ፍርድ ቤት ማናው ኒትሮይን በሚባል ጠበቃ መተርጎም አለበት ያን በአማርኛ የተቀረጸው መተርጎም አለበት ተው እሱን ለእኔ ተው እሱን ብዙ ባለስልጣን ብዙ ወጥ የህግ ጠበቃዎች ጋር ተገናኝቼበታለሁ እና አሁን አዲስ አበባ የሚጠባበቁ ወገኖቻችን አሉ ጎንደርም አሉ የዛሬ 3 ዓመት ሊሆነውም ከዛም ቦታ ሄጄ ነበረ በእውነት የኛ ዘር የሆኑ የተባረኩ የተቀደሱ ቶራን የሚማሩ ሰንበትን የሚያከብሩ ሁሉ የእስራኤል መንግስት ሙሉ ይግባ የፋሲካን ማጽወት ሁሉ ቢልክላቸው በእውነት ብዙ ሰዎችም ማውቃቸዋሉ እነሱ ቀርተው የሚመጡት ሌላ ነው የሚመጡ የሚያመጣቸው ሁሉም ደግሞ ያው ሀቂራ የሚሆንበት ወገዛ አለ ምስራና ብሊምና ስኩኒታ ይሁዲት የሚያመጡት የሚመጡት ሌላ ነው የሚመጣለ በኮምቢና እንደሚመጡ ነውና
0: እንደዚህ ከተባለ ህጋዊ ያልሆኑ ነገሮችን በጋገር ነው ምንኖር አይደለም እያንዳንዱ መቼም በግር የሚገባ መንገድ አይደለም እናውቃለን ሂደቱ ምን ያክል እንደሆነ ምን ያክል አድካሚ እንደሆነ በዛ በኩል የሚያስጠይቅ ነገር ካለ ለምንድነው ህግ ፊት ማቅረብ ማይቻለው
1: ያው ለሚቻለው አሁን ጥሩ ጥያቄ ነው አሁን መንግስታችን የተደላደለ መንግስት የለም እዚህ ጦርነቱ እዚህ ፖለቲካው ሽኩቻው ክብር እንኳን የሌለው ኢንተርናሽናል ነው ያለበት። በዚህ ጊዜ እንግዲህ ይህን ነገር ሁሉ ማቅረቡ ትንሽ እንግዲህ ተቀባሪ ያደረዱት ነው ይከብዳል። አሁን ግን በዝራታሽም ምርጫው በኋላ ሶስት ወር በኋላ ምርጫ ይሆናል። ያለው ከቀጠለ ትንሽ የተረጋጋ ይሆናል። አሁን የጠቀስኳቸው ሁሉ ለፍርድ የሚቀርቡበት መንገድ ሊኖር ይችላል፣ አስተያየት ሊሰጥ ይችላል። ሌላው ደግሞ ተመረጠ የነበረው መንግስት አልሰራም እኛ ሰርተናል ለማለት ደግሞ አሁንም ጥሩ አድቫንች ሊኖር ይችላል። እና ለማንኛውም አንዳንድ ሰዎች አሁን ሲናገሩ ሰማለሁ፣ ልጃችን ብለው ያመጧቸው ሁሉ ምን እንደሚሰሩ ምን እንደሚያደርጉ እሰን ለመታወቂያ ቁጥራቸው ሁላሌ ምንም ችግር የለብኝ።
0: እንግዲህ በእያንዳንዱ ግለሰብ ምን እንደሚያደርግ ለማወቅ ለእኛም ያስቸግራል። ለማንኛውም ግን ህጋዊ ያልሆኑ ንግግሮች፣ ተገቢነት የሌላቸው ንግግሮች፣ የሚያስጠይቁ ንግግሮች ካሉ ቅድም እንዳልከው ህግ ፊት የህግ ተቋማት አሁንም ይሰራሉ። ከመንግስት መቀየር መኖር ጋር የሚገናኙ አይደለም። አቶ ሙሉአለም በጣም እናመሰግናለን። ተሳትፎ ይቀጥል።
1: ይገናኛል፣ ምንም ችግር የለም። በመጀመሪያ ደረጃ ሰጠኔ በጣም አከብርህ አንተና ጓዳም ሳሉ ላደረጋችሁለት ቃለ መጠየቅ እሱም ለሰጠው ምርት በጣም አደንቃለሁ። ከዚህ ሀገር ሆኖ ደግሞ ተጠግቶ ወጥተው የኢትዮጵያን መንግስትና የእስራኤል መንግስት ኢንተርናሽናል ሊያደርጉ ሊያፋርሱ የሚጥሩ ሰዎች አሉ። ይህ ነው ቢታቀቡ በጣም ቆንጆ ነው። እና አመሰግናለሁ። መልካም ከሰዓት በኋላ
0: ቻው። እሺ፣ ቻው። ወደ ቀጣይ አድማጭ እናልፋለን። አለው
2: አሎ፣
0: ጤና ይስጥልን። ማን ነበል?
2: ጤና ይስጥልኝ አቶ ሰጠኝ፣ እንዲሁም ወርቅነሽ፣ ሁላችሁ ሬዲዮ ሰራተኛዎች፣ እንዲሁም ለእህታችን በእውነት በየተራው ሰውን እንደዚህ ለምታስተናግደው ለወይዘሮ ሀና፣ ለእናቶ የሻያው እነራካሚም፣ እንዲሁም ድሮ ለነበሩት ለሬዲዮ ሰራተኛዎች ጤና መመኝላቸዋለሁ። ከናታኒያ ሞቲ ሙላት።
0: እሺ አቶ ሞቲ፣ ሀሳብ ግን
2: ሀሳቤ ያው ባለፈው ከ13 ቀን በፊት ከ19 ቀን በፊት ነበር ሀሳብ ልሰጥ ብዬ ነበር። ጋን ያኛው ሁሉም ነገር አልፏል እና ያው እንዳለፈ ሆኖ ግን ያው መነሻው ወዚያው ዙሪያ ላይ ነው እና በህብረተሰባችን ላይ በአሁኑ ሰዓት እንግዲህ አቶ ሰጠኝ በእውነት እናንተ ህዝቡን ለን ድምፅ ሰሚ ሁሉን ለን አስተዋጽኦ የምታደርጉ ነው። ሳላመሰግናችሁ አላልፍም። የሁሉን ለን ሀሳብ ትቀበሏላችሁ። ሀሳቡን እንደ ሀሳቡ ያው አሳፍራችሁ ትይዟላችሁ። ህዝቡም ደግሞ ያለውን ሀሳብ ይሰጣል፣ ለአድማጭም ይሰማል እና ስለዚህ ያው እንግዲህ ባለፈው ወቅት ሁላችን እንደምናውቀው ስለ ሃይማኖት ጉዳይ እየተነሳ በየዋጻው በየሁሉ ጋጋታ ነበር። እንግዲህ ሃይማኖት ስል ሃይማኖት ካሳው ማለት ጨቅላ የጠፋች ጨቅላ በሷም እንዳይመስል ግን ሃይማኖታችን
0: የእምነት ዙሪያ
2: አዎ፣ ይህን የይሁዲነን እምነት ኦሪትን ተከታይ ለሆነ ህብረተሰብና እንዲህም ደግሞ ያው ትበተኗላችሁ ትሰበስባላችሁ እንዳለነን አምላካችን ተበትነን በየአራቱ አህጉር ተበትኖ የነበረ ወደዚህ ቅድስት ሀገር ያው ተሰብስቧል። ከተሰበሰበ በኋላ ግን አሁን ደግሞ ይህ ያለው ሽርጉድ እንደው ለምናልባት እንደው እግዚአብሔር ተጣልቶ እንዳይበትነን ነው ምል፣ ግን እግዚአብሔር ግን ፈጥሮ የማይክደንና ሰጥቶ የማይነሳን አምላክ ነው። ሁሉን አስተዋይ ነው። እንደ ሰዎች እንደኛ ቢሆን እንደኛ አስተሳሰብ ቢሆን ሁላችን ራሳችን እንበተን ነበር።
0: አቶ ሞቲ፣ ችግሮች ካሁን ተነስተዋል። ሰሞኑንም ዋና መወያያችን በሬዲዮ የኔ ነበር። እስኪ አሁን ወደ መፍትሄ ሀሳብ እንምጣ። በምን መልኩ ነው ችግሮችን ልንፈታቸው የምንችለው?
2: ይኸውልህ አቶ ሰጠኝ፣ የእኛ ችግር ምንጊዜም መፈቻ የለውም። እንደምታውቀው ከ2017 አንስቶ እስከ 2020 ድረስ ይህ በዋትሳፕ ጎልቶ የሚታየው በህብረተሰባችን ትልቅ የበሽታ የጉንፋን በሽታ ነው ሆኖ ያለ። የጉንፋን በሽታ ሰው አይገልም፣ ለጊዜው ያማል እንጂ። ግን አሁን ደግሞ የሚሰራጨው ነገር ትልቅ በሽታ ሆኖ ያለው ይሄ በዋትስአፕ ተዋትስአፕ ደግሞ የቲክቶክ አሁን ደግሞ ፌስቡክ ላይ መጣ ሁሉ ንብረተሰብ አንዱ ካንዱ ንፋጅበት ነው አትርሱ እናቶ ፍቃዴ በተደበደቡበት ጊዜ የነበረው ወንጅምብር ከዚያ በኋላም ደግሞ አትርሱ በድግመኛ በሃይፋ የተገደለ በሚስታራ ልጅ ከዚያም በባቻም ሆሎ እንደተገደሉ ልጆች ስንት ሽርጉድ እንዳለፈ ስንት አፍጋን አሁን አየር ማረቻ ሁላ ዘይት ደፍተን እንደዚህ እናረጋለን ተብሎ ወጣቶቻችን በነበረው አፍጋና ስንቶች ዛሬ ከቤት ወይ ሆነዋል እናታባ ሲዳ ከፈ ሆነዋል አሁንም ደግሞ ግዜዋን ጠብቃ የምትመጣ የምርጫ ግዜ ሁላችን እንደዚህ ነው ምን ሆነው እና ስለዚህ ሃይማኖትን በተነሳ እርግጥ ሁሉም በካህናትም የተማረ በካህናቱ የሚመረውም በራባን የሚመረውም ሁሉን ሃይማኖት ያውቃል ግን አንዳንድ ደግሞ ህግ ወጥ የሆነ ሃይማኖትን ሰብሮ የሚሄድ ካለ ደግሞ እሱ ደግሞ ወይም በአፍጋና ወይም ደግሞ በቁጣ በጮህት አይደለም ህግ አለ በህግ ጠይቆ በህግ መደንገጊያ ይህን ሰው ሰውን አበላሸ ልጃችን አበላሹ የሚሉትን ሰዎች ከነሱ ጋር ሆኖ ያን ሰው በህግ ጠይቆ
0: የዚህ ሀገር ህግ እኮ ይህንን ስላመንክ እንደዚሁን የሚል አይደለም
2: አውቃለሁ ሰጠኝ አውቃለሁ ሃይማኖትን በተመለከተ አንተ በፈለከው ብታምን በዚህ ሀገር ህግ ምንም አለ አረብ አለ ክርስቲያን አለ ሌላ ሌላ ማማኞች አሉ በዚህ ሀገር እነዚያም በዚህ አመናችሁ ተብለው መስታውን ድረስ ፍርድ ቀርበው የህግ መደንገጊያ ተሰጣቸው የለም ግን እነዚህ እንኳን ሃይማኖቱን ነንጥፈው ለህዱ ሰዎች ሳይሆን የኛው ቃላት ምን ያደርጋል ህብረተሰቡንስ እንደዚህ የሚሆነው ሁለዚህ የሚታወቀው ህብረተሰቡ ካህን አይከበር ራባናት አይከበር ራባኒት ሴት አትከበር እናቶች አባቶች አይከበሩ እኔ ሁለዚህ የምናገረው ነው ይሄ ህብረተሰብ ምን ነካው እኛ እኮ ድሮ ላም ጠብቀን ስናድግ ታረከውቶች ጥበቃና ወይም ደግሞ ገቢያ ተሸክሞ የሚሄዱትን እናቶች ወይም ውሃ ተሸክሞ የሚሄዱትን አቋርጠን አልፈን አንሄድም ነበር ይሄ ነበር ሃይማኖታችን ይሄ ነበር እድገናችን
0: ፈራ እግዚአብሔር ባለው ነገር ምን እንደምናገር ምን እንደምናደርግ ማንን በየት መልኩ ነው እንደው ትችት እኮ ጥሩ ነው ትችት ደውላችንም የሚያሳድግ ነገር ነው ግን ከትችት አልፎ ሌላ ነገር ጀሮ የሚሰቀጥጥ ነገር ይሰማልና እንዲህ አይነት ሁሉም አሁን በመወያየት ሊያስቀረው የሚችል ነው በቲክቶክ ምናያቸው ነገሮች በእውነት የኛ ህብረተሰብ ባህልና አካሄድ እንደዚህ ነው ወይ ብሎ ጥያቄ ያስነሳልና አሁንም ምን እናስተካክላቸው ብዙ ነገሮች አሉና ማስተካከል ይቻላል አቶ ሞቲ እንግዲህ ካለን ያው ያድማጮች ውይይት ስለሆነ ባጭሩ ማጠቃለያ
2: እና እኔ እኮ አቶ ሰጠኝ በእውነት ሰዎች ባልዋሉበት ሰዎች ባልነበሩበት ብዙ ነገር ይሆናል እና አንድ ጋዜጠኛ የሚሆነው ወይም ተቤት ቁጭ ብሎ ሊቀመጥ አይደለም በፈለገው ቦታ ሄዶ ጸልሞ ጽሉም አድርጎ ተጠላት አገርም እንኳን ጠላትን መስሮ መረጃን ጎትቶ የሚያመጣ ጋዜጠኛና ሙሳድ ይሄ ነው አንድ ጋዜጠኛ ካልሆነ ቦታ ገባት ወይም ደግሞ እምነቱን ሻረ የሚባል ጋዜጠኛ አስተዛሪ ሰምቼ ማላውቅም ጋዜጠኛ ስራው ነው ሞው ነው በስራው ነው በሞው ነው እናንተ ረድሆን ምታስተላልፉት ስራችሁ ነው ሞዋችሁ ነው እናንተን አሁን ዛሬ ወይም አንዱን ተቀበላችሁ ለአንዱ መልስ ትመልሱ እሱ እንደዚህ ሆኖ ነው የሚባል አለ ብዙ ነገር አለ ብዙ ትሙናዎች ብዙ ስርቶኖች አሁንም እንደው ዛሬ እንደተመለከትኩት አንድ ካህን አንድ እንትን ብሎ ይህንን ብዙ ነገር ይፈጭታል እና ይሄ ነገር ቢቀርብን ምን አለ ሰው ብናወጣ ምን አለ
0: የተለያዩ ነገሮች አሉ
2: አባቶችስ ነፍሳቸው ያለፈውም ሆነ ያሉት በሰላም እንዲኖሩ ከዚህ ዓለም የተለዩት ደግሞ ካህናት ምራባንም ደግሞ እንደው በእውነት እንደው አምላክ ተቀብሏቸው እንደው ርፍ ብሉ ምን ነበረበት ይሄን ያህል መከራ ኖርደው እና
0: ስለዚህ ጥሩ ዲያቶ ሞቲ እናመሰግናለን
2: አቶ ሰጠኝ መጠቅለያ ባለፈው በ13 የነበረውን አፍጋና ሁላችን እንደምናውቀው ብዙ ቅስቀሳ ሆኗል ግን ህብረተሰቡ ግማሹ ህብረተሰብ ነገሩ ወደው እንደደረስንበትና ነገሩ ግልጥ እንደሆነ አላማው ሌላ ስለነበረ ያንም ቸለል ብሎት ህዝቡ አልፏል በ19 የነበረውም ደግሞ በዚያው አስመስለው ወበራናው ጣደበይትናው ጣ ነው ዛሬና
0: አዲ ነገር ሰላማዊ ሰልፍ የማድረግ
2: ጉዳይውና መጨረሻ ላይ ግና
1: ስለቀሩት ወገኖቻችን እናት አባት እህት ወንድም አክስት አጎት ፎርም የሞላለታለ በመስራዳብኝም በስኩኒታ ይውድት ግን ይሄን ነገር አሟጣው ወደ ሌላ ነገር የሚወስድ ሰዎች አልፎ አልፎ የተለመዱ ናቸው ምንም አይደለም
0: ግልጽ ነው
1: ምን እነሱ ግን አሁን ብዙ ወጣቶች እንደናፈርተዋል
0: ግልጽ ነው እንግዲህ ጊዜው ገደበን እናውቃለን
1: ያረፋሉ እነሱ በህግ እንዲጠየቁም ደግሞ ጊዜው ስለዳን እንጂ በህግ ቅድማ አባ ሙላለም እንዳለው ሳይጠየቅ አይቀርም ሰው መሮታል አንዳንድ ሰው
0: ግልጽ ነው
1: መደንገጊያ
0: ሌሎችን እንቀበል
1: አክላታውንም ፎቶውንም ይዞ በህግ ታልተቆነጠጠና በህግ ታልተቀጣ የኛ ህብረተሰብ አዳጋሽ ነው አለኝ ወደ ስፍታችን ላለው ምርጫም የሚሰጋጁትን እንደ ስግጅነት እኔ የምመርጠው
0: ለማጠቃለል ሞከር
1: የሆነኛል ያልኩት ነው ግን ከሌና አትምረጡት ከሌ እንደዚህ ናት ከሌ እንደዚህ ነው ምን አገባነ
0: አዎ ይሄ ሁሉ የሚያስጠይቅ ነው አንድ ሰው ህግን ተተላለፈ በህጋዊ መልኩ መጠየቅ ይቻላል እና መሰግዳለን ለተሳትፎህ ይቅርታ አንድ ባንድ ቢሆን ጊዜ አሁን ሌሎች አድማጮች ብዙ ስላሉ ነው ሰላም
1: ምንም ችግር የለም እንደውም ብዙ ሰዓት ወስጀባችኋል ይቅርታ ለሌላዎች አድማጮች አመሰግናለሁ ቀጥሉበት
0: አይዞ አንድ አንድ ርዕስ ቢሆን ሁሉም እናሳካለን ምናልባት ሁሉን ለማሳተፍ እንሞክራለን እሺ ወደ ሌላ አድማጭ እናልፋለን አለው
3: ተናስተልኝ
0: አንድ ሐሳብና እንደው ለህብረተሰቡ እንግዲህ ብዙ ሲሆን እኛም ሳናዳምጣችሁ ሳንወያይበት ያልፋል እሺ ማን እንበል
3: ታታኒያ ያቆብ ከፍቴኝ
0: አቶ ያቆብ እንደምን አለ
3: ተናስተልኝ እንደምን አላችሁ ወርቅነሽ ማንተም እንዲሁ አናስፈራው
0: ደህና ነን እናመሰግናለን
3: ምታተላልፈው ሷናት ማለት ነው ሁላችሁም ትመሰገናላችሁ ወንድሞቼ
0: እናመሰግናለን
3: ደስ የሚለው ንግግር ሲናገሩ ደስ ይላል ايه يا مو زملو يا غزي مسدجا بوجو نغير دمو بياكلاتموت ايه مفتش يالدو نغير ما انتم تناغروحال من مفتي اندميغنيو او بعدلفو ب 19 كان بتدرجو افغانا نو مغدي سو افغانا يوطابت ما ن ينقساقسو ينس يادرجو ما نو بلن ين يادرجو سو يي مونجل سيغبا ونت مناغروتن
0: ሰላማዊ ሰልፍ እኮ ማድረግ እኮ መብት ነው። ሰላማዊ ሰልፍ አንድ ሰው ሲያደርግ ፖሊስ ፈቅዶ ነው። አሁን ሰላማዊ ሰልፍ ማድረግ አይደለም ትግሩ የተወጣበት አላማ
3: ሰጥያ አብራምጠይ ለምን ሰላማዊ ሰልፍ ሆነ ብዬ አይደለም ምነግርህ መነሻው ይሄ በምን ምክንያት እንደተነሳ በቤት አጥቅባ በተደረገው ነገር ጣዖት አመነ መስቀል አሰረ የሚለው ነው። ከክርስቲያኖች ጋር አብረን ነበርና ከሰላሞች ጋር አብረን ነበርና ክርስቲያንን ማንሆነግልም ሰላማን ማንሆነግልም ስራዬን ማንሆነግልም አብረን ተስማምተን የነበርነ ሰዎች ነን። ነገር ግን ሚናውን ለይቶ አስተውቆ ፈለገው መድረስ መብ ይችላል አባባላቸው በስራዬ ላይ ገብስተ ምሮ ብዙ ነገር ተቀብሎ ለምን እንደገና ይሄን ነገር ይሄ ያደርጋል ተብሎ ይሄ ነው አነጋገር ሰጥቶን ያነጋገረው እሄ ሽርክች ያለበት አዳም ተሳላችሁ ሁሉም ሰምታችኋል ሰምተናል እነተኛ አው አብርሃም ስለያየተረው እነቱን ተናግሮ እናንተም ተቀበላችሁ ተጨማሪ ታከላችሁንም ተናግራለሽ እኔም እናገረው 60 ስልሳ ሰው በኤርትራ የመጣው በምን ምክንያት ነው የመጣው? መጥቷል። እንደገና ደግሞ
0: 60 ሰው በኤርትራ ማለት
3: ኤርትራ ስለ መጡ ነው የሚባል ሰዎች ከዛ ተነስተው ባለፈው በኮሮናው ወዲህ ሆነ በምን ምክንያት ተነስተው መጥቷል እዚያ ስራ አገር ተቀምጧል አሉ። ማንም አልነቀነቀቸው ለምን መጣ ብለ የሚቀናቀን ሰው አለ? አሁን ችግሩ ምንድነው? ስምም ማጣታችን እኔ ተናገርኩትን እንዴ ብሎ ተናገረን ወንጀል ወደ ወንጀል መውሰዳችን የመጣው ተስማምቶ አብረን ተዳደረን አብረን በልተን አብረን ጠጥተን ያለነ ሰዎች ነን። ሰጠይ ቢገርምህ እኔ ልንገር አዎ ወረቤት በነበርኩበት ቦታ ወረቤት አለ አሉ የመጡ እነዛ አንድ ቀን መስለው ትዳር ይዘው ቤታቸውን ገዝተው ያቸውን አሳድገው ድሮ ኩሎ ተቀመጡ ናቸው። ይሄ ነው ይሄ ነው አይሉ ድምጣቸውን አጥፍቶ የተባረኩ ሰዎች አሉ ማውቃቸው ሌላው ግና እንዲህ ብለን መጣ ነው እንዲህ ብሉና ምንድነው ይውላ ከነከን ሀምን የመጣ ነው አብርሃም ይርዳይ ሁለቱን ለተናገረ እኔ የምደግፈው
0: አለው ምን ህብረተሰቡ ዝም ብሎ አይደለም የሚቃወመው ለምሳሌ ይሄን ያክል ቁጥር ህጋዊ አይደለም ወይም ያመጣጡ ሁኔታ ሲናገር አንድ ሰው የሆነ መረጃ ሲያመጣ እነከሌ በዚህ ጊዜ የመጡት እንደዚህ ባለ መልኩ ነው ተብሎ ነው እንጂ 60 ከመቶ 40 ከመቶ 50 ከመቶ በማለትም አይደለምና አንዳንዴ እንግዲህ በዚህ በአሊያው ጉዞ ውስጥ ብዙ ነገሮች ይኖራሉ ጥሩ ነገሮች አሉ ስተቶችም ተሰተው ሊሆን ይችላል ነገር ግን ያለ መረጃ እንዲሁ በደፈነው እንደዚህ ነው እንደዚህ ነው ማለት አሁን ለዚህ ህብረተሰብ ምንድነው የሚጠቅመው ነው
3: ምንድነው የሚጠቅመው መከባበር አብረን እየበላነ አብረን እየጠጣነ በደስታው በመከራው አብረን ያለነ ሰዎች ነን ይሄን ማሰብ አለብን ሰው መወንጀል ምን ይደረጋል አብርሃም ይርዳይ ራሱ ቀርቦ ተናግሯል አይደል ሰምታችሁታል ነው ሌላ ንቁጣ እንዲህ ቃልን ነገሌ እገሌኩ እንዲህ አለነ እገሌ ምንድነው መተን ከሰራ ያላገር ተቀምጠን እምንወነጃጀለው እ ለምን ነው ይሄን ያህል ትርምስ መሆኑ ለወደፊቱ ቆይል ሀዛ ያሉትም ቢመጡ ደስ ይለናል የፈለገ ይምጣ መንግስት ይምጣ ብሎ ከፈቀደለት መጥቶ መቀመጥ መብቱ ነው ሀዛ ያደግና እንዲህ ቃሉና አገሌ እኮ እንዲህ ብሎ ያሉ ወንጀል መወነጃጀል ይሄ ጥሩ አይደለም
0: አሁን አቶ ያቆብ ባሊያው በኩል ስታቶች አሉ የሚሉ አካላት ካሉ የሌላውንም ዓለም ማሊያ መመልከት ያስፈልጋል ኢትዮጵያን ብቻ አይደለም አሁን ከህንድ ሊመጡ ነው ተብሎ ባለፈው የመጡት አሉ ሌላ ሀገርም ይመጣሉ በዛ አካባቢስ እነዚህ አሁን የመጣው ሰው ትክክል ነው ትክክል አይደለም የሚሉት መርምረዋል ወይ ያለውን እንግዲህ አንድ ነገር ስትደግፍ ስትቃወም አጠቃላይ ለእስራኤል ሀገር መታሰብ ከሆነ ሁሉን በአንድ አይነት ነው የምታይና ኢትዮጵያ ሲሆን ትንሽ ነገሮች በጣም ይጋነናሉና በተቻለ መጠን መረጃ ይዘን በነናገር ጥሩ ነው እንላለን ማጠቃለያ ካለ እንደ መፍትሄ ሀሳብ
3: አባባለ ጥሩ ነው በየትም ይኸው ለአሁን ማን ይፍራ ነው በሚባል ሀገር አሁን ብዙ እስራኤል ብዙ መስል በዛ ሀገር ማለት ነው በማን ነው በሩሲያውና በዛ ጠብ ሆነ ብዙ መስል ማንም አይቋወመው አሁን እኛ ምን ቋወመው ስለተዋወቅነ እዚህ ተቆዳይ ነበርና ህዝቦች ፊት መጣ በኋላ መጣ እንዲህ አለነ ፊት የመጣው ሰው እንዲህ ያለነ ይወነጀለ እንዳንመጣ ያረገ ይህ ብቻ ነው እኛን የሚያተናኩርነ በየትኛው ማገር የመጣ ህዝብ አለ እነትክን ነው በየትኛው ግን እንደሱ እንዲህ ብለው አይራከሱም እንዲህ ብለው አይወነጃጀሉ
0: ለሱ እኮ ነው መከባበር ቀደም ብለሃል መከባበር ሲኖር ቁጭ ብለህ ለችግሮች ራሱ መፍትሄ ታገኛለህ አሁን እዚህ ሀገር ከመጣ ሰው መታወቂያ ተቀብሎ መኖር ከጀመረ ስራ ነገሮች እንዴት ነው እናስቀዳቸው የሚለውንም ማጤን ያስፈልጋልና ይሄንን አንድ ነገር አንድን ሐሳብ ስናነሳ በአጠቃላይ በሀገሪቱ ያለው ነባራዊ ሁኔታ ደግሞ ማወቅ ህጉስ ምን ይለናል ማለት ስናገር ደግሞ የሚያስጠይቀን ነገር ሊኖር ስለሚችል ሁላችንም ጥንቃቄ ባለው መልኩ መናገር ትችት ጥሩ ነው ግን ወቀሳው በጣም ሲበዛ እንትንላል በጣም ነው እናመሰግናቶ ያቆብ
3: ተሰማ ወቀሳ ምን አስገባነ ወደ ወንጀል መወነጃጀል ምን አስገባነ ወንድማማቾች የመጣው መጣ ተስማምተን መቀመጥ የሚመጡስም ደሞ ቸር ያምጣቸው ዘው ይሄ ግና እውነቱን እንትን እውነቱን አጥፍተን ውሸትን ምንከታተል ሰዎች ጥሩ አይደለም ለማለት ፈልጌ ነው አመሰግናችኋለሁ ለወደፊት ቦናስ ተነ ምክሮች ተነ
0: እሺ
3: ተመካክረን ምን ነው ያርገነላችኋለሁ አመሰግናለሁ
0: ሰላም ቀን እናመሰግናለን ሰላም ወደ ቀጣይ አድማጭ እናልፋለን አለው
4: አለው
0: ጤና ይስጥልን
4: ጤና ይስጥልኝ ሰዓት ወሰጠኝ
0: ጤና ይስጥልን ማን ነበል
4: ሰለሞን ይያሱ ካፖላ
0: እሺ አቶ ሰለሞን እንደምን አለ
4: ደህና ነኝ አመሰግናለሁ ተራው ስለተሰጠኝ ለስራ ባልደረቦቼ ለወይዘሮሃና እንደዚሁም ለአድማጮቻችን እንዴት ሰነበታችሁ ይያልኩኝ
0: ደህና ነን አመሰግናለሁ
4: አረሱ ሲጀምር በአባቱ ከተማ ልጅየው ተጠማ አይላለይ በገጠሩ በኩል አባቶቻችን የሚጠቀሙበት ዘይዴ ከመቆጣት ከመወንጀል ከመወነጃጀል በፊት ምሳሌዎች ይሰጡና ከዛ በኋላ ወደ ቁም ነገሩ ይገቡ ነበር ነገሩም ሰላም ይሆን ነበር ይህን ያልኩበት ምክንያቱ እንግዲህ እስኪ እኛ መጥተን ስንመጣ ኢየሩሳሌምን አመጣጣችን በሱዳንም ሆነ በአዲስ አበባ ባለፈው ገልጫለሁ በጥቂቱ እኛ ኢየሩሳሌምን ፍራፍሬው ቅጠሉን ሲያዩት ደስ የሚል ሲበሉት የሚጥም ብርቱካኑ፣ አፋሪ ሰፉ፣ ማንጎ፣ ከረመንቲናው፣ ዳቦ ተጋግሮ፣ ወተቱ ረምቶ ሁሉም በየአይነቱ ሞልቶ ቤታችን መንግስት ሰጥቶነ መቼ በልተን ጠጥተን ጠግበን ጨርሰነው ነው ይህ ሁሉ ትችት፣ ይህ ሁሉ ክርክር፣ ይህ ሁሉ ዝግድ በእኛ ህብረተሰብ ያመጣ ነው ማን አመጣብን ብለን ራሳችን ብንፈትሸው እኛ ራሳችን አይደለንም? ለችግሩ ምንጣፍ የሆነው እኛን አይደለንም? ባለፈው ተናግሬዋለሁ። መንግስት እኮ ለእኛ መምህር ቀጥሮ ትምህርት ቤት ከፍቶ ለልጆቻችን ምግባችን ቲካችን ካርባሉን ደፍተሩ ሁሉ ገዝቶ የሚያስተምሩንን ደሞዝ እየከፈለ ለእኛ ደሞዝ እየከፈለ ልጆቻችን እኮ መሐንዲስ፣ ዶክተር፣ መምህር አስተማሪ፣ ወረስዲን፣ ዳኛ እኮ ሆነዋል። መንግስት በመንግስት እርዳታ የእኛን ልጆች
0: ቤት መግዣም ሰጥቷል።
4: ቤቱማ በአጠቃላይ መሽካንታን በለው ምንም በለው እኛ በመንግስት ነው። ልጆቻችን የእኛውን እድል ያገኙትም አዎ፣ ተምረዋል፣ አውቀዋል፣ እዚህ አድርገዋል። ልክ እንደ እስራኤሉ ሰርተው ለፍተው ደክመው ነው። እነሱ እንዲህ አድርገን ቢሉ መንገዳቸው ነው። አሁን የኛው ጥጋባ ያስገርምም። አድማጮች፣ እናቶች፣ አባቶች እንደገና የኛ ሃይማኖት ሲጀመር ሲፈጠር መጽሐፉ ሲተረጎም ሲነበብ በሽቢጣ ነው የኛ ሃይማኖት የሚጠነው? በአፍጋና ነው የነበረው? የኛ አባቶች በመማር በማስተማር ህጉን በመጠበቅ እናቶቻችን የሴቱን ወጋወ አባቶቻችን የወንዱ ህክነት የቀረው በግብርና በእጅ ጥበብ ተስማርቶ አይደለም ሃይማኖቱ ተጠብቆ ተከብሮ ከዚህ ሀገር ያደረሰ? ለምን ነው የምንጠግመው? ለምን ነው የምንዋሸው? ለምን ነው ሀሰት ነገርስ ምን ይጠቅመናል? ስንት ጊዜ ነው የምንቆየው? እንኳን የኢትዮጵያ ተወለድኩ እ አሁን እዚህ ሀገር የገባሁት ያለሁትን ያህል ቆያለሁ። ለምን ነው እንደዚህ ለባበዳግል እያለ
0: አሁን ካልከው መነሻችን አሁን ለምሳሌ ለኢየሩሳሌም የነበረን ፍቅር ምኞታችን ሲሳካ እዚህ ደግሞ የነበረንን ያንን መነሻችን መርሳት የለብንም። የምናስቀጥላቸው ብዙ ነገሮች አሉ።
4: አልፎ እኮ ስንመጣ እንዴት ነበር እንዴት ብለን መጣ ነው የሚለው አንድ በአንድ ንቁዳ ለመዘርዘር ጊዜ ይሰዳል በማለት እንጂ ይህን ሁሉ ያጠቃልላል። መሬቷን እኮ ነው የሳምናት። በባዶ እግራችን እኮ ነው የመጣ ነ ልብሱ የትኛውን ሊልበስ ብለን ስንጨናነቅ ጫማው በየአይነቱ ለሴቶቻችን፣ ለእናቶቻችን፣ ለአባቶቻችን መንግስት ሰውነታቸውን የሚያጥብ ቤታቸውን የሚያጥብ አልጋቸውን የሚያነጥፍ ዛሬ ሁላ ለእኛ እናት አባት ሲሰጥልን መቼ ነው የምናመሰግነው? የሰጠንን ጸጋ መንግስቱን እግዚአብሔርን አምላካችን መቼ ነው የምናመሰግነው? ከሞት ነው በኋላ ነው የምናመሰግነው? በዚህ ሚዲያስ ቢሆን የልጆቻችን ዛሬ እንኳን ሌላ ሰው ለእኛ አይተን የማንጠግባቸው ወርቃማ ልጆች አሉ። መቼ ነው አመስግነን ጥሩ የምንመክራቸው? ነገር ነው
0: ለእነሱም መፍትሄ ለመፈለግ ብዙ መማማር ይቻላል። ብዙ ባለሙያዎችን ማቅረብ ይቻላል። አንዳንድ ጊዜ በሬዲዮ የሚቀርቡ ነገሮች በህብረተሰቡ እርግጥ መዋያ የሚሆኑ ናቸው፣ ግን በየሰፈሩ ተወያይተን የምንፈታቸው ነው። በሬዲዮ ተወያይተን የማንፈታቸው ብዙ ነገሮች አሉ።
4: በተለይ በተለይ አቶ ሰጠኝ ሌላውን የማህበረሰብ ኑሮ አዎ በውይይት ይፈታል። ሃይማኖት ግን በመማርና ህጉን በመጠበቅ ብቻ እንጂ አሁን ሽግጥ አደረጉ ብርለት ሰኞ ማክሰኞ ህዱ ራቡ ውሸት እንደገና ራሹ ህዱና እንዲህ ያደርገናል ተቼን ይሰጠነ እንዲህ ያሉ ወጣቶች አሉ ይኸው ትላንት ሽግጥ አድርገናል ምናምን። ይሄ ነው የኛ ሃይማኖት የሚወክለው? ይሄ ነው የሚወስነው? ይሄ ነው ደግሞ ሙላቸው ካህን አይደሉም? የሽቢጣው መሪ ባላገር ነው። በኋላ ደግሞ ካህኖቹ ደግሞ ሄደው የሚያቀርቡት ጠምጥመዋል። ደግሞ በበነጌው ሊሆኖቹ ይሄዳል።
0: ያኛውን ጉዳይ እኛ የምናውቀው ነገር የለም። ለማንኛውም ግን አሁን
4: በውይይታችን ላይ ሰጠኝ ህብረተሰቡ የሚሰማው ይህን ሁሉ በየቤቱ በየሽሁናው መቋቋምና የእናት አባቱን ብቻም ሳይሆን እግዚአብሔር የሚመሰገንበትን መፈለግ እግዚአብሔር የሰጠንን
0: መወያየት
4: መወያየት ሌላው ቀርቶ እኮ ከዚህ የተነሳ እኮ አቶ ሰጠኝ ቤተሰብ እኮ ቃላቱ የማይጣጣምበት ባላቶቹ የተቀየሩበት ያለና የሞተ እንደ በረዶ ስድብ የሚወርድበት ይህን ሁላ እኮ እየመረቁ ስደቡ እንዲያርጉ የሚሉ ይህን ሁላ እኮ አሁን ባዳሾቴ ሁን ተነጋገርንበት አመጣው እኛን አይደለንም
0: እንደዚህ አይነት ችግሮችን
4: ሃይማኖቱን ቀይሮ እኔ መሪ ያለው የእኛን አይደለም እንደው ወንድማችንን አይደለም ለምን ይሆን ይህን ለምን ደገፍ ነው ነው ያባባሌ
0: በውይይት ልንፈታቸው የምንችል ነው አሁንም ያነሳቸው ነጥቦች በጣም ወሳኝ የሆኑ ነገሮች አሉ በየሰፈሩ መወያየት እና በመጠንከር ብዙ የምናስኬዳቸው ነገሮች አሉ እናመሰግናለን አቶ ሰለሞን አድማጭ ስላለን
4: ሌሎቹን በሌላው ሀገር የመጡትን በእነሱ እንዲያይሉ እኛን እንላለን ሌሎቹ የመጡት ሀገር እንደመጡት እስራኤል ይሁኑ ሌላም ተጨማምሮ ይምጣ ባህላቸው አንድ ነው የኛው እኮ ይሄን ይያከፋፈሉ ነው የሚያወዛግበንና አመሰግናለን
0: እናመሰግናለን አንድ የመጨረሻ አድማጭ ስላለን ነው ቻው አላው
5: አላው
0: ጤና ይስጥልኝ አድማጫችን እስኪ ባጭሩ ሐሳቦትን
5: ጤና ይስጥልኝ አመሰግናለሁ ለይዘሮ ሃና እንግዲህ ሙላችን ለመዘረር ሰዓት የለውም
0: ለሁላችን ሰላም ተተባለ በቂ ነው እሺ
5: ያው እኮ እየሰማሁ እኮ ነው እና አሁን እኔ አሳቢ ለናገር ያስደደኝ ብዙ ቀን የለም ደውል የነበረው
0: ስሞትን አልነገሩኝ
5: እኔ ካሳታ አደገረታ ነው ባል
0: ካሳታ አደገረታ እሺ
5: እና አንደኛ ህዝቡ የመጣው ዝም ብሎ ተንጣ ሸለሞ ወዲ በሙሉ የመጣው በጉቦ ነው የመጣ ያሉት አቶ አብርሃም ይርዳይ
0: ሁለተኛ
5: ተንጣ ሸለሞ ወዲ የመጣው ዝም ሁለተኛ ፈረስ ማለት እንግዲህ ፈረስን የማውቀው አባቶቻችን መከራም ሆነ ደስታ ወደ ዘመድ የሚሰቀሉበት ነው እንጂ ይህን የተቀደሰ ዝም ፈረስ ብሎ መናገር ታገራችንም እኮ ሃይማኖታቸውን ሊጨርስልህ ወንድም ሰጠኝ ሃይማኖታቸውን የተውት እስራኤሎች አባታቸው እናታቸው አጥንታቸው ይሁድ የሆነው ለኑሮ ብለው ሃይማኖታቸውን የተውት እንኳን ቤተ እስራኤሎች ነው እንጂ የሚባለው ቤተ እስራኤሎች ነው እንጂ ተብሎ የሚባለው እንደዚህ ብሎ ፈረስ የሚለውንም ቢተወን ምን አለ አብርሃም ይርዳይ ቢተወን ምን አለ እንደገና ሳይጠራ ያለው ደግሞ አንድኛ በእኛ እኔ የመጣው ድሮ ነው የመጣሁኝ እኔ ዘመዶችን ሁላ ሀጥቅማቶችን ሁላ አስመስክሬ ነው ቋራ በለዋ ስርንግ የተቀበረች የሚሰይ ብዬ ነው አባቴን አጎቶችን የአጎት ልጅ አክስት ልጅ ይዤ መጣሁኝ ከዚያ ሲጠራ አቶ ረዳ ደጣለ በደንቢያ ዋና አጣሪ የሀገሩን በሬ በሀገሩ ሰርዶ እንደተባለው አቶ ረዳ ደጣለ ነፍሳቸውን ይማረው እሳቸው ሲያጣሩ ከዚያም አቶ ዱባለ ወርቁ እንደዚሁ ሲያጣሩ አጣርተው ስንት ወገናቸውን ሰጥተዋል ከዚያም
0: ብዙ ነበሩ ብዙ አጣሪ ሰዎች ነበሩ ካለን ጊዜ አንጻር ነው ቅድም አንድ መመለስ ስላለብኝ ነው አሁን ፈረስ ሙራ እየተባለ የሚጠራው ቃል አሁን ብዙዎች የሚያስቀይም እንደሆነ ይነገራል ለምንድነው ቃል እንደዚህ የሚጠራበት ነው ሌላ ቀን በሰፊው ባለሙያዎችን ማቅረብን እንነጋገርበታለን ፈረስ ብቻ አይደለም አቶ ካሳ እንደገለጹት ግን አሁን ባመጣጡ የተለያዩ ሐሳቦች የሚነገሩት ለህብረተሰባችን ግንባታ ለአንድነት ወይም ደግሞ ለልጆቻችን ምንድነው የሚያበረክቱት አስተዋጽኦ
5: ነው ተስራው ፈረስ ማለት ምንድነው ያሉኝ እኮ ነው ተስራው እኮ እኔንም ጨምረው እየጠየቁኝ ነው እኔ እነ ለመናገር አልፈለኩም ነበር ሁለተኛ ደግሞ ባለፈው ረዳ ስተታቆሳ ድረስ አያል ሞላ አድርጎ አይቼ ነው እንደገና በአለፋ ምላሽ ቋራስተ ጎጃም ድረስ እስከ ሱዳን ድረስ ምን አለ አለሙ
0: ብዙ ሰዎች እስኪ የመፍቲያ ሐሳብ ብዙ ሰዎች በዚህ ባመጣጡ 40 50 አመታት ውስጥ ብዙ ሰዎች ተሳትፈዋል
5: የመጣው በሙሉ ተጋፎ ነው የመጣው በጉቦ ነው የመጣው
0: አይ ነው ክል ፐርሰንት ይባል
5: ለምን እንደዚህ ይላል ለምን ይስምን ያጠፋል
0: አባቱ
5: እናቱን ሳይለምን
0: ካቶ አብርሃም ጋር በጉዳዩ ተዋይተን በጣል ጠይቀናል አሁን
5: ወይ ማ ጋይ ሰጠኝ አናግረኝ እኔ ብዙ ጊዜ ሆዴ እየፈላ ነው እንደገና እኛ ታላ ለምን በገንዘብ ተሆነ በጉቦ ተሆነ እህት ያለች ሰባት ራሷን ወንደር ኖራም ተጨባበቀ ወደ 15 እህት ወንድም አላት ለምን እሷ ማምጣት አቃተን በጉቦ ተሆነ ያንደ አየር መግጃ ከከረይተና መጣት ነበር ለምን እንደዚህ ላሉ አባቱን እናቱን አጥቅማቱን ተቆጥሮ ሃይማኖቱን የተውን ማጥንት የሚታየ አህቴ እንደዚህ ነው የነበሩ ተዚህ ነው የተቀበሩ ንጹህ እስራኤሎች ናቸው እኛ ግን እንጀራ በልተናልኝ ሃይማኖታችን ክደናል ወደ አባታችን ተመልሰናል እንጀራ አባት ነበር ነው ወደ አባታችን ተመልሰናል ተምረን በህጉ ደናል ብለን ይሄን ሁሉ ህዝቡ መጥቷልኝ አቶ አብርሃም በየነና ሌሎችም አብረው ተራርተው ይሄን ሁሉ መጥቷል ይሄ መጣው በሙሉ በጉቦ ነው የመጣ ማለት ጉቦ የተበላው ሰው ማን ነው እስቲ ያንን ያቀርቡት
0: እኛም እኮ በወቅቱ መረጃ
5: ነው ያስፈልጋል አንተ ያኛ በኋላ ነው የመጣ በጉቦ ነው የመጣ ሰጠኝ
0: አይደለም
5: አንተ ጀምሮ እኮ ነው እንዲያለ አብርሃም እርዳይ
0: እኔ እንግዲህ ሁሉም እኮ ጠይቀናል
5: አባት ግን ነው ነፍሳቸውን ማሩኝ ቤተሰብ በሙሉ እኮ ነው እዚህ ወዲህ እንጣሸልሞን በወዲህ ቤተሰብ በሙሉ እኮ ነው
0: በወቅቱ ጠይቀናል እኔ አሁን የግሌን ሁኔታ እዚህ ማነሳበት አይደለም እንግዲህ አጠቃላይ ህብረተሰቡ
5: ነው የምትቀበል እንጂ ግል አይደለም ገብቶኛል
0: ስለዚህ ለማንኛውም እንደዚህ አይነት ንግግሮች አሁን በህብረተሰቡ ውስጥ ችግር የሚፈጥሩና አንዳንድ ጥያቄዎችን የሚያስነሱ ነገሮችን እኛም ቃለ ምልልስና መረጃ መኖር አለበት ያልነው ለዚህ ነው በአጠቃላይ ይሄን ያክል ቁጥር ይሄን ያክል ሚለው ችግር ይፈጥራል በህብረተሰቡ ነው ለወደፊት በዚህ ዙሪያ ይበልጥ ምን ነጋገርበት ነው አቶ ካሳ ማስተዋቂያ ስላለን ነው ሌላ ቀን እንቀበላለን ከይቅርታ ጋር በደንብ እናወራለን መልካም ቀን የተከበራችሁ አድማጮቻችን እንግዲህ በስርጭታችን ብዙ ሐሳቦች ተነስተዋል ካሁን በፊትም ምላሽ እንዲሰጥ ያደረግንበት ሁኔታ አለ ግን ይሄ ሐሳብ እንደቀጠለ ነው ለማንኛውም ነገሮችን በማረጋጋት ለህብረተሰቡ የሚጠቅም ነገር ብናደርግ ጥሩ ነው እንላለን በተረፈ ለቴክኒክ ባለሙያችን ሞሸ ሞስኮቪች ለባልደረባችን አናስፈራው ለወርቅነሸቴ እንዲሁም ለአድማጮቻችን በሙሉ እናመሰግናለን ጊዜው እንግዲህ ስለገደበን ነው ማስተዋቂያ ይቀርናል ስቱዲዮን መልቀቅ ስላለብን ነው በደህና ዋሉ

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዒ ቴትባብ በአብ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 29 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 22 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ያኢር ኒውማን ሲሆን የፕሮግራሙ አጠናካሪ ሃና ስፈረውናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። እዛም የስፖርት ፕሮግራም ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። በተለያዩ ርዕሰ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በመከላከያ ሰራዊት ውስጥ በሚስጥራዊ ክፍል ያገለገለ የራማት ጋን ኗሪ ከኢራን መረጃ ሰራተኞች ጋር ግንኙነት ፈጥሯል ተብሎ በመጠርጠር ክስ ተመሰረተበት ተባለ። የሂዝቡላ አሸባሪ በደቡብ ሊባኖስ አካባቢ እንቅስቃሴ ላይ ወደ ነበረ የመከላከያ ሰራዊቱ የምህንድስና ክፍል ቦምብ የተጠመደባቸው ራክፋን ማስወንጨፉን መከላከያ ሰራዊቱ አስታወቀ። ኢታማጆር ሹም ያል ዛሚር እስራኤል ካጽ ስለ አሜሪካ ጦር አውሮፕላን ባሰሙት ንግግር የአሜሪካውን ወታደራዊ እዝ ይቅርታ ጠየቁ መባላቸውን አንድ ወታደራዊ ባለስልጣን አስተባበሉ። ፕሬዚዳንት ዶናልድ ትራምፕ ኢራን ባሳለፍነው ሌሊት በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ላደረሰችው የሚሳኤል ጥቃት ከባድ ያጸፋ ምላሽ ይጠብቃታል ሲሉ ዛቱ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በመከላከያ ሰራዊት ውስጥ በሚስጥራዊ ክፍል ያገለገለ የራማት ጋን ኗሪ ወጣት ከኢራን መረጃ ሰራተኞች ጋር ግንኙነት ፈጥሯል ተብሎ በመጠርጠር ክስ ተመሰረተበት ተባለ። ተጠርጣሪው በመከላከያ ሰራዊት ውስጥ በመደበኛና በተጠባባቂነት ያገለገለ ሲሆን የክሱ ሂደት እስኪያበቃ በእስራት እንደሚቆይ ተገልጿል። የተጠርጣሪው የህግ ጠበቃ ናቲ ሮም ደንበኛው ጥቅማ ጥቅም ለማግኘት የሀገርን ደህንነት ለመጉዳት አስቦ ያደረገው እንቅስቃሴ አልተገኘበትም ብሏል።
2: לא הייתה פגיעה בביטחון המדינה, לא נמסר שום דבר, לא התקבלה שום תמורה, לא הייתה כוונה לקבל שום תמורה. הייתה פנייה אחת ויחידה, לפני תקופה אגב לא מבוטלת, שבה יכול להיות שהוא היה יכול לנהוג אחרת ולא להגיב בכלל, במקום לכתוב כל מיני קשקושים. לקחת אדם כזה, כאוב, שהוא מקבל מכות בשבת, נמצא במתקן ביטחוני מנוח
3: בה. מקבל מכות?
2: כן, כן, מה שאתה שומע. בהחלט, בהחלט.
1: በሀገር ደህንነት ላይ የደረሰ ጉዳት የለም፣ ምንም ነገር አልተላለፈም፣ የተቀበለው ጥቅማ ጥቅምም ሆነ የመቀበል ፍላጎት አልነበረውም፣ አንድ ጊዜ ብቻ ጥያቄ ተልኮለታል በማለት ለቀረበለት ጥያቄ ግን የማይረባ ነገር ከመጻፍ ይልቅ ምንም አለመመለስ ይችል ነበር ማለቱ ታውቋል። በተጨማሪም ተጠርጣሪው በማረሚያ ቤት ፖሊሶች እንደሚደበድብ የማረሚያ ቤት ፖሊሶች እንደሚደበድቡትና ኖክባ የተባለው የሐማስ አሸባሪ አባላት በታሰሩበት ክፍል የታሰረ እንደዚህ አይነት ሰው መቀበል በጣም ያማል ብሏል የህግ ጠበቃው በካንድረሸት ቤት ሬዲዮ በተደረገለት ቃለ መጠይቅ። የሂዝቡላ አሸባሪ በደቡብ ሊባኖስ አሊ ተሃር በተባለው አካባቢ እንቅስቃሴ ላይ ወደ ነበረ የመከላከያ ሰራዊቱ የምህንድስና ክፍል ቦምብ የተጠመደባቸው ራክፋን ማስወንጨፉን መከላከያ ሰራዊቱ አስታወቀ። በወታደሮች ላይ ጉዳት ባይደርስም በንብረት ላይ ግን ጉዳት መድረሱ ታውቋል። የሂዝቡላ ድርጅት ከሊባኖስ ጋር የተደረሰውን የተኩስ አቁም ስምምነት እየጣሰ መሆኑን የመከላከያ ሰራዊቱ ቃል አቀባይ ገልጿል። ፓስተሮች የሚቆጠሩ የሂዝቦላ አሸባሪዎች ሬኬስ በተባለው አካባቢ ከመሬት በታች በተሰራ ዋሻ ለሳምንታት ያክል የተደበቁ መሆናቸውና ከሊባኖስ ጋር የተደረሰውን የተኩስ አቁም ስምምነት ላለመጣስ ሲባል እስራኤል ጥቃት አለማድረሷን ኢታይ ብሉመንታል ከላከው ዘገባ መረዳት ችለናል። ኢታማጆር ሹም ያል ዛሚር እስራኤል ካጽ ስለ አሜሪካ የጦር አውሮፕላን ባሰሙት ንግግር የአሜሪካውን ወታደራዊ እዝ ይቅርታ ጠየቁ መባላቸውን ወታደራዊ ባለስልጣን አስተባበሉ ተባለ። የመከላከያ ሚኒስትር እስራኤል ካጽ የአሜሪካ የጦር አውሮፕላኖች በኢራን ላይ ጥቃት የሚያደርሱት ከእስራኤል እየተነሱ ነው ሲሉ ላሰሙት ንግግር ኢታማጆር ሹም ኢያል ዛሚር የአሜሪካውን ማዕከላዊ እዝ ብራድ ኮፐርን ይቅርታ ጠየቁ መባሉን የእስራኤል ወታደራዊ ባለስልጣን ያስተባበለ ሲሆን የሳውዲው አልሃዳት የተባለው ቴሌቪዥን ጣቢያ እንደዘገበው የአሜሪካ መከላከያ ሰራዊት የዘመቻ ሚስጥሮች በመውጣታቸው ቁጣውን መግለጹን ዘግቧል። የእስራኤል ወታደራዊ ባለስልጣን ኢታማጆር ሹም ይቅርታ እንዳልጠየቀና የመከላከያ ሚኒስትር ካጽ ስለ የጦር አይሮፕላኖች መነሻ ከተናገሩ በኋላ ዛሚር ከአሜሪካው ማዕከላዊ እዝ ጋር አልተወያዩም ብሏል። ፕሬዚዳንት ዶናልድ ትራምፕ ኢራን ባሳለፍነው ሌሊት በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ላደረሰችው የሚሳኤል ጥቃት ከባድ ያጸፋ ምላሽ ይጠብቃታል ሲሉ መዛታቸው ታወቀ። የፎክስ ኒውስ ቴሌቪዥን ዘጋቢ ትሬይ ሂንግስት በጣቢያው ስርጭት ከትራምፕ ጋር ስላደረገው ውይይት እንዲህ ሲል ተናግሯል።
3: President Trump tells Fox News about Iran, "We are going to beat the effing S out of them." He went on to say, "We'll be hitting them hard. They're going to get a beating."
1: President Trump የኢራንን ቅርጽ ለመለወጥ ከባድ በትር እናሳርፍባቸዋለን ማለታቸውን ገልጿል። የኢራን አብዮታዊ ዘብ ያሰነጨፏቸውን ሚሳኤሎች የአሜሪካ መከላከያ ሰራዊት ማክሸፉ ተገልጿል። በጥቃቱ ጉዳት አልደረሰም። በተያያዘ ዜና የአሜሪካ መከላከያ ሰራዊትና የሳውዲ ኃይል በመተባበር ባሳለፍነው ሌሊት ባደረሱት ጥቃት 10 የሚሆኑ አባላቱ የተገደሉበት መሆኑን በኢራቅ የሚገኘው የኢራን ደጋፊ ታጣቂ ሚሊሻ አስታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ8 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ50 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ በአብዛኛው ሀገራችን ክፍል በጣም ሞቃታማ ነው። ከአርብ እስከ ፊታችን እሁድ ተመሳሳይ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 34 በቴል አቪቭ

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ በዜናም ተመልክተናችኋል፣ የተለያዩ ርዕሰ ጉዳዮች አሉ። በዓለማችን፣ በሀገራችን፣ በአካባቢያችን በደቡብ ሊባኖስ አካባቢ እንደሚታወቀው እንግዲህ እስራኤል መከላከያ ሰራዊት አሁንም ይገኛል በዛ አካባቢ። ለሙከራ ለሊባኖስ መከላከያ ሰራዊት የተወሰኑ ቦታዎችን ለመስጠት ስምምነት ነበር። ነገር ግን አሁንም የሂዝቦላ አሸባሪ ድርጅት የእስራኤል መከላከያ ሰራዊት ወደሚገኝበት አካባቢ እየተኮሰ በተለይ የራክፋን ተንሳፋፊ ቦምብ በማጥመድ የሚልካቸውን ተንሳፋፊ በራሪዎች እየላከ እንደሆነ ተገልጿል። ጉዳት ባይደርስም እንግዲህ የጥቃት ሙከራው ነበር። የእስራኤል መከላከያ ሰራዊትም አጸፋውን ይመልሳል። እንግዲህ እስካሁን ድረስ እንደውም በአካባቢው መሬት በታች ዋሻ ውስጥ ተደብቀው የሂዝቦላ ድርጅት አባላት ለሳምንታት ያክል በአካባቢው እንዳሉ ረኬስ በተባለው አካባቢ ግን እስራኤል መከላከያ ሰራዊት ያው እስራኤል ከሊባኖስ ጋር የተደረሰውን ስምምነት ላለማፍረስ፣ የተኩስ አቁሙን ላለማፍረስ ጥቃት እንዳላደረሰች ያው በትዕግስት ስጠብቅ እንደሰነበተች እየተነገረ ነው ያለው። በዛ አካባቢ እንግዲህ ያለው ሁኔታ እየተረጋጋ አይደለም። ግን አሁንም ለሊባኖስ መከላከያ ሰራዊት ያው እድሉን ለመስጠትና የተኩስ አቁም ስምምነቱን ለመጠበቅ ሙከራ እየተደረገ ነው የሚገኘው። ሌላው በጋዛ ሰርጥ ነው። በጋዛ ሰርጥ ትራምፕ እንግዲህ በትራምፕ ፕሮግራም መሰረት ትራምፕ ያቋቋሙት ዓለም አቀፍ የሰላም ምክር ቤት አለ። ይህ የሰላም ምክር ቤት ወደ ጋዛ ሰርጥ ገብቶ

መልሶ የማቋቋሙን አዛን እንደገና መልሶ የመገንባቱን ሂደት ሊጀምር እንቅስቃሴ እያደረገ እንደሆነ ይነገራል። ግን በስምምነቱ መሰረት ጋዛ ሰርጥ እንደገና መልሶ የማቋቋሙ ስራ ከመጀመሩ በፊት የሐማስ ድርጅት ትጥቁን መፍታት እንዳለበት ነው የሚታወቀው። አሁን ግን ያ እንዳልሆነና የሐማስ ድርጅት እንደውም በድብቅ ውስጥ ለውስጥ ራሱን ሲያጠናክር የቆየ መሆኑን ነው መረጃዎች የሚመለከቱት። እንደገና ደግሞ የሐማስ ድርጅት በስምምነቱ መሰረት ትጥቁን መፍታቱ በይፋ ካልታወቀና እርግጠኛ ካልሆነ የመልሶ የመገንባቱ የልማቱ ስራ አይጀምርም አይቀጥልም የሚል ስጋት እየተባለ ነው። ምክንያቱም በእስራኤል በኩል ሐማስ ይህን አጋጣሚ ተጠቅሞ ውስጥ ለውስጥ እንደገና ራሱን ለማደራጀት ያው አጋጣሚውን ይጠቀምበታል የሚል ከፍተኛ ስጋት አለ። ስለሆነም የሐማስ ድርጅት ትጥቁን ከመፍታቱ በፊት በጋዛ ሰርጥ መልሶ ግንባታው አይጀምርም ነው እንግዲህ የሚባለው። ለማንኛውም ግን ይሄ ዓለም አቀፉ የሰላም ምክር ቤት አባላት የተለያዩ ሀገራትን ያቀፈ ነው። ወደ ጋዛ ሰርጥ እንዲገባ የእስራኤል የደህንነት ካቢኔ ፈቃድ መስጠቱ ነው የመወሰኑ ተገልጿል። ይህ ነገር ግን ቢወስንም የሐማስ ድርጅት አሁንም ይህን አጋጣሚ እንዳይጠቀም የሚል ከፍተኛ ስጋት መኖሩ ተገልጿል። ሌላው እንግዲህ ከኢራን ጋር ያለው ጉዳይ ነው። ኢራን አሁንም ከአሜሪካ ጋር ያው መጠቃቃቱ እንደቀጠለ ነው። ውጥረቱ እንደነገሰ ነው በአካባቢያችን። ኢራን ባሳለፍነው ሌሊት በዮርዳኖስ አካባቢ በዮርዳኖስ በሚገኝ የአሜሪካ መከላከያ ሰራዊት የጦር ካምፕ ላይ ሚሳይሎችን ተኩሳለች። ሚሳይሎች እንደከሸፉ ነው የሚነገረው። በአሜሪካ አማካኝነት የአሜሪካ መከላከያ ሰራዊት አክሽፎታል። ጉዳትም እንዳልደረሰ ነው መረጃዎች የሚያመላክቱት። ፕሬዚዳንት ዶናልድ ትራምፕ ኢራንን ቅርጿን እንቀይረዋለን፣ እንደገና ያው የማታውቀው ከባድ ክንዳችን እናሳርፍባታለን፣ ወደ ኢራን እየሄድን ነው ይህን ጥቃት ልናደርስ በማለት መዛታቸው ተገልጿል። እንግዲህ ኢራንም በኢራን ኢኮኖሚ ላይ እንግዲህ ችግር እየደረሰ እየተፈጠረ እንደሆነ ይነገራል። እንደውም ከጥቅም ውጭ የሆነ የባህር ወደብ ሁሉ እንዳላት በአሜሪካ ጥቃት ምክንያት ይህ ሁሉ ነገር እየተገለጸ ነው። ነገር ግን ኢራን አሁንም እጅም አልሰጠች። ጦርነቱን ታስኬዳለች ወይ? እንግዲህ አሁን በተለይ አሜሪካ በስፋት ብትቀጥል ጦርነቱን እንግዲህ ከአሜሪካ ጋር የመገዳደሩ ሁኔታ የመከላከያ ሰራዊቷ አቅም እርግጠኛ አይደለም። ግን ደግሞ የሰላም ስምምነቱንም የሰላም አማራጩንም የድርድር ላይ ለመቀመጥ ደግሞ ሙሉ በሙሉ እየተቀበለች አይደለም የሚለው ጊዜ ለማራዘም በዚህ ሁኔታ ነገሮቹ እንዲራዘሙ ለማድረግ ነው የኢራን አስተዳደር እየሞከረ ያለው ይላል። እንግዲህ እነዚህና ሌሎችም ተመሳሳይ መሰል ጉዳዮችም ለየት ያሉም ጉዳዮች አሉ፣ እንመለከታቸዋለን። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ። ወደ ሳምንታዊ የስፖርት ፕሮግራማችን እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችንም የተለያዩ ስፖርታዊ ጥንክሮችን እናቀርባለን። የተለያዩ ስፖርታዊ ዝግጅቶችንም እንመለከታለን። ጋዜጠኛና መምህር አትክልት ሙሉ ስፖርታዊ ትንታኔዎችን እንዲመለከትልን ዛሬ ጋብዘናል። እሱም በስልክ መስመራችን ይገኛል። እንደምን አለ አትክልት?
1: ጤና ይስጥልኝ ሰጠኝ። እንደምን አለ ጋዜጠኛ ሰጠኝ? እንዲሁም አድማጮቻችን ስፖርት ተከታታዮች በሙሉ እንደምን ሰነበታችሁ? ላለሁ
0: እኛ ደህና ነን። እንግዲህ የዓለም ዋንጫ አለፈ፣ ስፔን ወሰደች። አሁን እንግዲህ 4 ዓመት እንጠብቃለን። ቀጣይ ደግሞ የተለያዩ የፕሪሚየር ሊግ ጨዋታዎች አሉ። እንደው ጠቅለል ባለመልኩ ያለፈውን የዓለም ዋንጫ እንዴት ታየው?
1: እንግዲህ በ4 ዓመቱ እንግዲህ ህዝቡ የሚጓጓላቸው 2 ነገሮች አሉ። በስፖርት ትልቅ መድረክ የያዙ አንደኛው ኦሎምፒክ ነው፣ አትሌቲክስን ያጠቃልለ ሲሆን፣ በሁለተኛ ደግሞ የሀገር ዓለም አቀፍ የእግር ኳስ ጨዋታ ሞንዲያል ተብሎ የሚጠራው ነው። እንግዲህ በዚህ አመታት ውስጥ እንግዲህ ሞንዲያል ተጠናቋል። ያው በስፔን የበላይነት ተጠናቋል። ብዙ ህዝብ አርጀንቲና፣ ፈረንሳይ ያለ ብዙ ህልም ነበራቸው። ግን መጨረሻው ያው ኳስ ወደሚሄደው ሄዶ የስፔን ቡድን በበላይነት መርቶታል። ይህ የነበረው በአጠቃላይ ስንመለከተው አንተም እኔም ከፍተኛ ብዙ ነገሮች ለውጥ የታየበት ነው። በዚህ ዓለም አቀፍ ጨዋታ ላይ በተለይ ብዙ ፖለቲካ የነበሩበትና ከዚህም በተረፈ የአሜሪካ ፕሬዚደንት ትራምፕ በዚህ ስታዲዮን በመገኘት ዋንጫውን በማበርከት ከዚያም ባለፈ ደግሞ ታይቶ ተሰምቶ የማይታወቅ በቀይ ካርድ የወጣን ተጫዋች እንዲመለስ የማድረጋቸው ሁኔታ ከዚያም ባለፈ ግብጽ እስራኤልን ደግሞ በመኮነኗ ያው በአርጀንቲና በተሸነፈበት ጊዜ ያው ብዙ ድጋፍ የነበረው እስራኤሎች ናቸው ተጽዕኖ አድርገው ዳኛው እንዲለውጥ ያደረው ብዙ ጸጸቶችን ያሰሙበት ወቅት ነበር። በሶስተኛ ደግሞ ምና በሶስት ሀገሮች ተከፋፍሎ የነበረው ጨዋታ እንግዲህ አሁን ለሚቀጥሉት አመታቶች ይቀጥላል ተብሎ እንግዲህ ሞንዲያል በአንድ ሀገር መከናወን ሳይሆን በተለያዩ ሀገሮች እንዲሆን ለብዙ አፍቃሪዎችም ምቹ እንዲሆን የሚሆን ሁኔታ ተደራድሏ እና ብዙ ነገሮች የተንጸባረቁበት ሁኔታ ነው የነበረ። ያም ሆነ ይህ በጣም የደመቀ ነበር ጨዋታው፣ በጣም በጉጉት የታየ ነበር። እንግዲህ በዚህ በስፔን የበላይነት ተሸኝቷል። እንግዲህ ጨዋታ እንግዲህ ለሚቀጥሉት አመታት እኔም አንተም ሌሎችም የሚጠብቁት የእስራኤል ብሔራዊ ቡድን ደግሞ ለሚቀጥሉ አመት ጥሩ አድርጎ ሰርቶ እልባት አምጥቶ ወደዚህ ሞንዲያል የሚባለውን እንግዲህ ይቀላቀላል። ከሜክሲኮ 72 ዓመተ ምህረት በኋላ የእስራኤል ብሔራዊ ቡድን የሞንዲያልን የሚባለውን የእግር ኳስ ሜዳ ረግጦ አውቅም። አሁን ግን በሚቀጥሉ 4 ዓመት ምናልባት ይህን ትምህርት አድርገው የሚሳተፉበት ወቅት ይመጣል እያምናል።
0: አዎ እንግዲህ በ2030 ዓመተ ምህረት የሚካሄደው 24ኛው የዓለም ዋንጫ 64 ሀገራት ይሳተፋሉ ተብሎ ነው የሚጠበቀው። ከዛ ውስጥ እስራኤል አንዷ እንድትሆን ምኞታችን ነው። ኢትዮጵያም ቢሆን እንግዲህ ሁለቱን ሀገራት ማየት እንፈልጋለን። ያው እንግዲህ ከ4 ዓመት በኋላ በ3 ሀገራት ነው የሚከናወን፣ በሞሮኮ፣ ስፔን እና ፖርቱጋል። 100 ዓመት የሚሞላው ነው የዓለም ዋንጫ የተጀመረበት እና ብዙ ጨዋታዎች በላቲን አሜሪካ ሀገራት ሁሉ ይካሄዳል። የበለጠ የደመቀ ነው የሚሆን። የዛ ሰው ይበለን እያል እንግዲህ ወደዚህ ወደ እስራኤል የሊጋታ የጋቢያ ቶቶ ጨዋታዎች እንመለስና አሁን ጋቢያ ቶቶ በተባለው ጨዋታ ሁለተኛ ዙር ዛሬ ምሽት ማካቢ ፔታቴክባ ከማካቢ ናታኒያ፣ አፖኤል ረማትጋን ከአፖኤል ፔታቴክባ ጋር ይጫወታሉ። እንደዚህ ቀጥሏል። በአውሮፓ ሻምፒዮንም እስከ 18 ዓመት የሆናቸው ይሳተፋሉ። እስራኤል ከዴንማርክ ጋር ዛሬ 2 ሰዓት ጨዋታ ነበራት። እንዲሁም ደግሞ በአውሮፓ ሻምፒዮን የሚሳተፉ ቡድኖችም ጨዋታቸውን ዛሬ ምሽትም በሚቀጥለውም ያካሄዳሉ ወደ ዋናው የአውሮፓ ሻምፒዮን ሊግ ለማለፍና እንዲያው በእስራኤል ያለውን የእግር ኳስ ጨዋታ ሁኔታ እንዴት ትመለከተዋል?
1: እንግዲህ ከተከፈተ እንግዲህ ወደ 1 ሳምንት ሊሆነው ነው እንግዲህ ተመልሷል። የእግር ኳስ ዲቪዥኖች እስራኤል ሀገር መጫወት የጀመሩት እንግዲህ በዋንጫ በጦጦ ዋንጫ ነው የጀመሩት። ከዚያም እየሰፋ እየሄደ እንግዲህ ወደ ሊጋ የሚባለው ወደ ከፍተኛው መስመር እያዘ ይመጣል ማለት ነው። እንግዲህ በዚህ አመት እንግዲህ በጣም ደስ የሚለው አፖኤል ራማትጋን ወደ ከፍተኛው ዲቪዥን መቀላቀሏ ነው። ይህም እንዳንረሳ ዋና ምርኩዝ የሚሆነን እንግዲህ መሳይ ደጉ በፊት መካቢ ሄፋን ሲያሰለጥን ነበር። በመካቢ ሄፋ ጥሩ አሰልጥኖ 2ኛ ደረጃ ደርሶ ነበር። ግን በሆነ ምክንያቶች፣ በአንዳንድ ቅናቶች፣ በአንዳንድ አሉባልታዎች እና በአንዳንድ ተጽዕኖዎች ምክንያት መካቢ ሄፋን ሊለቅ ችሏል። ከዚያ በኋላ ግን ያደረገው ምንድነው ወደ ሌሎች ዲቪዥን በማለት መጨረሻ ላይ አፖር ራማትጋን ወደ ከፍተኛው ዲቪዥን ሊያቀላቅላት ችሏል። ይህ ከፍተኛ ለኛ እሱም ከፍተኛ ውጤት ነው። ምክንያቱም ከትልቁ ዲቪዥን ያተልቁ መካቢ ሄፋ ከነበረው ከገፉት በኋላ እንደገና ቡድን ወደ ላይ ማፋለፉ ትልቅ እርምጃ የተራመደ ነው። እንግዲህ ለወደፊቱ እንደ እንደማስበው ምናልባት የእስራኤል ብሔራዊ ቡድንም የማፈልጠን እድል ይገጥማል ብዬ የማምንበት ሰው ነው። እና ይህ አንዱ ትልቅ ነገር ነው። እንደምታው ባለፈው ዓመት ያው ቤታር ኢየሩሳሌም አፖል ቤርሼባ ያው አንደኛ ውጤት በማምጣት ነበር። ከዛም ቤታር ኢየሩሳሌም፣ መካቢ ተል አቪቭ፣ አፖል ተል አቪቭ እነዚህ ነበሩ ደረጃውን ዘው የመጡት። እንግዲህ በሚቀጥሉ ዓመታቶች ደግሞ ምናልባት አፖል ራማት ጋን መሳይደጉ እርዳታ አሰልጣኝ ምናልባት ከፍተኛው ዲቪዥን ላይ ጥሩ ቦታዎች ሰንጠረዥ ላይ የምትቀመጥበት ደረጃ ይደርሳል እናምናለን። ይህም ለሚያሳየው ምንድነው ያተኮርኩበት ምናልባት በእግር ኳስ ለሚሰማሩ ልጆችና ይህን ስፖርት ለሚከታተሉ ቤተሰቦች ሰው የት ደረጃ መድረስ እንደሚችል ከተጫዋች ወደ አሰልጣኝ ማንኛውም ነገር እንደማይበግረው ነው ለወደፊት የሚያሳየው። እና አንድ ሰው ስሙን የሚያሳስረው በተለያዩ በስፖርትም በትምህርትም ትልቅ ደረጃ ላይ በመድረስ ሲሆን አንደኛው መድረክ ዛሬ በዓለም ከፍተኛ ደረጃ ነው ያለው እንግዲህ የስፖርት ነው ማለት ነው። እና ስፖርት ከፍተኛ መድረክ ያለው ነው ለመግለጽ የምፈልገው ማለት ነው።
0: በጣም ጥሩ ነገር ነው ያልከው። እንግዲህ አፖል ራማት ጋን ጥሩ ደረጃ ደርሷል እግር ኳስ ቡድኑ። እንግዲህ የእስራኤል ሊጋ ታል ወይም የከፍተኛው ዲቪዚዮን ምድብ ጨዋታዎች የሚጀምሩት ነሐሴ 22 ነው። እንግዲህ ነሐሴ 22 አፖል ኢየሩሳሌም ከማካቢ ቴላቪቭ ጋር፣ ማካቢ ሃይፋ አፖል ራማት ጋን ጋር፣ ማካቢ ነታንያ ከብኔ ሳክኒን ጋር ያሉ ይጫወታሉ። እንግዲህ ትንሽ ያው በመክፈቻው ጨዋታ አፖል ራማት ጋን ከጠንከር ካለው ማካቢ ሃይፋ ጋር ነው የደረሰው። ለማንኛውም እግር ኳስ እንግዲህ በዓለም ዋንጫ የሚያየነው ነው እና አይደርሱም ያልካቸው እግር ኳስ ቡድኖች ከፍ ያለ ደረጃ ይደርሳሉ። ለመሳይም ለሌሎችም እግር ኳስ ቡድኖችም አሰልጣኞችም መልካም ምኞት ነው የምንገልጸው።
1: ትክክል። እንግዲህ የሚገርመው ነገር እንግዲህ መሳይ ደጉ ከሚያሰልጥ ቡድን ከተገፋበት ቡድን ልበለው እንደገና ዙሮ በመቅጠሙ ምናልባት ለሱ ከፍተኛ አስተዋጽኦ ይዘዋል። የመጀመሪያው እንግዲህ ትልቅ እርምጃ አድርጎ የሚወስደው እንግዲህ ከዚህ ጨዋታ አንድም ትምህርት ያገኝበታል ጥሩ የሆነ፣ ሁለተኛም ለማጥቃት ያለው ከፍተኛ የሚያሳየው እንግዲህ አሰልጠና የሚወሰንበት ይሆናል ማለት ነው። ከፍተኛ ደረጃ እንግዲህ መካቢ ሄፋን እኔ እንደማስበው መሳይ በተለያዩ ቴክኒክ መካቢ ሄፋን የማጥቃት እድል ይገጥሟል ብዬ አምናለሁ። ከዚህ ባሻገር እንደምንመለከተው ደግሞ ያው በዚህ ቡድን ውስጥ የሚጫወቱ ብዙ እንግዲህ በዲቪዥን ውስጥ የሚጫወቱ ብዙ የኛ ኢትዮጵያውያኖች አሉ። አሁንም ቢሆን በዛ ባይሉም ካለፈው አመታቶች ጥቂት የቀነሰ ይመስላል። ሆኖም ግን እነሱ ደግሞ በተለያዩ ቡድኖች ስለሚጫወቱ ምናልባት ከፍተኛ ግፊት በማድረግ እንግዲህ ድሮ የነበሩን ተጫዋቾች እንደምታውቀው ደሴና በሰማይ ነፍሱን ይማረው የመካሪ ሄፋ ተጫዋች የነበረው እነሱ ሁለት ነበሩ። አሁን ግን እየበዙ ይመጣሉ የማለት ተስፋ አለኝ። እንግዲህ ለሚቀጥሉት አመታቶች ብዙ ተጫዋች እናያለን የባለሙሉ ተስፋ ነኝ። ምክንያቱም በአፖል ኢየሩሳሌም ብዙ የኛ ኢትዮጵያኖች ተጫዋቾች አሉ፣ ልጆች፣ አዳዲስ ልጆች ብዙ አሁን የማምረት ተጫዋቾችን ብዙ የማሰልጠንና እድል የሚሰጥ አፖል ኢየሩሳሌምና አሽዱድ ናቸው። ኢሮኒ አሽዱድ እና እነዚህ ቡድኖች ብዙ ኢትዮጵያኖች ስለሚያሰለጥኑ እዚያ ውስጥም ጥሩ ጥሩ ምርጥ ምርጥ ልጆች ወደ ብሔራዊ ቡድን ወደ ትልቁ ዲቪዥን ይቀላቀላሉ የማለት ሀሳብ አለኝ። እንደሚቀላቀሉ ባለሙሉ ተስፋ ነኝ።
0: ጥሩ ነው። እንግዲህ የተለያዩ ስፖርተኞች አሉ በእግር ኳሱ፣ እነሱንም ወደ ወደፊት ለማናገር እንሞክራለን። ያላቸውን የስፖርት ህይወትም እንቃኛለን። ትልቁ አላማችን በዚህ የስፖርት ፕሮግራምም ስፖርት ለወጣቶች ያለውን ጠቀሜታ በደንብ እንዲረዱና ሌላው ህብረተሰብ ጋር እንዲተዋወቁ ማድረግ ነውና እንመለከተዋለን። እንግዲህ በእስራኤል የተለያዩ የስፖርት ውድድሮች አሉ። መልካም እድል እንመኛለን። ቅድም እንደገለጽ ነው በመጪው ወር ነው ብዙዎች እንግዲህ የሊጋ ታል ጨዋታም የሚጀምር እንመለከታለን ያለውን። ለጊዜው እንግዲህ ጋቢያ ቶቶ የተባለው የጀበረበት ሁኔታ አለ። ዛሬ ምሽትም ጨዋታዎች አሉ፣ ሌላ ጊዜም ይኖራሉ። ሌላው ወደ አውሮፓ ስናልፍ ለምሳሌ የስፔን ላሊጋ በ15/8 ነው የሚጀምር። ይህንስ እንዴት ታየዋለህ? ስፔን ላይ አሁን ባርሴሎና እና ሪያል ማድሪድ እንደተጠበቀው ይሄዱ ይሆናል?
1: እንግዲህ ስፔን ባለም አቀፍ ደረጃ ከፍተኛ ደረጃን ያዘች ናት። በብሔራዊ ቡድኗ እንደምታውቀው ያላቸው ሊጋቸው ራሱ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ እነዚህ ቡድኖች በጣም ትልቅ እርምጃ የሚወስዱ ናቸው። እንግዲህ እነዚህ ቡድኖች የሚገመቱት ስታይ መሰለ ሰጠኝ ምን አይነት ተጫዋቾችን ይገዛሉ የሚባለው ነው። እንዴት ያሉ ተጫዋቾች ባለም አቀፍ ደረጃ ያየናቸው፣ በሞንዲያል ያየናቸው ብዙ ተጫዋቾች አሉ። ብዙ ተጫዋቾች አዳዲሶች አይተናል እና እነዚህ ቡድኖች ሀብት ስላላቸው ብዙ ገንዘብ ስላላቸው እንዴት ያሉ ተጫዋቾችን በእነሱ ቡድን ላይ በእነሱ ሊግ ላይ እናያቸዋለን የሚባለው እንግዲህ በጣም ምን ያህልስ ገንዘብ ይከፍላሉ የሚባለው ዛሬ ምን ያህል ሚሊዮን ዶላር ይከፍላሉ፣ ምን ያህል ገንዘብ ይከፍላል የሚባለው ይህ ነው ዋናው። እንግዲህ ዛሬ በአጠቃላይ እስከ 400 ሚሊዮን ዩሮ የሚከፈላቸው ተጫዋቾች እንዳሉ ነው። እና እንግዲህ እንደምታው ይህ ማለት አንድ ሀገር የሚያስተዳድር ገንዘብ ማለት ግማሽ ሀገር እነዚህ ነገሮች የምናይበት ይሆናል። የስፔን እንግዲህ ባለም አቀፍ እንግዲህ የበለጠ እነዚህም ቡድኖች ባርሴሎናን የተለያዩ ቡድኖችንም ተወዳጅና አፍቃሪ እያደረገ ያመጣቸዋል። ከዚህ በተረፈም ያላቸው የመግቢያ ትኬትም የተለያዩ ነገር ባለም አቀፍ እየሄዱ ስለሚያቸው የራሳቸው ኢኮኖሚ ይዛበራል። የመግቢያ ትኬታቸውም ከፍተኛ ደረጃ ላይ እየደረሰ ይመጣል ማለት ነው፣ ጨዋታ በሚያካሄዱበት ወቅት ማለት ነው። እና የስፔን ቡድን እንግዲህ የስፔን ሊግ ውስጥ እንግዲህ ከፍተኛ ተጫዋቾች እንዳሉ ያስመሰከሩ ነው። ይህንም የምናይበት ወቅት ይመጣል ማለት ነው። ጥሩ ጊዜያቶች የሚከሰቱበት ወቅት ይሆናል በእግር ኳስ ማለት ነው።
0: አዎ፣ በተመሳሳይ ሁኔታ የእንግሊዝ ፕሪሚየር ሊግም እየተጠናከረ አዳዲስ ተጫዋቾችን እየገዙ ያለበት ሁኔታ ለፈረንሳይም ሊጓ እንደዚሁ ጠንካራ ነው። አሁን በ21/8 ወር ነው የሚጀምሩን ጨዋታዎችም የእንግሊዝም የፈረንሳይም እና ዝግጅታቸው እንዴት ይመስላል? በተለይ ደግሞ የእንግሊዝ ፕሪሚየር ሊግ በዓለም ዘንድ በጣም ተወዳጅ ነው እና እንዴት ታየዋል?
1: ዋናው የነበረው በፊተኛው አመታቶች በፊት የነበረው እንደምታውቀው እንግዲህ ፕሪሚየር ሊግ ነው የነበረ። በተለይ ማንቸስተር ዩናይትድ፣ አርሰናል፣ ኒውካስል እነዚህ ቡድኖች በጣም ከፍተኛ እርምጃ የሚወስዱ ግን ዙሮ ዙሮ ፊትም ወደኋላ ደግሞ ወደ ጣሊያን ዙሮ ነበር። ከፍተኛ የነበረ ስሜት ነበረ በዓለም አቀፍ። አሁን እግር ኳስ እየዞረ በእንግሊዝ ቢጀመርም የእግር ኳስ ጨዋታ ወደ ኢጣሊያም ሂዶ ነበር። ሚላኖ፣ ፓርማ እነዚህ የተለያዩ ቡድኖችን በዓለም አቀፍ ደረጃ ጥሩ ቦታ፣ ናፖሊ እነዚህ እነ ማራዶና የተጫወቱበት ትልቅ ቡድኖች ነበሩ። አሁን ግን እግር ኳስ ደግሞ ዞሮ ዞሮ ወደ ስፔን እየዞረ ግን በአጠቃላይ ስናየው የበላይነቱን የሚይዘው በእግር ኳስ አብዛኛውን ፕሪሚየር ሊግ የእንግሊዝ ቡድን ነው። ብዙ ደጋፊ በዓለም ያለው ማንቸስተር ዩናይትድን ብትወስድ፣ አርሰናልን ብትወስድ፣ ኒውካስል ቅድም እንደገለጽኩልህ ብዙ ቡድኖች አሉ። እነዚህ ቡድኖች ጥሩ ጥሩ የሚያሳዩ ተጫዋች በእንግሊዝ ውስጥ ትልልቅ ተጫዋች የሚቀጠውበት ነው እና የእንግሊዝ ቡድንም ከባርሴሎና ወይም ከፈረንሳይ ቡድኖች ወይም ከኢጣሊያ ቡድኖች እጅግ ላቅ ያለ ቦታ ያለው ነው እና እነሱም የሚገዙት ተጫዋቾች በጣም ውድ ናቸው። ከሚገርም ነገር ግራንዲዮላ ሲቲን የሚያሰለጥነው የነበረው ምናልባት ወደ ሳውዲ አረቢያ ይተላለፋል ተብሏል። የሳውዲ አረቢያን ብሔራዊ ቡድን ያሰለጥናል ብለው ይጠብቁታል። ለአመት ለመክፈል የሚጓሉት ግን እንደሰማው ከሆነ በጋዜጣም እንደተጻፈው 90 ሚሊዮን ዩሮ ለአንድ አመት ብቻ ለመክፈል ሳውዲ አረቢያ ድርድር ላይ እንደምትገኝ ነው። እንግዲህ ግራንዲዮላ እንደምታውቀው በባርሴሎና ነበር፣ ከዚያም ወደ ሲቲ በማለፍ ጥሩ እርምጃ አካሂዶ ነበር። አሁን ግን ለመልቀቅና ወደ ሳውዲ አረቢያን ብሔራዊ ቡድን ለማሰልጠን እንደሚስማማ የሚጠበቅ ነው ማለት ነው እና ለአንድ አመት ውስጥ 90 ሚሊዮን ዩሮ መክፈል ለአሰልጣኝ በጣም ከፍተኛ ቦታ ያለውና ከፍተኛ ደረጃ ያለው ማለት ነው።
0: እንግዲህ ጋርዲዮላ ብዙ ታሪክ የሰራ ነው፣ በተለይ በባርሴሎና በሲቲም ቢሆን ጥሩ ነው። እንግዲህ የሰራ ሰው እንደዚህ ሲከፈለው ደስ ይላል። መልካም እድል እንላለን። መጨረሻው አምሮ እንግዲህ አትክልት ያው ለቀጣይ ጨዋታዎች የበለጠ ሲሟሟቁ ብዙ እናወራለን። በአትሌቲክሱ ዘርፍም ብዙ ስፖርታዊ እንቅስቃሴዎች አሉ፣ ብዙ እንነጋግራለን። ዛሬው እንደው ለማጠቃለያ ምን ትላለህ?
1: እንግዲህ በሚቀጥሉት ጊዜያቶች ከእስራኤል አርተን ከኢትዮጵያን ብሔራዊ ቡድን የምንመለከተው ይሆናል። አትሌቲክስም ጎልደን ሊግ የተለያዩ ደግሞ አትሌቲክሶችም እየቀራረቡ ነው በዓለም አቀፍ ደረጃ፣ እሱንም የምንመለከተው ይሆናል። ከእስራኤል ሀገርም የሚገኙ ምርጥ ምርጥ የሆኑ አትሌቶች አሉን፣ እንደ ማሩት ተፈሪ፣ እንደ አእምሮ፣ እነዚህም ሌሎችም ስላሉ እነሱንም የምንዘግብበት ወቅት ይሆናል እና የስፖርት እንግዲህ ፕሮግራማችን እየተሟሟቀ እንደሚሄድ ነው የማስበው። ሰጠኛ ብረህ ስለቆየሁ አመሰግናለሁ።
0: አንተም ከኛ ጋር አብረህ ስለቆየህ ትንተናዎችን ስላቀረብክልን በጣም ነው እናመሰግን። የዘወትር ተሳታፊያችን ቀናነት ደስ ይለኛል። በጣም በጣም ነው እናመሰግን። ኖረልን ሰላም ጊዜ።
1: አመሰግናለሁ ለአንተም።
0: ቻው ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው ሳምንታዊ የስፖርት ፕሮግራም ይህን ይመስላል። በመጪው ሳምንትም በተመሳሳይ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። ደህና ቆዩልን።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ቄስ ሩቬን አየልኝ ይገኛሉ። ድርሳቸው ነው የምናልፈው። ጤና ይስጥልን ቄስ ሩቬን፣ እንደምናመሹ።
3: እሺ ሁላችሁም የሬዲዮ ሰራተኞች እንደምን አመሻችሁ እንደምን ዋላችሁ?
2: እናመሰግናለን። እኛ ሰላም ነን። እንዴት ነዎት? እንዴት ነው ሙቀቱ?
3: ጥሩ ነው። ጊዜው አይደል? ለሁሉም ጊዜ አለው እኮ ብሏል ሰለሞን።
2: ለሁሉም ጊዜ አለው። እውነት ነው። አዎ ለሁሉም ጊዜ አለው። ጥሩ ሀሳብ አለኝ ብለዋል እንግዲህ።
3: እሺ በመጀመሪያ ይህንን መብት ስለሰጣችሁ አመሰግናለሁ። እንደገና መልካም ጾም ልጓሙን ፈታልን። ያው አንደኛው ቤተ መቅደስ የፈረሰበት ሁለተኛው ቤተ መቅደስ የፈረሰበት የሀዘን ወር ነው። ገና እስከ ደረቡ ነው የምንጾም ካህኑ። ለህዝቡ ግን ያው 10 ቀን ወዲያ የሚደረገውም እያንዳንዱ ይሆናለኝ አመታትም ይህንን ይሆናለኝ እና ይሄ የመጀመሪያ ሳይሆን ሁልጊዜ አባቶቻችን ህዝቡ ከህዝቡ ካህናቱ ከህዝቡ መንግስቱ ከህዝቡ ጋር በጣም ችግር ስለነበረ እሱ በሱ እየተጣላ እግዚአብሔር ግን ናቡከደነጾርን ከባቢሎን አምጥቶ የመጀመሪያውን ቤተ መቅደስ አፈረሰው። ከዛም ሁለተኛው ፈረሰ እና በአሁኑ ጊዜ ደግሞ ጥበቡ የበዛበት ክብር የሌለበት ጊዜ ነው። እግዚአብሔር እሱ ክብሩን ይስጠነ። አባቶቻችን ጊዜ እንደዚህ አይደለም የነበረ። ዋናው አሁን የማስተላልፈው አባቶቻችን ዘነገሩና አበዊነ ቀደምት የዋቹ ምንም ነገር የማይፈልጉት 40 ዓመት የጸለይንበት አርሞን አናጽ የሚባል ስግድ የምንጸልይበት እሱ የራኬቤት ክብሽ ይሰራል ተብሎ ተቆፍሮ አየነው። እንደገና ደግሞ ከዛ ማኮሌት የሚሸጥበት ሱቅ ክራባ ነዛ አየነ። በጣም በጣም አዘነ። ይህንም ያሳየን የተከበረው የሙረሸት ኃላፊ የሆነው ይሳኻር መኮንን በእውነት የተባረከ የኢትዮጵያዎችን መጀመሪያ ቀጭን የሆነ በአገሪቱ አሁንም በተሰጠው ስራ ብዙ ስራ ይሰራለኝ እና ግን ይሄ ተቆፍሮ ያው ይዘጋጃል እስከ ስግዱ ብሎናል። ግን ዋናው ግን የማይነቀለው ከዛ ሱቅ አሁንም ተከፍቷል። ይህንን ግና ለህዝቡም ሆነ ለካህናቱ ሀወሻይሩ ከኢየሩሳሌም ሮሻይር ሂደን ይህንን ማኮሌት ከውጭ አርግልነ ለምን የምንቀድሰው እግዚአብሔርን ከምና አለምንበት 40 ዓመት የተሰጠነን ይህ እንዴት የሱቅ መሸጫ ይሆናል? መልሶ ደግሞ በዳር በሆነ እንጀህ መሀሉ እኛ እንዲረብሽ ይህን ያደረግከውን እባክህ ብለን እንድንለምን ካህናቱንም ህዝቡንም ጥሪ እያደረግነ ነው። ለዚህ ግን እግዚአብሔር ይርዳነ። በጣም አባቶቻችን የተከሉትን እየተስፋፋ ይሄዳል እንጂ እየቆየ መቀነስ ይሄ ሀጋ ስግድ በሜምሽለት እስራኤል የተወሰነ አገሩም ያውቀው አባቶቻችን አሁንም ከተራራ ላይ ነው የምንጸልይ ብለው የወሰኑትን ክብራችን ይህ ሲነካ ግን ዝም ማለት የለብንም። የሁሉም መብቱ የሁሉም አይረግ ነው። ያ ሁሉ አብተውስ ያ ሁሉ ህዝብ መጥቶ ከዛ አሁንም የሚጸልይ እንዲያውም ይገርምሻል ጊላድ ሸሪጥ የሚባለው በተወሰደበት ጊዜ አባትየው መጥቶ ጸልዩ ልጄን አምላክ የእናንተ ጸሎት ይርዳይ እንዲመጣ ብሎ ጸልዮ ልክ በአመቱ ተፈታለት እና እግዚአብሔር የሰጠንን እንግዲህ ይህንን ህዝቡ ካልነቃ ለሃይማኖቱ ካልተነከርነ ለሃይማኖታችን ህይወታችን ሃይማኖታችን ርስታችን ነው። በሃይማኖት ነው የመጣን እንጂ አሁን ደግሞ ለዚህ ተባብረን በመንግስቱ አካል በፍቃድ ይህንን ሰውየውን ይዘን ሮሻይር ነው ይህንን እንዲያስነሳው መለመን አለብን። በተለይ ካህናቱ እንደ አመታቱ እንደ ልቅሶው እንደምንሄደው በሚመጣው ሳምንት ተደዋውለን ሄደን ከፊት ለፊት ወሻይሩ እባክህን ተቀበለን ብለን ተማስኪራው አሁንም ቀን ይዘን በሰፊው እንደገና ደግሞ 17 ሀገር ማጻ አለ እነሱ ሁሉ በመለመን የሱቅ እንጂ እነሳ ማረግ አለብን።
2: እንደው ቄስ ሩቬን በመጀመሪያ በጣም ጥሩ ነው ሊመሰገኑ ይገባል አስቀድሞ ሐሳቡን በማንሳቱ ታንዳንድ ነገሮች በወቅቱ ተነስተው ይረሳሉ ብዙ ጊዜ በእኛ ማህበረሰብና አስቀድሞ ማስተዋወሱ ጥሩ ነው እንደ አይነ ነገር ቢለመድ በጊዜው ሳስተዋውስ እንደማስተዋውሰው ቀሳውስት የሚመለከታቸው አካላት ይሄ ማኮሌት ሱቁ እንዲነሳ ጥያቄ ቀርቦ ነበር ግን እንዳልተቻለ ነው ያየነው በቦታውኛ ማንድ ላይ ተገኝተን ነበር ያው ከስርጭቱ ነዛ ስለምናደርገው በስግድ ቀን የት ቦታ ይመቻል ሚለውን ለማየት በጋራ አንድ ላይ ሄደን አይተነው ነበር እንዴው ይነሳል ብለን ተስፋ እናደርግም ግን ሳይነሳ ነው የቀረ ሁኔታው ትንሽ አስቸጋሪ እንደሆነም ነው የነገሩን እንግዲህ ኮሚቴው አባላት
3: እኛ ከተነከርነ እኛ ከታገልነ ከዚያ ሀገር ይገርምሻል ወርቅነሽ ሁሉ ጊዜ እንደተዋጋ ነው ሚኖር የቤተ እስራኤል የተባረከው የተቀደሰው ህዝብ በሃይማኖቱ ቢሆን በውትድርናው በትምህርት ቤቱ በስራው በተለያየ ሁሉ ዘረኝነትን በመታገል ብዙ ደረጃ የደረስነ ዛሬ ግን የተመሰገነ ይሁን ሁሉም ልጆቻችን እየሰለጠኑ በተለያየ ክፍል ነው ያሉ ስለዚህ እኛ መጠንከር አለብን የአባቱን ቢሰጡት ህይወቱ የአባቱን ቢነሱት ሞቱ ነው እንግዲህ ካህን የተባረ ይሄን ሐውልት ምን ጸለያውን ቤት ክነስየቱን ኮልወሰድብን እያንዳንዱ ካህን
2: የክርስቶስን መጠየቁ ጥሩ ነው እርሶ እንዳሉት አስቀድሞ ማሳሰቡ በጣም የሚበረታታ የሚመሰገን ነው መጠየቅ አለብንም ጥሩ ነው ቢጠየቅ ስግድም እንግዲህ ከዮም ኪፑር በኋላ 50 ቀን እንግዲህ ዳር መጨረሻ አካባቢ ነው እንደሚታወቀው የተወሰኑ ወራት ነው የቀሩ አራት ወር እድሜ እንደዛ ነው ያለው በሰላም ያድርሰን አስቀድሞ መጠየቁ መልካም ነው በጊዜው ችግር እንደነበረ ሰዎችም የባለ ሱቁም ጋር ተያይዞ የነበረ ታሪክ የነገሩን ነበር አሁን ያው ሁሉ እንትና ይልማ የሚነገር በትን ባይሆንም
3: ከዚህ እኛ አንድ ከሆነ የማይወሰን የለም ምክንያቱም
2: አይ ጥሩ ነው ልክ ነው
3: እኛ አንድ ሆነን ከታገልነ የማይነሳበት ምክንያት የለም ከማሉ የሆነውን በዳው ግን ህክምሽ ያርገው ለምን እንጸልይበት አሁን ምግዚኦ ስማነ ምንልበት ህዝቡ የሚጸልይበት አሁንም ለእግዚአብሔር ምን ነግረውን ጸሎታችን ለምን እንደዛ ይሆናል ደሞን የለበትም መታገል አለብን ህዝቡም ደግሞ ይንቃ አባቶቻችን እናቶቻችን ወንድሞቻችን ሁሉ ለዚህ ዓላማ ለተቀደሰ ዓላማ የሙላችን ከሆነ ድረስ መንቃት አለብን
2: ጥሩ ሐሳብ ነው በረታታል መጠየቁ በጣም መልካም ነው መጠየቅም አለበት እንቅስቃሴ ማድረጉ ያስፈልጋል እንግዲህ አድማጮች እየሰሙ ነው የሚመለከታቸው አካላትም በግልም ግን ተነጋገሩ ቄስሩ በእንቅስቃሴው ተደዋውሉ ተነጋገሩ ምን እናድርካውን ጀምሮ ተብሎ መጠየቅ አለበት እናመሰግናለን ሐሳቡን ስላነሱት
3: እኔም አመሰግናለሁ እግዚአብሔር ያስተካክልልን ምኞታችን አመሰግናለሁ
2: እሺ ሰላም ይሁን
3: ሰላም
2: አሁን ደግሞ ስልክ መስመራችን ላይ አቶ ዳዊት በየነ ይገኛል ዳዊት በየነ በሆስቴል ወይም በማረፊያ ቦታዎች እንደ ሆቴል ያው የስነ ልቦና ችግር ብሪታኒፊሽ የስነ ልቦና የስነ አምሮ ችግር የደረሰባቸው ሰዎች አማካሪ ወይም ማህበራዊ ጉዳይ ሰራተኛ ነው እንግዲህ በዚህ ሙያ ብዙ ችግር አለ አሁን ልጆች የረፍት ወቅት ናቸው በዚህ ወቅት ደግሞ በተለይ እድሜያቸው ሳተው የሆኑ ልጆች ለአደጋ የሚጋለጡበት ጋጣሚ በጣም ሰፊ ነው በረፍት ወቅትና ብዙ ዙሪያ ነው ያያለን ዳዊት በየነ ጤና ይስጥልን እንደምናል
4: ጤና ይስጥልን ወደ ወይዘሮ ወርቅነሽ ዶም ባልደረቦሽ በረፍቶችሽ በጣም ምስጋና ከፍያለሁ ነው ለዚህ መድረክ ድል ሰጣችሁኝ ምስጋና ከፍያለሁ ነው
2: እኛም በጣም እናመሰግናለን ጊዜ ውድ ነው ያውቃለሁ በጣም ጊዜ የለህም ግን ያው አስፈላጊ ጉዳይ ነው የማህበረሰቡ ጉዳይ ብለህ ነው ፈቃደኛ የሆንከው በየጊዜውም ትገባለህ ዛሬ ብቻ አይደለም በጣም ነው እናመሰግን ዳዊት ለትብብር የጊዜህን ጉዳይ ስለማውቀው ነው እንግዲህ ያለንበት ወቅት የረፍት ጊዜ ነው ልጆች ብዙ ልጆች ቤት ናቸው በዚህ ወቅት ደግሞ በልጆችና በወላጆች መካከል ያለው ግንኙነት ይታወቃል ፈተና ነው በጣም ልጆች ለአደጋ የሚጋለጡበት አጋጣሚ ሰፊ ነው እንደው ይሄን ወቅት እንዴት ነው የምናልፈው ልጆች እንደው በመጀመሪያ እንዴት ነው ለአደጋ የሚጋለጡት
4: አዎ እንግዲህ ያው ሁላችን እንደምናውቀው እንግዲህ ፖፈሻ ጋር ሊባበታስ እንግዲህ ይሄ ረፍት ለቶርና ሶስቶሮች እነዚህ ያው የቅስቃሴ የረፈት የደስታ ነው ይሄን እንዳለ ደግሞ ብዙ ለአደጋዎች የሚጋለብተኝ ጊዜ ነው። ምክንያቱም ቀን እናትናባት ትላልቅ ወላጆች በስራ ገብታ ስለሚገኙ ልጆች እንግዲህ ያው ብቻቸውን ከቤትም ወይም ውጭም ስለሚውሉ ለተለያዩ አደጋዎች ያው ይጋለጣሉ። ይህን ያው በአጭሩ 15 የሚሆኑ ነጥቦችን በአጭሩ ለመናገር ፈልጋለሁኝ። አንደኛ ትንሹ ንጀምር። አንደኛ ከቦታ ወደ ቦታ ሲሄድ ያው ዜብራ ወይም ደግሞ ማህበራጽያ አሉ። ያንን ወደፊት ወደ ኋላ ወደፊት ወደ ቀኝ ብሎ ተመልክቶ ማለፍ ነው። ይህን አላፍነት ማንም ወስደው ወላጅ ነው። ወላጆች ሁልጊዜ ያውታን ብሎ ሳይሆን ሁልጊዜ መናገር ማስጠናት የወላጅ አላፍነት ነው። ሁለተኛ ደግሞ ለምሳሌ ወንዝ ወይም ደግሞ ባህር ወይም ደግሞ በረሃ ይሄዳሉ እና ወላጅ አልባ መሄድ የለባቸው። ወላጆቻቸው ጋራ ሰው ጋራ መሄድ የለባቸው። ይሄን ነገር ማጥናት ማስረዳት ሁልጊዜ አላፍነቱ የወላጅ ነው። ሶስተኛ ደግሞ ለምሳሌ ሳይክል ኮርኬት ምሳሌ ካዝዳ ወይም ራሳቸው ይከላከል ሳረጉ ከቤታቸው መውጣት የለባቸው ለአደጋ እንዳይጋለጡ። እንዲሁም አራተኛ ደግሞ ነገር የምንፈልገው ደግሞ የተለያዩ ለምሳሌ ኳስ ጨዋታ ባስፓርት ሆኖ ኳስ አይጫወትም። ኳሱን እዛ ሲሄድ አመጣው አነሳው ሲሉ ለመኪና አደጋ እንዳይጋለጡ ይሄ ሁላ ምክር ወላጅ አላፍነት አለበት። አምስተኛ ደግሞ ከቬንሲል ደግሞ ለምሳሌ ጋዝ አለ፣ ኤሌክትሪክ አለ፣ ሳት አለ እና ከዚህ ደግሞ ማስጠናት ምን እንደሚደረግ ለዚህ ነገር ልጆች ብቁ ናቸው ብቁ አይደሉም ያቃሉ አውቁም የማቆ ሆነ የሚያስፈልጋቸው ነገር ላዝላጅቶ መሄድ ወደ ስራ። ከዛ ደግሞ በስድስተኛ ደግሞ ሁልጊዜም ቢሆን ልጆች ከቤት ሲወጡ ወላጆቻቸውን አናግረው የመቼ እንደሚወጡ መቼ እንደሚመለሱ የት ቦታ እንደሚሄዱ ይሄን ደግሞ ልጆች እንዲናገሩ ምክርና ሁልጊዜ ንቃቄም መስጠትና ወላጅ ነው። ከዛ ደግሞ ሰባተኛ ደግሞ ሁልጊዜም ልጅን እንደ ጓደኛ አርጎ ማየት ግዴታ ነው። ያላቸውን ብሶት ቆስሎት ምን ያስፈልጋችሁ ሀኔ ምን ያጋጠማችሁ እያሉ ከወላጅ የበለጠ ማንም የለም ምን የለም እና ሁልጊዜ እንዲያሰፏቸው በጣም ያው ድምፅ ባልበዛበት ጊዜ ሰዓት ወይም ሁኔታ ከተረጋግቶ በክብር መዋየት ለልጆች በጣም ይረዳ ነኝ። አረፋ ሊሆን እንዳይወጡ ግንቦታ እንዳይሄዱ ይሆናል። ስምንተኛ ደግሞ ለምሳሌ ወይም ብሬካ ወይም ደግሞ ወንዝ ባህር ይሄዳሉ ልዋኙ ትልቅ አልባ መሄድ የለባቸውም። ወላጆች እንደማንም ብለው የረፈት ወስደው ወይም ደግሞ ሳትል በኋላ አብሮ መሄድ አለባቸው። ዘጠኛ ደግሞ ብዙ ለምን በአሁኑ ሰዓት ምሳሌ ፌስቡክ አለ፣ ቴሌግራም አለ፣ ዋትስአፕ አለ፣ ኢሞ አለ፣ ቲክቶክ አለ እና ከዛ ግምግም ቦታ እንዳይገቡ ምክንያቱም አንዳንዶች አሉ ደካማ ጎኑን እያዩ ኩታሮችን በጣም የሚረብቱ አሉ። ወይም ደግሞ ለምሳሌ አክል ራቁታቸው ሴቶች ወንዶች ሴቶችን ራቁታቸው ናችሁ ቀርጻችሁ ላኩልኝ ያሉ ከዛ ከተቀበሉ በኋላ ወይም ይሄም የማይባል ብዙ ገንዘብ ላኩ ስጡኝ ያለ ተቀር በትልቁ አውታር በፌስቡክ በሁሉም አሰራጫለሁ ፎቶአቸውን ወይም ደግሞ ቪዲዮአቸውን ይላል። ሌላው ደግሞ ወይም ደግሞ ጾታ ግንኙነት ደግሞ ወይም ደግሞ ጾታ ግንኙነት እናድርግ ይሄ ቪዲዮና ወይም ደግሞ ፎቶ ለመስራጨት ካልፈለጋችሁ የተባለ ያን ጊዜ ያች ልጅ ወይም አንድ ልጅ ይሄ ነገር ውስብስብ ስለባቸው ለወላጅም ስለሰው ለመናገር ሳቅታቸውና ጠልቅ ችግር ሲገቡ ምንድነው ተነሱ ራስን በራስ ማጥፋት ነው። ራስን ማጥፋት ነው እና ይሄ እንዳይሆን የወላጆች ኃላፊነት ምክር ይሁላ እንደሚያጋጥማቸው መናገር ማነው የወላጅ አላፊነት ነው።
2: አሁን እንደው ዳቪድ ወላጅ ልክነ ግን መቼም ወላጆች አብዛኛው ወላጆች የሚያዳምጡን ያደግንበት ባህል ያደጉበት ባህል ይለያል በያስባለው ከእስራኤሉ ባህል በኢትዮጵያ ቤተሰብ አስተዳደግ ልጅ ምንም ቢሆን ከተቆጡት ደሞ እንዲህ ለምን ፈልግ ሻንቺ ደሞ ምናም ብሎ በመቆጣት ነው እንደ መቀጣት የሚመስል ያው ስነግማ ምግባሩን ማስተካከል ነው ተብሎ የሚታሰበው። ከዚህ ደሞ ልጅ ከተቆጡት ይርቃል ያኮርፋል። መቆጣት ሳይሆን ቅድም ያልከው ነገር አለ የልጅን ብሶት መረዳት ልጅ ጋር መወያየት ብላልና የልጆችን ብሶት ወላጆች የተረዱ አይመስለኝም። ይሄም ይመስለኛል በጣም ለችግር ያጋለጣቸው ያለው አሁን ልጆች የከሌ ልጅ ማንገቱን ደፍቶ አደራ ይወጣም እንዲህ ነው ምናምን ሲባል የነበረው ድንገት ራሱን ሊያጠፋ ሙከራ አደረገ ሲባል እንሰማለን። እና ያኔ ውስጥ ብሶታቸው ብቻቸው ነው የሚያፈሰለስሉት። ምንድን ነው ችግሩ? እኔ እንደው ይህን ችግር ለማሻሻል ምንድን ነው የሚሻለው?
4: አንደኛ ጥሩ ጥያቄ ነው። አንደኛ መቼም እንግዲህ አንዳንድ ሰው ልጅ ወልዶ ኃላፊነቱ የወላጅ ነው እና ወላጆች ደግሞ የሀገሩን ጸባይ የሀገሩን ህግ የሀገሩን ደንብ መማር አለባቸው። እንግዲህ ለወላጅ በቂ እውቀት ካላቸው አንደኛ፣ ሁለተኛ ወላጆች የሀገሪቱን ህግና ደንብ ሁሉ ነገር ካልተማሩ እንግዲህ ማን ነው ኃላፊነት መስደው የልጆቻቸውን? እነሱ መማር አለባቸው። ለኢትዮጵያ ባህልና የዚህ ሀገር ባህል አይደለም። ኢትዮጵያ ወይ እንግዲህ ሁላችንም አድርገን እናታበታችን እየተቆጡና እኛም እየፈራነ እዛ ሀገር ግን እንዲያ አይደለም። ለወላጅ ልጁን በክብር ተጠረዛው ቁጭ ብሎ አንድ ነው መዋየት እርግጥ ይገባኛል። ቀኑ በሙሉ ሳላቸው ግን መቼም በሳምንት አንድ ቀን በሁለት ሳምንት አንድ ቀን የሆነ ኩርስ መማር አለባቸው። አድራሃት ሆሪ የሚባል ነው ስልጠና፣ የወላጅ ስልጠና፣ የልጅ አስተዳደግ፣ የሀገሪቱን ህግና ደንብ ለመማር። እንግዲህ ካልተማርነ እውቀት ሊኖር አይችልም። እውቀት በሂደት የሚቀሰም የሚማር ነገር እንጂ አብሮ አይወለድም እውቀት። እና መማር ወላጆች መማር አለባቸው። ተማሩ፣ ልጃቸውንም በደንብ በሀገሪቱ ህግና ደንብ ያው የማሳደግ እድልና መብት ኖራቸዋል። እና ወደ ችግሩ ስመጣ ደግሞ ለምሳሌ እነዚህ ልጆች አይጣን እንጂ ከቤት የሚያዳምጣቸው ብሶታቸውን ቁስላቸው ከሌለ የተለያዩ ነገሮች ሊጋለጣሉ። ለምሳሌ ወደ አልኮል ይሄዳሉ፣ ወደ አሸሸ ይሄዳሉ፣ ወደ ስጋር ይሄዳሉ፣ ወደ ትሮፎ ለምሳሌ ትሮፎ ትስካትሮታሉ። ለምሳሌ ሁልጊዜ ሶስተኛ የሚያደርግ ወዛ ይሄዳሉ። ለጊዜው የሚያረጋጋቸው ለጊዜው ደስ ያለ ስሜት ይሰጣቸው ይመስላቸዋል። ያኔ ግና በሂደት ይሄ ሶስተኛ ይሆናሉ። እንዳይሆኑ ደግሞ ያው ወላጆች ትኩረት መስጠት አለባቸው። ከዛ ይሄን ነገር ለምሳሌ ከቀመሱ ሴቶች ግላቸውን ሽጡ ይችላሉ። ግላቸውን ሽጠው ለስጃራ መግዣ፣ ለሸሽ መግዣ፣ ለአልኮል መግዣ ያደርጋሉ። እና ይሄ እንዳይሆን ሁልጊዜም ቢሆን ራሳቸው እስከሚችሉ ድረስ የወላጅነት ኃላፊነት አለው። ከዛ ሲቀጥል ደግሞ ውጭ የሚዞሩ አሉ። በቀን በአሁኑ ምሳሌ በጋ ስለሆነ ውጭ እንዳይዞሩ፣ ሲዞሩ ምን ያጋጥማቸዋል? ፀሐይ ይመታቸዋል። ፀሐይ ሲመታ ያለው ፈሳሽ ፈሳሽ ይደርቃል። አደረቀ ደግሞ እንግዲህ ደማችን በደንብ ሊዘዋወር ስለማይችል መሞት ስላለ ይሄንም ወላጆች በጥሞና ማሰብና ልጆቻቸውን ማስረዳት አለባቸው። ልጆቻችን በበቂ እውቀትና በበቂ ልምድ የላቸውም፣ እውቀቱ የላቸውም፣ ገና ለጋ ናቸው። ሁልጊዜ ማስረዳት ሁልጊዜ መፈተሽ፣ ሁልጊዜ እናንተ ለአደጋ እንዴት የምትጋለጡ ማወቅ አለባችሁ እያሉ ማስረዳት በተረጋጋ መንፈስ አስፈላጊ ነው። ለምሳሌ ቅድም እንዳልኩ ለምሳሌ ሴቶች ይጋለጣሉ። ሴት ለምሳሌ ገንዘብ ሲያጡ ወደ ሚሄዱ ወደ እንትን ነው ወደ ሀማሰል ዞን ሄዳሉ። ያን ማሰል ገንዘብ ሲያጡ ነው ወደ ያው እንደ ያዙተይ ወደ ምድርና ወደ ባይሆን ቦታ ሄዳሉ።
2: ያን ዘውል ለማግኘት ሳያስቡት ቦታ ይገባሉ።
4: አዎ ከዛ ደግሞ አሁን ባውን ሰዓት በእውነት ብዙ መስማውና የማየው ዓላማ ታክቶን አለ። ዓላማ ታክቶን ድርዮች አሉ። አንደኛ የኛ ህብረተሰብ ደካማጎን ያዩ የሚቀጥሯቸው አሸሽ እንዲሸጡ፣ ሁለተኛ ብድር ያድሯቸው አለ ብዙ ወለድ ያለው፣ ሶስተኛ እስከመታወቂያቸው ደክቶን ምዝያስ የሚባለው ነው እንጂ
2: ፎርጂት የተጨረበረ ትክክለኛ አልሆነ። አዎ
4: ፎርጂት ያለ ፎርጂት አርገው እንዲያርገው መኪና ሁሉ ላይ ገዙባቸዋል። በስማቸው የማይባል ብዙ ገንዘብ የተበደሩ አሉ። እና ዛሬ ብሶች የቀን ጨለማውጣቸው ባሁን ሰዓት ይገኛሉ። እኔ ብዙ ማውቃቸው የሚለው እንዶሉ ይበዚህ ሁኔታ እና ከዛ ደም ሲቀጥል ደግሞ ለሴቶች በተለይ ይጋለጣሉ። አለፍላጎታቸው ሊደፈር ይችላል። አለሳት ሲወጡ ብቻቸው ሲወጡ ትልቀቱ አልባ ራሳቸው የመደፈር ያው ይጋለጣሉ እንደመደፈር። እና ይሄ እንዳይሆን ሁልጊዜም ወላጅ መምከር ድምዳቸው ግና ይሄ ነገር በቂ ውቀትና ልምድ ካላቸው መማር አስፈልጊ ነው። አስራው ቀንሶ በሳምንት አድቀ መማር አስፈልጊ ነው።
2: አው እንደው የልጆችን ሁኔታ ቤትናችሁ ሁሉ ነገር አለ ሁሉና ማልቻለሁ እየተባለ ሰውን በአብዛኛው ውጭ ነው ወይ ስራ ይሆናል ወይ ማህበራዊ ኑሮ ይኖራል እንዲያንዳ እየተባለ ልጆች ውስጥን ያለቆ ነው ሳይታወቅና እንደው መቼ እንደሆነ አላስታውስም በትክክል ጊዜውን ዳቪድ አንዴ ባደረግነው ውይይት በብሪዮታ ነፈሽ ተቋም በአብዛኛው በፐርሰንት ገልጸ የኛ ማህበረሰብ ምን ያህል እንደሚበዛ ነግረን ነበር። ከቁጥራችን አንጻር በጣም የሚያስደነግጥ በተለይ ደግሞ ታዳጊዎች ነው በዚህ ችግር የሚጋለጡት ወጣቶች። አሁን ያለው ሁኔታ እንዴት ነው? ተሻሽሏል ወይስ ያው ነው?
4: ትንሽ ወቸም የተሻሻለ ሄዷን ብዬ አምናለሁኝ። ወቸም እንግዲህ ግን ነገስ
2: ዳቪድ ስልክህን አንሰማውም መስመር ላይ ነህ ስልክህ እየሰማ ነው አይደለም ድምጽህን?
4: አራ አይሰማም።
2: እሺ አሁን ሰማን። እሺ
4: እና መቼም እንግዲህ አሁን ከዚህ ከጦርነቱ ደክቶ እንግዲህ ትንሽ ቀንሷን ብዬ ነው ማምነው ነው ትንሽ ቀንሷን እ ምክንያቱም አሁን ዳልሽው መቼ ነው ችግር የሚከሰት የሆነት በአለ ሰዓት ሲወጡ ቀን ወደ ማታ ከተለያዩ ቦታ ለምሳሌ አብዛኛው ያብላሸው የኛን ጭቅላታችን አልኮል አሸሽ ነው። እና እነዚህ ነገሮች ለምሳሌ በአሁኑ ሰዓት ለምሳሌ እንደ ድሮ አይደሉም እንደ ድሮ አይደለም። ምክንያቱም በጥሩት ምክንያት ብዙዎች አልኮሽ የሚሸጡትም አሸሽ የሚሸጡትም ትንሽ ቀንሷ ነይ ብያምናለው። በቸም ባይበዛም
2: ወደ ፒኒሚያ የሚሄዱ ተማሪዎችም ሴቶችም ሆነ ሴቶች በተለይ እንዳልከው ሴት ልጅ መቼም በህይወቷ ባፈጣጠሯ ለአደጋ የመጋለጥ እድሏ ሰፊ ነው። እንዲገንዘብ ምንም ሲቸግራቸው ያው የማይሆን ራሳቸው እንዲስቱ አድርገው ያው ጾታዊ ጥቃት ይደርሳል ሳያስቡ ተድርግዝና ይገባሉ። ያለ እድሜ ምን በዚህ ምክንያት የአእምሮ በሽታ ችግር የሚያጋጥማቸው ጥቂት እንዳልሆኑ ነው የሚታወቀው። ወደ ፒኒሚያ ትምህርት ቤት ሲሄዱም ጥብቅ ቁጥጥር ከሌለ በወላጆች በቤተሰቦች አማካኝነት ችግር እንደነበረ ተወያይተን ነበረ። እንደው ይሄስ እንዴት ነው? እንደ ችግር ይገለጣል አሁንም?
4: መቼም አዎ እንግዲህ ችግር ነው እንጂ እንግዲህ ፕሪማ እንግዲህ ግን ፕሪማም ተማሩ ሆነ ከቤት ተማሩ ያው ሁልጊዜም መቼም እንግዲህ ምክር አስፈልጋኝ ወጣት ልጅ ብዙ እውቀት የለም።
2: አዎ እንደው መንገድ ላይ ነው ሲሄዱ ሲመጡ ነስያው ነው እንጂ በእርግጥ ትምህርት ቤቶች ችግር ኖሮባቸው እኮ አይደለም። ግን በዚህ እድሜ አሁን ዝም ብሎ ብቻቸውን ሲሄዱ ፈልገ እንደምላው ተውስ ፈልገ ሂድ ይባላል። ስለኛ ማህበረሰብ ነው መቼም እናወራውና ሲመጡም እንደዚሁም ያጋጥማቸው ነገር አይታወቅም። እንደው በዚህም ዙሪያ ችግር ካለ ነው በአጠቃላይ ግን ለማጠቃለያ እንደውም በረፍቱ ወቅት ስላለው ነገር እናጠቃለል እንዳልከው።
4: አዎ እና መቼም ዋናው ቁልፉ ማዳመጥ አፈላጊ ነው። የልጅን ማዳመጥ ሁልጊዜ መውለድ ብቻ ሳይሆን ማሳደግ ደግሞ ግዴታችን ነው። እና እነዚህ ልጆች ራሳቸው ፈልገው አልመጡም በዚህ ዓለም። እኛ ስለመጣናቸው እኛ ስለፈጠርናቸው እኛ ደግሞ ኃላፊነቱን መውሰድ አለብን። እንዴት የሚያድጉ መቼ ወጡ መቼ ገቡ ምን በሉ ምን ጠጡ ምን ለበሱ በቃ ሁሉ ነገር መቆጣጠር ሁሉ ነገር ማየት መፈተሽ ግዴታ ነው። ያ ከሆነ ኃላፊነታችን ተዋጠረ ማለት ነው። እንግዲህ እስከ 18 ዓመት በኋላ ድረስና ይሄ ነገር በጣም አሳሳፊ ነው። ይሄን አልባ ያው ለልጆች ለተለያዩ ነገሮች ግን ነገሮች ይጋለጣሉ። ለምሳሌ አልኮል መሰሉ አሸሽ መሰሉ ስጃራ ቆዛሬ በጣም ከልካለም ግን እነዚህ ነገሮች በጣም ሰው የሚጎዱ መርዛማቸው ይሄ እንዳይሆን እና ብዙ ለምሳሌ አሁን ማየው አሉ የፕሮንተከናዎች አሉ የብስካትራ አሉ ያኔ ይውጣሉ ለለቱ ያስስ ይመስላቸው ያኔ ግና ሶስተኛ ነው የሚያደርግ እና ይሄን ደግሞ መፈተሽ ምን ዋጥሽ ምን በላሽ ምን ጠጣሽ የለበርሽ የለበርክ ይሁላ ያው ተጽኖ ሳረጉ መቼም እንግዲህ ያው እንደ ጓደኛ አድርጎ ነው አይጥሩ እንደ ጓደኛ አርገን ታላየናቸው ልጆቻችን ይርቁና እንጂ አይጠሩንም ሐራቁ ደግሞ በቃ ለኛ አሳፍኩንም ያላቸውን ችግራቸው
2: ማወቅ አይቻልም ምን ያረጉ እንደሆነ አው ሊከብዳል ለማወቅ እንዳልሆ ከራቁ
4: አው ነይ አገሪቱ ህግና ደንብ እና ኢትዮጵያ እንዳለም ኢትዮጵያ እንግዲህ ፈርተን ነው እንግዲህ እናት አባት ትልቅ ወንድ ትንሽ ትልቅ እህት ፈርተን አደግነው ይሄ ነበር አለ የነበረ ባላችን ለዛ አደግና ለዛ ገና በየለም ለዛ አገር ፈርቶ የለም ያን ልጅ ውጭም ያመረው ያን ልጅ ውጭ ወጣ ነኝ ውጭ ሰደ ምንድን ነው ሴት ከሆነ ትገልጣለች ለተለያዩ ነገሮች ወንድም ቢሆን ለተለያዩ ነገር ይገልጣል እና ይሄ እንዳይሆን እነሱን አቀርበን ህጉናችን ማድረግ አለብን እነሱ እኮ ይብሩ በሚያዳምጠና ለካ የሚያስብልና ለካ ሚያነ ለካ አለ ይወድና ለካ አለ ለካ በዚህ አረሚያ ብቻችን ያለ ያለ ነው ሰው ቃል የሚያቋጥረን ይያሉ ይሄ ማይባል ጥስ መስማቸዋል
2: አው ዳቪድ በጣም ነው እናመሰግነው። እንግዲህ ሌላም ጊዜ እንወያይበታለን ወሳይ ነው በልጆች ዝራ ነሳን እንጂ ዛሬ ማህበረሰባችንም እንግዲህ በጎልማሳነት እድሜ ያለው ትልልቁ ሰውም በዚህ ለዚህ ችግር ተጋላጭ ነው የአምሮ ህመም ችግር አለ ድብርት ሌላም ነገርና እንወያያለን። ለዛሬው በጣም እናመሰግናለን።
4: እሺ እናመሰግናለን።
2: እሺ መልካም ምሽት ይሁንልሽ። እሺ የተከበራችሁ አድማጮቻችን እንግዲህ ምሽቱ ስርጭታችን ይሄን ይመስል ነበር። ለቴክኒክ ባለሙያው ለያይር ኒውማን ምስጋና ይድረሰው እንዲሁም ለፕሮግራም አጠናካሪ አናስፈረው ምስጋና ይድረሳት። ወርቅነሽ እሸት የነበር ሆነም ነገጧ 6 ሰዓት ላይ እንደገና እንገናኛለን። በእያላችሁበት ሰላም ይስፈንበት ጊዜ ሆነላችሁ መልካም ሌሊት።
5: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
6: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳን ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጣ አደጋ የተከሰተው በባህር ዳርቻ ነፍስ አዳን ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
7: You're listening to the English language news of Khan, the Israeli Public Broadcasting Corporation.
8: It's 8 p.m. in Israel. Wednesday, July the 29th, 2026, in the headlines. A senior diplomatic official says Prime Minister Netanyahu laid out Iran options to Trump in their White House meeting and did not state his preference. President Trump vows to hit Iran hard after an attack by the Revolutionary Guard on the American military in Jordan. A suspected drone strike hits a gas storage tanker in an Egyptian port. An Israeli who served in an IDF classified unit is charged with having contact with Iranian intelligence. The IDF confirms a Hezbollah drone hit engineering equipment in southern Lebanon, causing damage but no injuries. The weather outlook, extreme heat through the weekend. Good evening. This is Nomi Segal with the news. A day after the closed-door White House meeting between Prime Minister Benjamin Netanyahu and U.S. President Donald Trump, a senior diplomatic source says that the prime minister did not tell the American president how Israel prefers the U.S. act opposite Iran. According to the source, during the meeting, three possibilities were discussed: reaching a deal, continuing the current situation without a deal, or returning to intense fighting. Netanyahu did not detail what Israel prefers, but described how each possibility would advance achievement of objectives. The source also added that no one has seen Iran's supreme leader, Mujtaba Khamenei, since he was sworn in, but it is known for sure he is alive. In separate statements after yesterday's closed meeting at the White House, both sides described the talks as positive. President Trump posted still photos from the meeting on his Truth Social platform, writing, "Had a very good meeting. Obviously, many important subjects were discussed." Prime Minister Benjamin Netanyahu, in a video statement, described the talks as excellent, not just lip service, a conversation of full partnership, of mutual support, with an understanding of the shared goal to ensure that Iran will not have nuclear weapons, and also other goals. Netanyahu also spoke with Fox News and sought to emphasize unity with Trump, saying he had found a wall of granite rather than divisions between the two leaders. "I hate to disappoint the would-be critics seeking to find cracks in our alliance," he said. "We have a shared objective on the matter of Iran, and it will be achieved either through diplomatic means or other means." Netanyahu said he remains skeptical of the reported U.S.-Iran deal. He also warned Iran against attacking Israel. "They should know if we're attacked, then we'll respond with terrific force." On another matter, Netanyahu said he will continue to visit New York City despite criticism from its mayor. Speaking to Fox News' Sean Hannity, Netanyahu called the New York City mayor Zoran Mamdani a hate-spewing elected official.
9: "First of all, I'm going to New York.
10: Yeah.
9: I'd love to see you there when I go to the UN in September.
10: You know, I moved to Florida.
9: Well, you know, you can take
10: I'll
9: a plane.
10: I'll come up, yes.
9: You've come to Washington, so you can go there, but I'm definitely going there. I'm going to speak the truth in front of this, you know, this just hate-spewing elected official."
11: "You travel internationally.
9: Yep.
11: God forbid you had a medical emergency and you need to land. And you're about to land in a country that recognizes the ICC. It could complicate things. Do you worry about that?"
9: "Yeah, I think about it. You know, we have we have special forces around. You know, I served them for 5 years.
11: No, the IDF is pretty tough. They have a very
9: let's give them a new task. You know, of course. It's the corruption of the international system. It's an unelected bureaucracy that sits in The Hague that could arrest American soldiers because you don't recognize this corrupt body any more than we do. And they could say that the president of the United States is a war criminal."
8: Prime Minister Benjamin Netanyahu. The escalating tensions in the Gulf. President Donald Trump vowed in a conversation with Fox News that the U.S. will hit Iran hard in response to the missile attacks overnight on American targets in Jordan. The Fox News correspondent Trey Yingst quoted Trump's expletive-laden warning.
12: "President Trump tells Fox News about Iran, 'We are going to beat the effing S out of them.' He went on to say, 'We'll be hitting them hard. They're going to get a beating.'"
8: Fox News correspondent Trey Yingst quoting his conversation with U.S. President Trump. Last night's strikes on the American targets in Jordan were the first Iranian attacks on those U.S. targets since Trump paused strikes against Iran on Friday to give diplomacy another chance. CENTCOM earlier said that Islamic Revolutionary Guard Corps forces had launched multiple ballistic missiles from Iran in an attempted surprise attack on U.S. forces based in the Middle East. All Iranian missiles were successfully intercepted. There were no reported injuries. Jordan's military said it had intercepted and brought down five missiles launched from Iran early Wednesday. Iran's state-run IRNA news agency had carried a statement from the Revolutionary Guard saying that its aerospace force had fired ballistic missiles at the airbase and headquarters of the U.S. Military Central Command in Jordan. Meanwhile, in U.S. and Saudi attacks overnight on pro-Iranian militias in Iraq, 20 militia members were reported to have been killed and more than seven others hurt. The pro-Iranian militia leadership said the number of casualties was not final. The militia leadership called the latest attacks an escalation in the ongoing clash. The U.S.-Saudi air barrage was a response to attacks on Saudi oil facilities, attacks which are said to have been carried out by militias in Iraq. Meanwhile, in other reports this evening, a report of a suspected drone hit on a U.S.-owned gas storage tanker at Egypt's Mediterranean port of Damietta, according to maritime security firm Ambry, which cited an initial assessment of the incident. The fire spread to another vessel. There were no reports of injuries, and there has been no claim of responsibility. Egyptian security sources denied the reports and said that the fire broke out in a machine room of a vessel that was taken out of commission. Meanwhile, according to some reports, the port was included on Iran's revenge target map following a Ukrainian strike on an Iranian vessel in the Caspian Sea over the weekend. Returning to the White House meeting between Prime Minister Netanyahu and U.S. President Donald Trump, Khan reported last night that Netanyahu came to the White House with intelligence information not only about Pickaxe Mountain, but also on Iran's activities regarding its nuclear program. An Israeli security source said that in recent